0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

ሸዋቶቭ መልካም ሳምንት። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አደራችሁ? እንዴት ናችሁ? ቅዳሜ ሰንበት አለፈ፣ ጨለማ ወደ ብርሃን ቀን ተሸጋገርንና ወደ አዲስ ሳምንት ተሸጋገርን። ሸዋቶቭ መልካም ሳምንት ይሁንልን። እንደ ዕብራውያን ዘመን አቆጣጠር ዩድ ዛይን በኤሉል ታፕሽን ፔባም እንደ አውሮፓ ዘመን አቆጣጠር ኦጉስት 30 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ እሁድ ነሐሴ 24 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያሁ ደጉ። ያለን ዝግጅት የሰዓቱን ዜና እንዲሁም የጋዜጦችን አምድና ወቅታዊ ዘገባ ቃለ ምልልስ አለን። አሁን ዜና። በቅድሚያም አርዕስተ ዜና፣ በሰማርያ ቀበሌ የተከሰተ የሁከት በይሁዳውያን እና በፍልስጤማውያን መካከል ያለውን ሁከትና ግጭት በተመለከተ የፖሊስ ሰራዊትና የመከላከያ ሰራዊትም ዘምተዋል። ያይር ናታንያሁ ከነበሩበት ቦታ መነሳት የእስራኤል የደህንነት መስሪያ ቤት ጠቅላይ የሆነው የሻባክ መረጃ ድርጅት እሳቸውን የእሱን የያይርን ደህንነት ለመጠበቅ በሚል በአስቸኳይ ከአሜሪካ እንዳመጣት ገለጸ። የሻስ ፓርቲ መሪ ራቢ ዮሴፍ በጠቅላይ አቃቢ ሕግ ላይ የቃላት ጥቃት ሰነዘሩ። ፈጣሪ ያጥፋሽ የሚል እርግማን አሰሙ። በቴላቪቭ ያፎ የተከሰተ የግድያ ጥርጣሬ፣ በያፎ ከተማ የነፍስ ማጥፋትን ወንጀል ተፈጽሟል በሚል ጥርጣሬ ፖሊስ ምርመራ እያካሄደ ነው የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ጠቅላይ ሚኒስትር ልጅ ያይር ናታንያሁ በሕይወቱ ላይ በተደቀነ አጣዳፊና ከፍተኛ ስጋት ምክንያት ከአሜሪካ ወደ እስራኤል የደህንነት ሻባክ አስቸኳይ እርምጃ እንዲመልስ መደረጉን ትናንት ማታ አረጋገጠም። ዜና ዘጋቢያችን ካርሜላ ምናሼ እና ሻሃር ግሊክ እንደዘገቡት የአስቸኳይ የነፍስ አድን ውሳኔ የተላለፈው ልዩ የሁኔታዎች ግምገማ ከተደረገ በኋላ ነው። በዚህም በወቅቱ ከያይር ናታንያሁ ጋር የነበረውን የጥበቃ ቡድን ስጋቱን በቦታ ላይ ለመጋፈጥ በቂ እንዳልሆነ ታውቋል። ለዚህ የመታደግ እርምጃ ሲባል በወቅቱ በኒውዮርክ ከተማ አርፎ የነበሩት የፕሬዝዳንት ይስሐቅ ሄርጾግ ሁለት ጥበቃ ቡድኖች በከፍተኛ አዛዥ መሪነት በአስቸኳይ ጥሪ ተደርጎላቸዋል። ጠባቂዎቹ ፕሬዝዳንቱን ለቀው በመሄድ ከያይር ናታንያሁ ጋር ከተቀላቀሉ በኋላ በፍጥነት ወደ ኤርፖርት በመውሰድ በዛው ሌሊት ወደ እስራኤል በሚመለስ በረራ ላይ እንዲሳፈር አድርገዋል። የመረጃ ድርጅት ሻባክ ኃላፊ ዳቪድ ዚኒ ከአንድ ሳምንት በፊት ለያሻር ፓርቲ ሊቀመንበር ጋዲ አይዘንኩት ጠበቃዎቹን የጦር መሳሪያ ለመያዝ የሚያስችል ፍቃድ በቅርቡ እንደሚሰጣቸው ቃል ገብተው የነበረ ቢሆንም እስካሁን አልተፈጸመም። ይህን ዘገባ ትናንት ማታ በካን 11 ቴሌቪዥን ጣቢያ ላይ የዘገቡት የአራ ሻፒራ ነችን የእስራኤል

ፖሊስ በበኩሉ ጉዳዩ በሱ ኃላፊነት ስር እንደማይወድቅ እና ጥያቄው ወደ አጠቃላይ የደህንነት አገልግሎት ሻባክ መቅረብ እንዳለበት ገልጸዋል። ሻባክ በሰጠው ምላሽ በእስራኤል የጦር መሳሪያ ለመያዝ ያለውን አሰራር ለአይዘንኩት ጽፈት ቤት እንዳስረዳና ተቋሙ ራሱ የመሳሪያ ፍቃድ እንደማይሰጥ አስታውቋል። በሰማሪያ ቀበሌ የሚገኙ ጃሉድ እና ኩስራ በተባሉ መንደሮች በትናንትና ሁለት ሰፋሪዎቹ ዩዲዎቹን ሁከትና ግጭት ፈጠሩ። ከተከሰቱት የኃይል ግጭቶች በኋላ የእስራኤል መከላከያ ሰራዊትና የድንበር ፖሊስ ጠባቂ ማግባብ አካባቢውን በቋሚነት እንዲጠብቁ ተመድቧል። የደህንነት አካላት እንደገለጹት ሁከቱ እንደተነሳ ወታደሮች በቦታ በደቂቃዎቹ ውስጥ በመድረሳቸው ጭምብል የሸፈኑ አማጽያን ፍልስጤማውያንን ወደ ነበሩበት ህንጻ በደረሱበት ወቅት የባሰ የከፋ አደጋ ሳይደርስ ማስቀረት ተችሏል። የይሁዳና ሰማርያ ቀበሌዎች ፖሊስ የእስራኤል ፖሊስ ክፍል ዋና መስሪያ ቤት ከእስራኤል የደህንነት ድርጅት ሻባክና ከድንበር ፖሊስ ጋር በመተባበር ጉዳዩን እየመረመሩ ነው። ተሳታፊዎች ደግሞ የመለየት ጥረት እያደረገ ይገኛሉ። እስካሁን ሁከት ፈጣሪዎቹ ተጠቁሙባቸዋል። ጠቅላይ ሚኒስትር ናታንያሁ ድርጊቱን ያወገዙ ሲሆን ሁከት ፈጣሪዎቹ ህግ የሚጥሱ ህግ አክባሪ በሆነው ሰፋሪዎቹ ማህበረሰብ ላይ በደልን የሚያደርሱ የእስራኤልን ተልእኮ የሚያስተጓጉሉና የእስራኤልን ዓለም አቀፍ መልካም ስም የሚጎድፉ ናቸው ብለዋል። የሻስ ፓርቲ መንፈሳዊ ሃይማኖት መሪ ራቢ ኢስሐቅ ዮሴፍ በሳምንታዊ ትምህርት ፕሮግራማቸው ወቅት በጠቅላይ አቃቢ ህግ የመንግስት ህግ አማካሪዋ በጋሊ ባህራፍ ሚያራ ላይ ጠንካራ የቃላት ጥቃት ሰነዘሩባቸው። ጥቃቱ የተሰነዘረው የካቢኔ ውሳኔ የነበረውን የአባታቸውን የራቢ ኦቫዲያ ዮሴፍ የመታሰቢያ በዓል ዝግጅቶች የምርጫ ቅስቀሳ ስጋት አላቸው በሚል ምክንያት እንዲሰርዙ መመሪያ መስጠቷን ተከትሎ ነው። በንግግራቸውም ማንም የእሷን ቃል መስማት የለበትም፣ ለመሆኑ እሷ ማን ናት? የቅዱስ እግዚአብሔር ያጥፋት የሚል እርግማን አውርደውባታል በመንግስት ህግ አማካሪዋ ላይ። በቴላቪቭ ያፎ የተከሰተ የግድያ ጥርጣሬ በትናንትናው ቅዳሜ ዕለት በያፎ ከተማ እድሜው 30 ገደማ የሆነ ወንድ በጥይት ተመትቶ ተገሏል። ግለሰቡ ወደ ወልቪሶን ሆስፒታል የተወሰደ ቢሆንም ህይወቱ ማለፉ በዛው ተረጋግጧል። በተጨማሪም እድሜው 20 ገደማ የሆነ ሌላ ወጣት በጽኑ ቆስሎ በማይገን ዳቪድ ሃዶም ሆስፒታል ተወስዷል። ፖሊስ ወንጀሉን በተመለከተ ምርመራ የጀመረ ሲሆን የድርጊቱ መንስኤም እስካሁን አልታወቀም። በደቡባዊ በነገብ ክልል በሚገኘው በረሃት ከተማ የተከሰተ ሌላ የጥቃት ክስተት በሌላ በኩል በትናንትናው ሌሊት በረሃት ከተማ እድሜው 25 ዓመት ገደማ የሆነ ወጣት በጽኑ ቆስሎ ወደ ቤርሼባ ወደሚገኘው ሶሮቃ ሆስፒታል ተወስዷል። የዚህ ክስተት መንስኤና ምክንያት እስካሁን አልታወቀም። የሂንድ ራጂቭ ፋውንዴሽን የተባለ የፍልስጤም ደጋፊ ድርጅት በአዛ ጦርነት ውስጥ ተሳትፏል የሚለውን የእስራኤልን መከላከያ ሰራዊት ወታደር በአሜሪካና በአውሮፓ ሀገሮች ሲከታተል መቆየቱና በወንጀል ክስ
እንደመሰረተበት አስታውቋል። ድርጅቱ ባወጣው መግለጫ በሰነዘረው ወንጀል ምክንያት በፔሩ በወታደራዊ ላይ ምርመራ መጀመሩን ገልጾ ወታደሩ ፍርድ ቤት እስኪቀርብ ድረስ በዓለም ዙሪያ የሕግ ክትትልና የማሳደድ እርምጃዎችን አጠናክሮ እንደሚቀጥል አስጠንቅቋል። ሳውዲ አረቢያ በሁቲም አማጽያን ላይ የሚደረገውን የጦር ዘመቻ አሜሪካ እንድትመራ ለማሳመን ጥረት ብታደርግም ዋሽንግተን ግን ዘመቻውን ከመደገፍ ውጪ በግንባር ቀደምትነት ለመምራት ፍቃደኛ አልሆነችም። በየመን የሚገኙ የሁቲ ተቃዋሚ ኃይሎች ምንጭ ለዜና ዘጋቢያችን ሮይ ካይስ እንደገለጹት የሳውዲ አልጋወራሽ ቢን ሳልማን የአሜሪካ ማዕከላዊ እዝ አዛዥ ብራድ ኩፐር ዘመቻውን እንዲመሩ ጠይቀዋቸውን የነበረ ቢሆንም አዛዡ ግን ሁቲም በአሜሪካ የባህር መርከቦች ላይ ጥቃት እያደረሱ እንዳልሆነ በመጥቀስ ጥያቄውን ሳይቀበሉት ቀርተዋል። ቃለቀቢያችን አክሎ እንደጠቆመው ከሆነ ሁቲዎች ሳውዲ አረቢያ ወደ የመን የጦር አዙሪት መግባት አለመፈለጓን እና ዋሽንግተን ቢሆን በምስራቅ መካከለኛው ምስራቅ ላይ አዲስ የጦር ግንባር መክፈት አትፈልግም ተብሏል። የአየር ጸባይ ትንበያ፣ ዛሬ የሙቀቱ መጠን ቀስ በቀስ እየቀነሰ እየቀዘቀዘ ይሄዳል። በዋናነት በሰሜናዊ ክፍለ ሀገር አልፎ አልፎ በአንዳንድ አካባቢዎች አልፎ አልፎ ይዘንባል ነው ያሉት የአየር ጸባይ ተመራማሪዎቹ። ከነገ ወዲያ ሰኞ የሙቀቱ መጠን በትንሹ ይጨምራል። ማክሰኞ ሮፍ የሙቀቱ መጠን ቀስ በቀስ ይጨምራል የሚል ትንቢያ አለ። የዛሬ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 28፣ ቴል አቪቭና አካባቢዋ እና ሃይፋ አካባቢ 31 ዲግሪ ሴንቲግሬድ፣ ቤርሼባ ከተማና አካባቢዋ 32፣ ኢላትና አካባቢዋ 36 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚሁ ነው። ሙዚቃ

ወደ ጋዜጦች አምድ ወቅታዊ ዘገባ ስናልፍ የዲዮ ተሃሮኑት ጋዜጣ የተመለከተው በመጀመሪያ ገጹ ላይ የፖለቲካን የተመለከተው የናታንያው ቡድን ያው እሳቸው በሚያቋቁሙት የተለያዩ ፓርቲዎችን ውህደት ለመፍጠር በሚያደርጉት ጥረት በጣም ከባድ ሆኗል። አዳዲስ ፓርቲዎች በቀኝ የቀኝ አዝማሚ የቀኝ ክንፍ ፓርቲዎች ተጨማሪ ወደ 6 ፓርቲዎችም ይመዘገባሉ፣ ይወዳደራሉ ለክነሴት ውድድር። ከዚሁ ጋር በተያያዘም በጣም አስቸጋሪ የሆነ ውህደት ለመፍጠር በጣም በፖለቲካው ቀላል እንዳልሆነና በዚሁ በጥምር መንግስት የነበሩት የኦጽማ ዩዲት ፓርቲ መሪ ቤን ግቢር አርሶ የሊኩድን ድምፅ የሊኩድ ደጋፊዎችን ወደ ፓርቲው ለመውሰድ ያው ድምፆችን ወደ ፓርቲው ለመውሰድ እየሰራ ስለሆነ ይህም ጎጂ ይሆናል የሚል ስጋት እንዳለና የሊኩድ ፓርቲ መሪው ያው ጠቅላይ ሚኒስትሩ ይህን ነገር አንድነትን ለማግኘትና የዜጎች ድምፅ ከንቱ ከንቱ ሁሉ እንዳይቀር ይህን ሁኔታ ለማስተካከል ከፍተኛ ጥረት እያደረጉ መሆናቸውን ነው በመጀመሪያ ገጹ ላይ ይህ ጋዜጣ የተመለከተው። ግን ሌላ ደግሞ የጸጥታ መቆ በሰማሪያ ቀበሌ በጣም ሁከት ግጭት ሰፋሪ ውዲያን ፍልስጤማውያን መካከል በትናንት ቅዳሜ ሰንበትም ከፍተኛ የሆነ ግጭት የረብሻ እንደነበረና እነዚህ በተለይ በዚህ በሰማሪያ ቀበሌ በሚገኝ ኮስራ በተባለው ገጠር መንደር አካባቢ በይሁዳውያን ሰፋሪዎቹ ወደ ፍልስጤማውያን መኖሪያ ቤት ውስጥ ገቡ። በዚህ ላይ በጣም ችግር ተፈጠረና በመካከል ጣልቃ መግባት ማረጋጋት ኃላፊነት ያላቸው የእስራኤል መከላከያ ሰራዊትና የፖሊስ ሰራዊት ናቸውና በዚህ ላይ ይህንን ሁኔታ በተመለከተ በጣም ሁከትን ግጭት ተከስቷል በትናንትናው ዕለት። ይህንን ግጭትን ጠቅላይ ሚኒስትሩ በጣም አውግዘውታል። ተገቢ አይደለም እንዲህ የመሰለ በሰባሪያ ቀበሌ ሁከት ግጭት በእስራኤላውያንና በይሁዶች መካከል የሚታየው ሁከትና ግጭት የእስራኤልን መልካም በዓለም አቀፍ ህብረተሰብ አሉ ጠቅላይ ሚኒስትሩ መልካም ስም የሚያጠቁር የሚጎዳ ክስተት ነው ብለዋል ይላል ይኸው ጋዜጣ። ጥሩ እንቅስቃሴ አይደለም። ይህን በተመለከተ አሁን በዚህ ደህንነት በሁለቱ ህዝቦች መካከል በይሁዳና ሰማሪያ ቀበሌዎችም ከመረጋጋት ሰላም ከማስፈን ውጪ በሁከትና እንዳይፋፋም ለማድረግ የመከላከያ ሰራዊቱም ፖሊስ ሰራዊትም መዝመታቸውን ነው በዛሬ ጋዜጦች የተመለከቱት። ሌላኛው ቀጥሎ ደግሞ የመከላከያ ሰራዊት እና የገንዘብ ሚኒስተር መካከል አለመግባባት አለ። ከበጀት ጋር በተያያዘ ለመከላከያ ሰራዊቱ በቂ አስፈላጊ የሆነ ጦር መሳሪያዎችን ለመግዛት እንዲኖር ለማድረግ ለመከላከያ ሰራዊት ከፍተኛ መኮንኖች ይጠይቃሉ። ግን የገንዘብ ሚኒስተር ተገቢውን በጀት እየመደበ አይደለም ለመከላከያ ሰራዊቱ በሚል አወዛጋቢ ሁኔታ መኖሩን የዲዮ ተሃሮኑት ጋዜጣ ተመልክቷል በመጀመሪያ ገጹ ላይ። ወደ ሌላኛው ጋዜጣ ስናልፍ ወደ ማሪቭ ለታይ ጋዜጣ ስንመለከት ቅድም የተመለከትነው በሰማሪያ ቀበሌ ሁከት ግጭት የሚያሳይ ነው። እስራኤላውያን ሰፋሪዎቹ በተሽከርካሪ መኪና ወደዛ አካባቢ መግባታቸውን የሚያሳይ ፎቶግራፍ በመኪና ሆነው ወደዛ አካባቢ ሲገቡ የሚያሳይ ፎቶግራፍ ይኸው
ማሪብ ጋዜጣም ያሳያል። ይሄ ደግሞ በጣም የከፋ ሁከት ግጭት ሊፈነዳ ነው። ምንም የቀረ ነገር የለም። በትናንትና ሁለት በአስርት የሚቆጠሩ ይሁዳውያን እንዲያድርገው የፊት ገጻቸውን የሸፈኑ ወደ ኮስራ የገጠር መንደር ገቡ። እናም እዛ መግባት ብቻ ሳይሆን ወደ አንድ የፍልስጤማውያን መኖሪያ ቤት ገቡ ይላል። እነዚህ አንድ ቤተሰብ በዛ ቤት ነበሩ። በዚህ ላይ ግድያ፣ ደም መፋሰስ ተቃርቦ ነበረ። ግን ይህን በሁለቱ ህዝቦች መካከል እንዲህ አይነት ድርጊት እንዳይፈጸም፣ ግድያ እንዳይፈጸም በሚል በመከላከያ ሰራዊቱ የእስራኤል በአስቸኳይ ፈጥነው ገብተው ሊያለያዩ ያው ሰውን ህይወት ሊያተርፉ የቻሉ መሆናቸውን ነው። እዚያ በአካባቢ የወጡት ከሁለት እግር አቀኙ ጋዜጠኞችም ነበሩ። አሁን ሁከት የፈጠሩ ሰዎች ደግሞ በአካባቢ የነበሩ ጋዜጦችን የውጭ ባዕድ ሀገራት የመጡ ጋዜጠኞችም በአካባቢው ነበሩ። እነሱን አጠቁ ነው የሚለው። በዚህ ላይ አንዳንድ መኪናዎችን ደግሞ በድንጋይ ሰባብረዋል ይላል። ይሄ ነገር በጣም አሳሳቢነቱ ምን ያህል እንደሆነ ማሪብ ተመልክቷል። ይህንን የይሁዳና ሰማርያ ቀበሌዎች ሁከትና ግጭት የበለጠ እንዳይፋፋም ይህን ነገር መቋቋም እንዲችል የእስራኤል መከላከያ ሰራዊት ደግሞ በብዛት ኃይሉን አጠናክሮ ወደ ይሁዳና ሰማርያ ቀበሌዎች ቦታ እየዘመተ መሆኑን ለመከላከልና ለማረጋጋት ሰላም እንዲሰፍን ለማድረግ የእስራኤል መከላከያ ኃይል በብዛት እየዘመተ በአካባቢው መሆኑን ነው። እዚሁ ጋር ጠቅላይ ሚኒስትሩ ይህንን ክስተት ለሰጡት ምላሽ ይህ ሕግን የሚጥሱ ሰዎች ያው በሰፈሩት ቁና ይሰፈርባቸዋል፣ የሕግ ተገዢ ያልሆነ እርምጃ በሕጋዊ እርምጃ ይወሰድባቸዋል ብለዋል ጠቅላይ ሚኒስትሩም። የእስራኤሉ ፕሬዚዳንት ሄርጾግ በበኩላቸው ያሉት ደግሞ ይሄ ክስተት ለእስራኤልን ጥላሸት፣ የእስራኤልን መልካም ስም እያጎደፉ ነው፣ እያበላሹ ነው። ይሄ ነገር ዝሮ ዝሮ የእኛን ህዝብ ጎጂ ክስተት ነው ብለዋል ፕሬዚዳንቱ። እንግዲህ ከዚህ ላይ እንግዲህ ከፍተኛ የሆነ ጥበቃ ያስፈልጋል ማለት ነው። በዚህ በሁለቱ ቀበሌዎቹ አካባቢ ከዛው ለእስራኤል ብሔራዊ የክነሴት ምርጫ ሊካሄድ 58 ቀናት ብቻ ቀርተዋል። ከዛም ይሄ የምርጫ በካሄደበት ዋዜማ አቅራቢያ በይሁዳና ሰማርያ ቀበሌዎች እንዲህ በእሳት በግጭ በእሳት ቃጠሎ እንዲፋፋም በሁለት ህዝቦች መካከል ግጭት እንዲፋፋም የሚያደርግ አካል ምንድን ማን ነው? ጥቅም ያለው በፖለቲካ ጥቅሙ የት ላይ ነው? ማን የሚል ጥያቄ አስቀምጧል። አሳሳቢ ሁኔታ ስለመሆኑ ነው ማሪብ የዘገበው በተቀዳሚ ገጹ ላይ። ከዛው የፖለቲካ ኃይሎች ደግሞ ያው አንድነታቸውን ካላጠናከሩ፣ ውህደት ካላደረጉ የድምፅ ከንቱ ሊሆን ይችላል የሚል ስጋት አለ። እነ ቤን ግቢር፣ እነ ስሞርትሪች የጽዮኑ ታዳቲት ፓርቲ መሪ በጻለን ስሞርትሪች ናቸው። የዚያኛው ኦጽማ ይሁዲት ፓርቲ ደግሞ ቤን ግቢር ናቸው። ቤኒ ጋንጽስ
እንዲሁም አርዳን አሉ። እንግዲህ አርዳን ያው የሊኩድ ፓርቲ አባል ነበሩ፣ አንተወታ አድርገው አዲስ ፓርቲ አቋቁመዋል። እነሱስ ምንድን ነው የሚያደርጉት? በምን ነው አንድነታቸውን ማጠናከር የሚችሉት? አንድ አዲስ ፓርቲ ማቋቋም ምን ያህል ጥሩ ውጤት በምርጫ ያስገኛል? ላይሆን ይችላል። ድምፅ የዜጎች ድምፅ ከከንቱ ከንቱ ሊሆን ይችላል። አንድነት ከሌለ ዋጋ ጠቃሚ አይሆንም የሚል ስጋት እንዳለ ነው። አሁን በዚህ ዙሪያ ቢያንስ ፖለቲካ ፓርቲዎች ከምርጫው በፊት ቢያንስ አንድ ሳምንት ተኩል አካባቢ ጊዜ ብቻ ነው ያላቸው። ሁሎችም የሚመዘገቡ ለምርጫው ቦርድ ወደ አንድ ሳምንት ተኩል ብቻ የቀረ ነው እና ተመዝግበው እያንዳንዳቸው ግንባር ፈጥረው ደረጃ አድርገው እጩ የክነሴት ተወዳዳሪዎቹ ያው ሊቀመንበሩ፣ ምክትሉ፣ አንደኛ፣ ሁለተኛ፣ ሶስተኛ ብለው ያው የስም ዝርዝራቸው ያቀርባሉ ማለት ነው። እስከዛው ግን በክርክር በዚህ ጉዳይ ላይ እንዴት በአንድ ላይ ህብረት እንመስረት በሚለው የፖለቲካ እጩዎቹ በዚህ ጉዳይ ላይ እየተወያዩ መሆኑ ነው ይገኛሉ ነው ያለው። ሌላኛው ሀሬጽ ዕለታዊ ጋዜጣስ እንዴት ነው? በዚያው ቅድም ከተመለከትናቸው ርዕሰ ጉዳዮችን ሌት ባለመልኩ በዚህ በያዝነው 2026 ዓመተ ምህረት የአሜሪካ አስተዳደር የቬኔዙዌላን በፕሬዝዳንት ከስልጣን አውርደዋል። ፕሬዝዳንቱ በስልጣን ብልግና ምክንያት የቬኔዙዌላን መንግስት ለውጥ ሆኗል። በያዝነው ህዳር ወር አካባቢ ላይ ነው ለውጥ የሆነው። አሁን ይቺ ቬኔዙዌላ የተፈጥሮ የነዳጅ ዘይት ባለ ሀብት ሀገር ናት። የሀሬጽ እንደዘገበው ከሆነ ይህንን ጤናማ የሆነ መንግስት የሌለባት ቬኔዙዌላ የአሜሪካ ያው ተቆጣጥራለች፣ ስልጣን ለውጥ አድርጋለች። በቬኔዙዌላ በወታደራዊ ኃይል በማዝመት ነው እንግዲህ ያው በፕሬዝዳንቱን በቁጥጥር ስር የዋለችው የቬኔዙዌላ ፕሬዝዳንት። እንግዲህ የነዳጅ ዘይቷን 100% የሚሆኑ የቬኔዙዌላን የነዳጅ ዘይት አሜሪካ በኃላፊነት የምትቆጣጠረው ቢያንስ ለ100 ዓመታት ያህል የነዳጅ ዘይቱ ሀብት የአሜሪካ ይሆናል የሚል ውሳኔ አላት የሚል ዘገባ አለ። ይገርማል። እንግዲህ ከብዙ በጥቂቱ የጋዜጦች ዘገባ ይህን ይመስላል። ሙዚቃ

0: በመቀጠል ከማህበራዊ አክቲቪስት ተንቀሳቃሽ ከአቶ ዮሴፍ ደጉ ከናታኒያ ከተማ ነዋሪ የማህበረሰብ ተንቀሳቃሽ ነው። በተለያዩ እሱ ላይ በተመለከተ በተለያዩ ርዕሰ ጉዳዮችም ማህበረሰባችን የሚመለከቱ ርዕሰ ጉዳዮች ጋር ከእሱ ጋር ቀጣዩ ቃለ ምልልስ እናካሄዳለን። ዮሴፍ ደጉ ጤና ይስጥልህ፣ እንደምን አደርክ?
1: ጤና ይስጥልህ፣ እንደምን አደርክ? አንጋፋ የድሮ ጎረቤቴ ይሻያው ደጉ።
0: አዎ፣ እንዴታ። አዎ፣ እንዴት ነህ?
1: ደህና ነኝ። ደህና ናችሁ እናንተ ሁሉም? በመጀመሪያ ደረጃ በሰላም አሳድሮ በሰላም አሰንብቶ ሰንበትን ስንበላ ስንጠጣ ስንጸልይ ሰንብተን ከዚህ ሰዓት ላደረሰነ ስሙ ይቀደስ ስሙ ይባረክ።
0: አሜን። ጥሩ መልካም ሳምንት ይሁንልን። እና እውነት ግን ነው ይህ ዋናው ነገር። እንግዲህ ከአንተ በጋ የምናካሄደው ያለውን ማህበረሰባችን በአሁኑ ወቅት እንግዲህ የክነሴት ብሔራዊ ምርጫ የሚካሄድበት ወደ 58 ቀናት ብቻ ነው የቀሩትና ይህን በተመለከተ እንዲያው በፖለቲካው ዓለም ማህበረሰባችን እንዴት ታየዋለ?
1: እሺ ጋሽ ሻያው፣ በመጀመሪያ ደረጃ በመጣም አመሰግናለሁ። ከሱ በጋዜጠኝነትም ህብረተሰቡን እንደምታገለግሉ ሁሉ ጠቅለል ባለ መልኩ ጤናችሁን ሰጥቶ ያኖራችሁ እላለሁ። አመሰግናለሁ። ሌላው መጀመሪያ ከዚህኛው ጥያቄ በፊት አንድ ምልክት ወይም ደግሞ ሀሳብ ምስጋና ለመስጠት እወዳለሁ። ምክንያቱም በ24 ቀን በ8ኛው ወር 2026 ዓመተ ምህረት የኢትዮጵያን ወክሎ የኢትዮጵያ መንግስት ባለው አምባሳደር በኩል ከዚህ ደግሞ ወንድማችን የኢትዮጵያ ቤተ እስራኤል አበበ ቢያድግልኝ ይባላል። እሱ ያው የዛሬ 13 ዓመት የዛሬ 14 ዓመት ግድቡን በተመለከተ የተያዛችሁም ሁሉ ኢትዮጵያ ሀገራችን ናት፣ የስደት ሀገራችን ናት፣ እንርዳት በማለት አሁን ያን ገንዘብ የሰጠነ እርግጥ ሊመለስ ገንዘቡ ነበር፣ ግን አይደለም። ገንዘቡ ሳይሆን አሁን ባለፈው በ24 ቀን በ8ኛው የነበረው ጠርተው ቱዳር አባ ለኢትዮጵያ ቤተ እስራኤል ለዚህ ለግድቡ ለተሳተፋችሁ ብሎ እሱ ራሱ አስቦ ይህን ቱዳር አባ ማለት እኮ ይሻያው በጣም ጥሩ ነው፣ መልካም የሚሰራን ሰው ማለት ነው። እና አንዳንድ ጊዜ የኢትዮጵያ አምባሳደሮች ወይም የኢትዮጵያ መንግስት ወደዚህ የሚሄዱት ወደ ኢትዮጵያ ወቀስ ይወቅሳሉ። እኛ ደግሞ የመቀበልም የማመስገንም ማለትም ደግሞ ይህን ሂስና ጊል የሚባል ነገር አለ።
0: ማለት ለኢትዮጵያ ልማት የአባይን ግድብ ለመገንባት በሚል ቦንድ በመግዛት አዎ፣ በውጭ የሚገኙ ትውልደ ኢትዮጵያን የሚችሉትን ያህል ተሳትፎን ማድረጋቸው የቅርብ ጊዜ ትዝታችን ነው። እና አሁን ግንባታው ተገንብቷል፣ ተፈጽሟል፣ ተመርቋል። እና የተጠሩት ለዚህ ለበጎ ስራ የበጎ የምስክርነት ለመስጠት በማህበረሰባችን በእስራኤል ምን ያህል ናቸው?
1: እንግዲህ የነበረው በመዝገቡ ላይ በተከበረው ያው እንግዲህ የእኛ ተወካይ ባለን ምችላለሁ አበበ ቢያድግልኝ እንዳለው ከሆነ 127 ወይም 20 ሰዎችን ቱዳውን በማዘጋጀት እሱ ራሱ ያዘጋጃቸው ሰዎች እሱም ሳይረሳ ልፋሁት ጠርተን ለዚህ ህብረተሰብ ዝም ብለው ሁሉ ጊዜ መጠየቅና በሰሜን ኢትዮጵያ በስንት ዓመተ ምህረት መሰለኝ ታቃጠሎ በነበረው ጊዜም ገንዘብ ሰንዝረናል። ግን ይህን እሱ የጠራው ምንድን ነው ልፋሆት ቱዳር አባ እንበላቸው እነዚህን ሰዎች በማለት በመጥራቱን ለራሴ ተገንቼ ከቦታው ደብዳቤ ተልኮልኝ በክብር ሂጄ ቱዳውን ተቀብዬ መድረው ላይ ባልናገርም አመስግኜ መጥቻለሁ። አሁን ደግሞ ይህን ምለው ለማመስገን ነው። ይህ ሰውዬ እንደዚህ አቋጥሮ ጠይቆ ይህን ቱዳ መስጠት ማለት ቀላል አይደለም። እና እናመሰግናለን የኢትዮጵያን መንግስትም የኢትዮጵያን ተወካዮችም ከዚህ ይሄኛን ወንድማችንም አበበ ያደረገው ስራ በጣም ጥሩ ስራ ነው፣ መመስገን የሚገባው ነው፣ በሀገር አቀፍ ደረጃ ማለት ነው።
0: ኤምባሲው ጽህፈት ቢሮ እዚህ ተል አቪቭ የሚገኘው የኢትዮጵያ ኤምባሲ በእስራኤል እዛ ላይ ነው ይሄ የምስጉ ስብሰባ እና የሽልማት
1: እንትን መናታኒያ ሀሞች ደክሊታው ነው ቱዳውን የተቀበል ነው አምባሳደሩም ረዳቱን በመምጣት ከዛ ላይ ደግሞ ብነግር ይሻያው እነዚህ ወጣቶች በጣም ፈጣን ጎበዞች፣ የህብረተሰቡን ችግር ተብሎ የሚረዱ በመሆናቸው ተገንዝቤያለሁ። ከዛው ከቦታው ተገኝቼ ማለት ነው ለንግግር ባንበቃም እና እኔ በጣም አመሰግናለሁ የኢትዮጵያን መንግስትም የኢትዮጵያን ተወካዮችም ከዚህም ወንድማችን አበበን በጣም በጣም አመሰግናለሁ። በእውነት መልካም ስራ የሚሰራን ሰው ማድነቅ ማመስገን ቢቻል ጠርቶት ወደ አመስተትም ያስብ ሸቀል እስክብሪቶም በጣም ጥሩ ነው ብያምናለሁ። እንግዲህ በሌላው እንሻገራለን ስለሀገራችን።
0: በጣም ግሩም ሚዲያም አዲስ ነገር ነው እንደኛ እንደ ሚዲያ ሬዲዮም የሩኔታ አዲስ ነገር ነው ዘግየት ብሎ ረደረሰን ግን በወቅቱም የእስራኤል ድምጽ ሬዲዮ የአማርኛም አገልግሎትም ቴሌቪዥንም ሳይቀር በዚህ ላይ የተደረገውን ረብረብ የአባይ ግድብን በተመለከተ መቼም ተመልክተነዋል በጊዜው አሁንም ተፈጸመ ደስ ይላል ያደረገው አይደለም እንዴ?
1: አዎ በጣም በእውነት እና ለማመስገን ፈልጌ ነው ህዛ ስላልተሰጠው መድረው ጊዜ ስላጠረ ብቻ ነው እንዴ አላሉኝም ግን ጊዜ ስላጠረ ስላልተናገርኩ ለዚህ ነው እንግዲህ ደግሞ አንዳንድ ጊዜ ደግሞ መልካም የሚሰሩ ወንድሞቻችን በዚህ በከተማ አቀፍ ወይም በአገር አቀፍ ደረጃ ያሉት ደግሞ ማመስገን ግዴታችን ነው እኛ ህብረተሰቡ ይጠበቃል ማለት ነው። እኔ በእውነት ሻየው ጋዜጠኛ ባደለውም ነገር ግን ፔይል ህብረት ህብረተሰቡ ጋር ብዙ ስለምንቀሳቀስ ለራሴ በሽኩናዬም በሌላም የምታየውን የምሰማውን መልካም ነገር መናገር ግዴታችን ነው።
0: በጣም ግሩ እናም አሁን እንግዲህ ጀመር በዚህ በእንዲህ እንዳለ እንግዲህ የመስጎን ሽልማት እንዳገኛችሁ ነገርከን በጥሩ ዜና ነው። የሰሩ ሰዎች አስተዋጽኦ ያበረከቱ ሰዎች የምችለው እያንዳንዱ የምችለውን ያህል ወጭ አድርጓል የገዘው ወጭ አድርጓል ቦንድ በጣም ግሩም
1: በጣም
0: እንኳን ደስ አላችሁ ልበል
1: እና መሰግናለን ለጠራን ለከበረንም ምስጋና እየሰጠን እንግዲህ በአገራችን በአገር አቀፍ ደረጃ ደግሞ ያው በፖለቲካውን በተመለከተ ከተደካማው ህብረተሰብ እስከ መንግስት ድረስ ስንመለከተው በበኩሌ ማለት ነው በጣም የኛ ለህብረተሰብ ይሄ የተለያይቶ መሄድ በተኸሊኩልን ቢሆን ለሊኩልን መንግስቱ ጥሩ አይደለም ይያልቁ አይደለም ግን በውስጥ የተሰራው ስራ ደግሞ በጣም ጥሩም አይደለም ህብረተሰቡን አራርቆታል በተለይ በእኛ ህብረተሰብ እዚህ በዝቅተኛው ህብረተሰብ ያዳከመን ይሄዳል እንጂ ያበረታን ስለማይሄድ በተኸሊኩል ወደ 8 ወደ 7 ሰው ተወዳድረዋል አንድ ማቆምም ለሁለት ማቆምም
0: በአንድ ፓርቲ ናቸው ከማህበረሰባችን
1: አው
0: የተለያዩ ፓርቲዎች አሉ ከአንድ ፓርቲ ብቻ እንደሚሄዱ ይመቻል ወይ?
1: አዎ በሊኩድ እኮ ውስጥ ይሁን ልሻየው የኛ ህብረተሰብ ያልተረዳዋል የወጣቶች ሚፍላግ አለ የመርካዝ ሚፍላግ አለ አጠቃላይ ኪሶን ይባላል እኔ ራሴ ሀገር ሊኩድ ነኝ ነገር ግን አሁን በአሁኑ ሰዓት ግን እኔ ሊኩድን ጥሩ ስራ እየሰራ ነው ብዬ ብናገር መሰሰት አይደለም ምክንያቱም በውስጥ ያሉት የኖሩትን ሰዎች ለነጎዳደር ነው ብለው አንገታቸውን ቀና ሲያደርጉ ያው እንግዲህ ጠቅላይ ሚኒስትራችን ቢናም እንዳታ ነው በዚህ በሙያው በፖለቲካው የተካኑ ናቸው እነ ኒር ባርካት ለምሳሌ ጥሩ ቦታ መቀበል ሲገባ ወደ 24 ቦታ ተወሩሯል እንዲሁም ደግሞ ጊዶን ሳርድሮ ወጥቶ ይዷል አሁን ለምሳሌ በተኸሊኩድ ራሱ የሚደረገው ስራ ከናሪክ ሻሮን ነው ሲኒማር ደፍቶ መለያየት ብቻ መራራቅ መፈራረቅ ብቻ ነው ያለውና በተኸሊኩድም ጥሩ ስራ እየተሰራ አይደለም ባይኔ በበኩሌ እንደ እዝ እንደ ዜጋ ራሴ ሀገር እንደመሆን የመጥን ሁሉ ጥሩ ስራ እየተሰራ አይደለም በተኸሊኩድ በጣም ሰው እየተራራቀ ነው ጠንካራ ሰዎች እየሄዱ ነው አሁን ደግሞ በእኛ ህብረተሰብ በተለይ በግራም እንበለው በቀኝ ወይም በመርካዝ በነበየነት እንበለው ሰው እየሄደ እየተሳተ አሁን እኮ ይሻየው ክነሴት እኮ ምሽካታ ወዳ የሥራ መፈለጊያ ሆኗል ማለት ቢል መሳሳት አይደለም ምን መሰለህ እያንዳንዱ እየሄደ ይገባል ከገባ ደግሞ ስራው መስራት አይችልም ብቻ ደግሞ ዝም ተቀበለ ምን አገባው ህብረተሰቡ እኔ ግን ያለ ነው ያለነው የብቻ ጥሩ ሆኖ በአንድ ቦታ ግን ሙላው ተመካክሮ አንድ ላይ ብንሄድ ግን አራት ማንዳት አምስት ማንዳት እናመጣለን እንለመናለን እኛ እንለምንም ለማኝ መለመን ሳይሆን እኛ ተለማኝ እንሆናለን ማለት ነው ሚኒስትሩ ሲባል ቦታ እንደመምራት ሲባል አሁን ግን ተለያይተን የብቻ ተህርነ እየተዳከምነ የለመነ ወድ ያገሩን ባህል የዚችን ያገሩን የፖለቲካውን ጉዳይ አልተረዳንም ገና ማለት ነው 40 አመት በላይ ነን እስከመቼ ነው እና አንድነት ይባላል ይነገራል አንድነት ግን የለም በመጽዮት ወይም በአካልስት መለከተው ባፋችን እናገራለን በትክክል ገብተስተው አንድነት የለም
0: እንዴት ብሎ
1: እና በጣም ያሳዝናል አይ በፖለቲካው ሲመለከተው እንደው ጭራሹን ማያስፈልግም ማለት ነው ፖለቲካ እኔ በጣም ወድ ነበር አሁን ግን በጣም ያስጠላ መጥቷል ማለትም እያንዳንዱ እየተነሳ ምርጫው ሲቀረብ እኔ የሚለው ምንም ሊጠቅምና አልቻለም ለልጆቻችንም ታሪክ አስቀምጠምናል አይመስለኝም በዚህ አይነት
0: እንዴት አሁን አዳዲስ ከነባሩ ፓርቲ ለዘ ተተው አዳዲስ ፓርቲ የግል ያቋቋሙአሉ? አሁን እነሱን እና አሁን ድምጽ ከህዝብ ነው እንግዲህ ድጋፍ የሚያገኙትና የመለያየታቸው ሁኔታ ምን እንደው እንዳንተ ትንበያ ምን ድምጽ ዘጎች ድምጽ ገደል ይገባ ካንቱ ካንቱ ይሆን ወይስ ምን መስላል?
1: አዩ ለሻያው ከልምድ አንጻር ከዜግነት አንጻር ምናልባት በ27 በ10ኛው ወር 2016 ዓመተ ምህረት መጣው ምርጫ ምናልባት ድጋሜ ምርጫ ልንደር እንችላለን። ምን ነው ምንድነው ትክክል ላይ መራረጡ ይችላሉ። ምናልባት አይዝንጎ ደግሞ እንደማይሆን ከሆነ በጣም እየተነከረ መጥቷል። ስለዚህ እኔ ግን ይሄን ምለው እኔ በርግጥ ነቪም አይደለው ግምቱን ሳይው ግን ድምጽ ይበታተናል። ብዙ ፖለቲከኞች ፓስቱል ይሆናሉ። ፓስቱል ማለት ላልፉት ይችላሉ የተባለው
0: ውድቅ ይሆናል ማለት ነው።
1: አዎ። እና ይሄን ግን እኔ የምለው አሁን ጥሪው ለኛ ህብረተሰብ በተለይ ተለያይተው ለሄዱ ሰዎች በአንድ ላይ በመሆን በቅርብ ጊዜ ተነጋግረው ይህ ይጠቅምናል ብለው አንድ ሁለት ሶስት ነው ቢጀመርም አንድ ሁለት ሶስት ነው ቢሄዱ ከዛ ምናልባት ስራም ሊያጡ አይችሉም ህብረተሰቡም አይርቁም አንድነቱን ያሳያል ማለት ነው። ግን አሁን እኛ ዝም ብለን እንደተለያየን ከቀጠልን ግና በተለየኛ ህብረተሰብ የኢትዮጵያ በተስራኤል ትልቅ ጉዳት ያገኘዋል ብዬ ነው ማምነው። ምክንያቱም ተለያይተናል ብዙ ተለያይቷል። አሁን እያንዳንዱ በማችቻ በቤተሰብ አብሮ በማደግ ኢዲዮሎጂው እኮ ጠፍቷል። ይሻዩ አሁን እኮ ኢዲዮሎጂ የለም አላማ እኮ የለም አሁን የለም። ድሮ እኛ እውነቴን ነው የምልህ እኔ አንተን እንግዲህ እናንተም ብዙ ከ35 ዓመት በላይ ነው የውበዝ በሬዲዮ ጣቢያ መሰሩት በጣም በደንብ ነው ታገለግሉ። አሁን የዚህን የሬዲዮ ጣቢያ አንድ ላይ ስለተቋቋመ አንድ ላይ ስለሆናችሁ ህብረተሰብን በደንብ ታገለግላላችሁ። በክነሴት የሚለው ግና አንዱ በዛ ሄዶ ይገባል ወይ ለምሳሌ ዶክተር ጸጋ እህታችን በኖርቬጊ ነው የገባሽው። በኖርቬጊ ማለት ያው ሚኒስትሩ ሲወጣ በሚኒስትሩ ትክ ገባሽ እስታሁን አገልግላለሽ እስታሁን ሰው ነበረና አንድ ሰው ሁለት ሰው ምልክቱን የሚያተራል። አሁን ግን ዘንድሮ ግና ምንም አንድም ሰው ይገባል ብዬ ተስፋ የለኝም ነው የምልህ። የለም የብቻውም ሄደ አብሮም ሄደ ተበታትኗል። ቃላታችን ድምጻችን እየተለያየ ነው። ምንም ነገር የለም። እንደገና ደግሞ እዚህ ላይ የምነግረው ባለፈው ካህናችን ቄስ ሰማኝ ምህረት በእውነት እንትልላ አስተያየቱን ለመስጠት ያክል ነው እያንዳንዱ በስራው ብሄር ጥሩ ነው። ካህን መብቱ መመረቅ የራቀን ማቅረብ የተጣላን ማስታረቅ ነው። እንግዲህ ማውቆ ደክቶ ምንም በወሪቱ ባይጻፍም ፖለቲካ ተወዳደር የሚለው መብቱ ነው መወዳደር ይችላል። ግን ተወዳደረ ደግሞ 90 ቀናቶች አስቀድሞ እርተት ወጥቶ ካህናቶቹን ወክሎ የፖለቲካ መሪ መሆን ይችላል እንደነ ደሪ ማለት ነው። ግን ዝም ብሎ ወጥቶ ግን አንድን ሰው ብቻ ያልማዘሩ እህታችን ናት ደስ ይለኛል ልትመረጥ። ግን ስንት ሰዎች የሰሩ አሉ ባለፈው ማለት ነው የክነሰት አባላቶች ብዙ ወክረዋል ስለ ሃይማኖቱ ስለ ሁሉ ነገር። እና አሁን ዛሬ የሃይማኖት መሪው በሃይማኖት መሪው ጋዜጠኛ በጋዜጠኝነቱ ተራው ሰው በተራ ስራው ቢሰራ እያንዳንዱ የት እንደርስ ነበር። አሁን ችግሩ አንዳንድ ጊዜ ሃይማኖት መሪ ያልሆነው ሰው ህዝቡን እንመራለን ሲል ትሰማለህ፣ ካህኑ ደግሞ ፖለቲከኛ ነው ሲል ትሰማለህ። እና ይህ ሁሉ አሁን በጣም አንድ ላይ ሆኖ ስብስብ ሆኖ የእኛ ኢትዮጵያውን ቤተ እስራኤል በተለይ አቅጣጫችን አለየንም ህራሴ ጀምሮ ማለት ነው። እና ዝንቅንቅ ብሏል ነገሩ። ይህን ደግሞ ለይተን መጓዝ መቻል አለብን። ይበቃል። እያንዳንዱ በስራው ቢሰራ በጣም ጥሩ ነው ብዬ ነው ማምለው። ይሻያው
0: አሁን እኮ መመሪያ እየወጣ ነው እኮ የመንግስት ሰራተኛ ከሆነ እንደ ቅድም እንዳልከው የጋዜጠኝነትም ሆነ የሃይማኖት መሪዎች የመንፈሳዊ መሪዎቹ ደግሞ ያው በሃይማኖት በኩል ቢያተኩሩ የሚል ሀሳብ ደግሞ ከምሳዳዳቶት የወጣ መመሪያ እንዳለ ነው። ይህን ሁኔታ
1: እኮ እየውል መመሪያው ቢወጣም ይሻያው አንድ ሰው በዚች በሀገሪቱ ህግ እንግዲህ እርግጥ በወሪት ባይጣፍም በሀገሪቱ ህግ ደንብ መሰረት በእስራኤል በሀገራችን አንድ ሰው የፖለቲካ አቋቁማለሁ መራለሁ ካለ ከዘጠና ቀን በፊት የመንግስት ሰራተኛ ቢሆን ይህ ስራው ወጥቻለሁ ግን 90 ቀን ያክል እርፈት ይሰጠኝ መወዳደር እፈልጋለሁ ብሎ ከወጣ ስራውን ይመለስ አይመለስ የሚያውቅ የለም። ለዚህ የማውቅ የለም። ግን አንቀጦች አሉ፣ ህግ አለ። በዛ ወጥቶ ግና ህብረተሰቡን ካህናቱን እኛ ዕብራይስጥ ችሎታ አለን የቋንቋ እስካሁን የቋንቋ ችሎታ ነው የታገደን። ግን እንግዲህ አሁን ግን ዕብራይስጥ እንችላለን ራሳቸው ወክል እንሄዳለን ካለ መሄድ ይችላል፣ መብቱ ነው። ግን እዛ ቦታው መጀመሪያ ደብዳቤ መጻፍ አለበት ነው የምለው። እንግዲህ በህጉ መሰረት ነው የምናገረው እና ህግን ተጠንተሩሶ ከሄደ ሰው አይወድቅም። ከዛ ውጭ ደግሞ በእውነት በአሁኑ ሰዓት መከባበር ጠፍቷል። ካህናቶች እንደ ካህና አይከበሩም። ያለው ሰው ትልቁ እንደ ትልቅ አይከበርም። ፍቅር ጠፍቷል። ይሻየው ይኸው አመት ባሉ እየመጣ ነው። አሁን ደግሞ ምለው እኔ ለራሴ ማለት ነው እንደ አስተያየቴ እንደምገምተው የተጣላ ታርቆ አንድነቱ ነው። ፖለቲከኛ የለ ምን የለ የጎረቤት የለ ተስማምቶ አመት ባሉን በደንብ እንድንቀበል እና እንዲያው ጥሩ ነን ስንጸለት እኮ እግዚአብሔር ይሰማናል። የእስራኤል ልጅ መሳሪያው ጸሎት ነው። ጸሎቱ ከተሰማ እግዚአብሔር በመልካም እንድንኖር የወለድናቸው ጥሩ እንዲሆኑ ያደርግልናል። እና እኔ በእርግጥ እኔ ቦሬ ካጣ እኔ ማነ እኔ ምንም አይደለም። ግን ያለኝ ምክር ግን የማስበውን ነገር የምናገረው ሰላምን የመሰል የለም። ሰላም በልግ ነው፣ ጠብ ግና ድርቅ ነው። ጠብ ተጣላ የሰው ልጅ ምንም ማገኘት አንችልም። እኛ አንድነቱ ብቻ ነው የሚጠቅምን ከመዘጋጃ ቤት እስከ ክነሴት አጠቃላይ አንድነትን የመሰለ የለም። የሚሰሩን ሰዎች ደግሞ እናመስግን።
0: ሰላም ብለሃል ዮሴፍ። አሁን ሰላም እውነትክ ነው። ለማንም ይሁን ማን ሰላም በጣም ገንቢ ነው። ግን አሁን የውልህ ቅድ በዚህ በይሁዳና ሰማሪያ ቀበሎች ያለው ሁከት አለ። በጣም በእስራኤላውያን ሰፋሪዎቹና በፍልስጤማውያን መካከል ያለው ግጭት አሳሳቢ ነው።
1: የውል ሻያው አሁን እኔ ለምሳሌ ባለፈው ነግራለሁ። እኔ ልጆች የእኔ ልጆች ብቻ ሳይሆን የሙላው ልጅ በተለያየ ውትድርና በኮማንዶ በጥሩ ቦታ ያሉ አሉ። አሁን ምንድን ነው መሰለህ፣ አሁን ልጄ ሶስት ሳምንት ነው አልመጣም። ይገርምሃል፣ አጋጣሚ አስነሳኸኝ። ትላማታ ትንሹ ልጅ ምን አለ መሰለህ፣ አሁን ይሄ ክነሴት አባል ነው ሄዶ ይህን ችግር የፈጠረው የሆነ የፍልስጤኔ ቤት መቃብር ያንን ፈንቅሎ ለፖለቲካው ሲል ተመልከት፣ ይህ ራሱ ነገር ጭራሽ ነው። እነሱ አሁን አርፈዋል፣ ሰላም ይፈልጋሉ። ነገር ግን አሁን እንዳልከው በይሁዳ በሸምሮን የተነሳው ነገር አንድ የክነሴት አባል ነው ይህን ያደረገው። በእውነት በጣም ጥሩ አይደለም። ይህ ሊወገዝ ይገባል። ለሚያዳምጠኝ ሁሉ ይህን ስራ የሚሰሩት እንዴት ዝም ብሎ ሰው ሰላም
0: ህግ መደንገጊያ ሆኖ ይህን ነገር አያውቅም ወይ? የእስራኤልን ስም በዓለም አቀፍ ህብረተሰብ ውስጥ እንደሚያስጠላት የክነሴት የህግ መደንገጊያ ምክር ቤት ሆኖ በዚህ እንደ ይህን ነገር አንድ የሽብርተኛ የተገደለ ሽብርተኝነት ሐውልት ድንጋዩ ሲደበድብ የታየው
1: እኮ ይህ እኮ ነው ሻየው። እኔ በጣም ያሳዝናል።
0: ጥሩ አይደለም።
1: አዎ አንተ በህግ መደንገጊያ ተመርጠህ በህዝብ በሀገር አቀፍ ተመርጦ እየሰራ ህግ እየደነገገ ወንጀል አትስሩ እያለ ራሱ ወንጀል ሲሰራ ከሌላ ህተራው ሰው ምን ትጠብቃለህ? ህተራው ህብረተሰብ ማለት ነው ከኛ። እና እኛ እኮ መማር የምንችለው አንድ መሪ መልካም ስራ ጥሩ ስራ ለሀገሪቱ ሲሰራ ስታይ ሌላውም ጥሩ ልንስራ እያለ እየቀጠለ ይሄዳል። ይህ አሁን የወንጀል ስራ የሞተ ሰው ያኔ ዶድኛ መፈንቀል መቃብሩን መፈንቀል ምን ይባላል? ከምን ይጠበቃል? ይሄ አሁን እንደ ተማረ እንደ አዋቂ አርጊያ ላይ ሙነት ልንገር ለወደፊቱም ራሱ ለዚህ ለምርጫው የዚህ ፓርቲ በእውነት ራሱ ይህን ሰውዬ እንዲያው የወሸብሮቹ የሚሰማኝ ከሆነም እሞክራለሁ እንዲያው ቢቱር ቢሰጠው በጣም ደስታዬ ነው። ለምን ችግር ነው
0: ከስራ ያባረው?
1: አዎ
0: እንዴት ክነሰቱ አፈ ጉባኤው
1: ያው ነገ እኮ አንተ የአንተ ልጆች የኛ የሙላችን ልጆች እኮ ናቸው የሚጓጉ ከነዛ ጋር። ማን ነው የሚሞተው? የድሃው ልጅ ነው። ማን ነው የሚሞተው? ልጆቻችን ናቸው። ለሀገሪቱ ተምረው ብዙ ስራ የሚሰሩ
0: ክነሴት ተበትኗል እኮ አንተ።
1: እሱ ተበትኗል እንግዲህ ለሚመጣው ምናልባት ተመረጠ ነው ተበትኗል። በእርግጥ እስከ 27 ቀን አለ ክነሴት። መቼም ጨርሰው አልተባረሩም አሉ።
0: 58 ቀናት ቀን የቀሩን
1: አዎ ደሞዝ ይቀበላሉ አይደል? እቸም ደሞዙን እስካሁን ድረስ የክነሴት አባል ናቸው ይቀበላሉ። አሁንም መስራት ይቻላል። እውነቱን ለመናገር ሻያው ያው ለምርጫው ነው እንጂ የተበተነ ገና ክነሴቱ እነዛ ሰዎች ትውልድ አልተቀበሉም አልሄዱም። ገና አዲስ ምርጫ አልሆነም ማለት ነው።
0: እውነት
1: እና በጣም የሚያሳዝን ነገር ነው ያለው። እና ሀገሪቱን በእውነቱ ሰላም ያደርግልን።
0: አሁን እኮ ዮሴፍ ደጉ አሁን ምንድን ነው ፖለቲካ ሲባል እኮ የሀገርን ብሔራዊ ጥቅም ለማስከበር ለእያንዳንዱም ዜጋ ምንድን ነው የፖለቲካ አብሮ ምንድን ነው አመራሮች ምንድን ነው መስራት ያለበት ምንጠብቀው ምንድን ነው? እንዳንተ ለምሳሌ በመከላከያ፣ በደህንነት፣ በኢኮኖሚ፣ በህብረተሰባችን ያለውን ሁኔታ ምን መቀደም አለበት ብለህ ታስባለህ? አንተ
1: ይኸውልህ መቀደም ያለበት አንደኛ ሰላም፣ ሁለተኛ ለህብረተሰቡ ለደካማው ህብረተሰብ በትምህርት በእውቀት በዩኒቨርሲቲ በሚማሩት ለነዚህ ለነዚህ የሀገር መሪ ለሚሆኑ ለስተፊት ማጠናከር አስተማር ባጀት መመደብ እንደገና አንድነት ህብረተሰቡ እንዲመራ ማድረግ መንግስቱ ደግሞ ያው አመራሩን በጥሩ ሁኔታ አገሪቱን እንዲመራ

0: ጥሩን እንድትበለጽግ ማድረግ ከመንግስትና ከመንግስት ሰራተኞች ከተራው ህዝብ ደግቶ ይጣበቃል ማለት ነው። ተራው ህዝብ ደግሞ ምረጥ ያለበት ለህብረተሰቡ ማን ይጠቅመናል ማን ይጎዳላል የሚለውን አሁን በእኛ በሀበሻም ውስጥ አሁን ባንጠቃሚ ማንጎጅ እንደሆነ ያውቃል። ግን በሌላ ቦታ የማይሰራን ሰው ሰርቶ ያለመደን ሰው ካሁን ፊት ያልነበረን ሰው ደግሞ መምረጡ በጣም ትልቅ አስቸጋሪ ነገር ነው። ልምድ ያላቸው ሰዎች አሉ።
1: ዮሴፍ ማጠቃለያ መጀመሪያ ሰላም ከቤት ከሰፈር ከአካባቢ አካባቢ በቅርብ ያለው ሁኔታ ነውና ያለው ማህበረሰባችሁ በናታን ያለው አንተ በአመራር በኮሚቴ አባል በመሆን እንደምትንቀሳቀስ ነው ማውቀውና እንዴት ነው ሲመጣቀለያ?
0: አየው እንግዲህ ማጠቃለያ ነው 2004 ጀምሬ እስከ 2023 ዓመተ ምህረት ይህን ህብረተሰብ ባለው አቅሜ በልጆችን ሆነ ቤተሰብን በመምራት 19 ሰዓት በመስራት አብሬ በሰሰባ በመገኘት በአካባቢ የተመረጨ ነው እኮ በነገራችን ላይ። ነገር ግን ይሻያው ይህን በሌላ ጊዜ ብንነጋገረው በጣም ደስ ይለኛል። ማለትም በጣም ትልቅ ችግር አለ በእኛ በናታኒያ ማለት ነው። ችግሩ ምንድነው መሰለህ? አንድነት የለም። አንድነት መኖር አለበት። አንድነት ይበልጽግ፣ አንድነት እንወቅ። አንድ ላይ ከሆነ የናታኒያ ህብረተሰብ ሀበሻው ማለት ነው እንኳን ምክትል ሮሻየር መሆን ይችላል። ግን አንድ ስንሆን ብቻ ነው ይህን አንዱ የሚሰራውን ሳንቀዋወም አንድ ላይ በመሆን ወይም ሁለት ሶስት ጉሩብ ሳንከፍት አንድ ላይ ሆነን ከቀጠልን አንድነት ይፈጠራል ብዬ አምናለሁ። እኔ በአሁኑ ሰዓት ትንሽ በአካባቢ በሽኩነ ቤተ ክህነት እንዲሁ በሌላ ነገሮች ስራ እሰራለሁ። በሌላው ግና በከተማ አቀፍ ደረጃ ግና መቼም እንግዲህ ይህን በሌላ ጊዜ እነጋገራችኋለሁ። ጥሩ አድርጌ አጥኜ አጣርቼ እኔ ግን የዚህ ህብረተሰብ እውነት ለመናገር እውነት የሚናገር ሰው ሃይማኖትን የሚከታተል ሰው አይነገርለትም። ብዙውን ጊዜ መራራቅ ነው ያለና በእውነት እኔ በአሁኑ ሰዓት የምለው ሰላም ይፈጠር፣ አንድነት ይፈጠር። ሰላምን የመሰለ የለም ነው ምለው ደጋግሜ። ሰላም ካለ ከታች እስከ ላይ ሰላም ከሆነ ውጤት አለ። መልካም ስራ፣ መልካም ኑሮ እንኖራለን ብዬ አምናለሁ።
1: ተቀበልን። እንግዲህ ሌሎችን ርዕሰ ጉዳዮች በሌላ ጊዜ እንመለከተዋለን። እና ዮሴፍ ደጉ የተሰጠውን ገለጻ እናመሰግንሃለን። ሸቦቶ
0: አመሰግናለሁ። የሻያው ደጉ አንጋፋው ጋዜጠኛችን እና እነ ሰጠኝ ዘመነን እና እነ ምንም በመድረኩ ባይኖሩ ወይም ሰጠኝን ወይም አይቸውን ምላቸው ደግሞ አትቸኩሉ፣ ትላልቅን አክብሩ፣ ትልቅ ጋዜጠኞችን የመሰረቱትን አክብራችሁ አዳምጣችሁ ቀጥሉ ብዬ እመክራለሁ። ወንድሞችን ማለት ነው። ትልቅን ማዳመጥ መመካከር በጣም ጥሩ ነው። አንዳንዴ የታዳምጣቸው ይቀለጥፋሉ ለማለት ነው፣
1: በንግግራቸው ማለት ነው። ያከብራሉ።
0: መቼም በአንዳንድ ጉዳዮች አንተ በዳሩ ስትመለከት ስታዳምጥ መቸቸት ያለ ነው እና ሁለቱ ወንድሞችን ቀስ በሉ፣ ትልቆችን አዳምጡ፣ እነ ራህሚን እነ ይሻያውን ከእነሱ ትንሽ ትምህርት ውሰዱ እያልኩ
1: ነው። በእውነት በይህ ሁኔታ የስራ ባልደረቦቼ ያው አቅማቸውን የፈቀደላቸውን ያህል እየሰሩ ናቸው እና በእሺ እናመሰግናለን።
0: እንዲያ ስል ደግሞ ይሻያው ምናልባት በመገናኛ ስለሆነ እንግዲህ አይቸው ጋር ብዙ እንቀላለዳለን፣ ሰጠኝ ጋርም ቢሆን ነገር ግን ያለኝ እንግዲህ ምሳሌ ሰጥቻለሁ ማለት ነው።
1: ኦኬ፣ መልካም ቀን ሸቧቶ። የተከበራችሁ አድማጮቻችን 7 ሰዓት ነው ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ለሮኔን ዳህን ምስጋና በማቅረብ የተለመደው ቀን ልክ 1 ሰዓት ላይ በሰላም ያገናኘን። ሸቦዋቶቭ

0: ክቡራን አድማጮቻችን እንደምን ዋላችሁ? የዕለተ እሁድ የከሰዓት ባለው ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ሳምንት መልካም ጊዜ እንዲሆን እንመኛለን። ዛሬ ዕለቱ እንደ እብራን ዘመን አቆጣጠር ዮም ሪሾን ዩድዛይን በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 30 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 24 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ሮሪ እንደሃን ሲሆን የፕሮግራሙ አጠናካሪ ሃናስ ፍሮ የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ዛም ወቅታዊ ዘገባና ሳምንታዊ አድማጮች ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ጋር ከኛ ጋር እንዲሆን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
1: ሰጠኝ ዘመን አመሰግናለሁ ሸቧጦ። ባርስተ ዜና የጥቅምት 7 ጭፍጨፋ ብሔራዊ መታሰቢያ ስነ ስርዓት ቅድመ ዝግጅት ላይ ነው። የእስራኤል የደህንነት ኃይሎች በዮርዳኖስ ድንበር በኩል ሊደረግ የነበረ የጦር መሳሪያዎች የኮንትሮባንድ ዝውውር አከሸፈ። የሻስ ዩዳያን ማህበረሰብ ሃይማኖት መሪ ራቢ ዮሴፍ በጠቅላይ አቃቢ ሕግ በመንግስት ሕግ አማካሪዋ ላይ የእርግማን የቃላት ሰነዘሩባቸው። የአውሮፓ ህብረት ልዑክ ትናንት ሰፋሪዎች ይሁዳውያን ሁከት በፈጠሩበት በኩሴራ መንደር አሁን እየጎበኙ ነው። በኪርያት ሙስኪን ከተማ የሚኖሩ የ14ና የ16 ዓመት ዕድሜ ያላቸው ታዳጊዎች በኢራን ወኪል በስለላ ተመልምለው የተሳተፉት አደገኛ የደህንነት ወንጀል ጉዳይ በቁጥጥር ስር ዋለ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የጥቅምት ሰባቱ ጭፍጨፋ ብሔራዊ የመታሰቢያ ስነ ስርዓት ቅድመ ዝግጅት ላይ ነው። የኩሙ ንቅናቄና የጥቅምት ሰባት ቤተሰቦች በያርኮን ፓርክ በሚካሄድ የመታሰቢያ ስነ ስርዓት ላይ አቅራቢያዎች አቅራቢዎቹ የሙዚቃ የመታሰቢያ የሚያቀርቡ ኤሊ ሻራቢ እና ሻኒ ኮሄን እንደሚሆኑ አስታውቀዋል። ኤሊ ሻራቢ በጥቅምት ሰባት ጭፍጨፋ ለተገደሉት የቤተሰብ አባላት እነሱንም ሆነ በእነሱ ላይ የደረሰውን ነገር በፍጹም አንረሳውም ብለው ቃል መግባቱን በቅርብ ተናግሯል። ጥቅምት ሰባት በልባችን ውስጥ ለዘላለም እንደ ታላቅ ብረት ቀን ታትሞ የማይረሳ ለዘላለም ሐዘን ነው ብለዋል። ጠቅላይ ሚኒስትር ልጅ ያይር ናታንያሁ በሕይወት ላይ በተደቀነ ጣዳፊና በከፍተኛ ስጋት ምክንያት ከአሜሪካ ወደ እስራኤል የደህንነት የጠቅላይ የደህንነት ጥበቃ ሻባክ እንዲያስም ወደ እስራኤል እንዳመጣው በይፋ አስታወቀ። የመረጃ ድርጅት ማለት ይኸው የጠቅላይ የደህንነት ጠባቂ ሻባክ ኃላፊ ዳቪድ ዚኒ ከአንድ ሳምንት በፊት ለያሻር ፓርቲ ሊቀመንበር ጋዲ አይዘንኩት ጠባቂዎቻቸውን የጦር መሳሪያ ለመያዝ የሚያስችል ፍቃድ በቅርብ እንደሚሰጣቸው ቃል ገብተው የነበረ ቢሆንም እስካሁን አልተፈጸመም። ይህን ጉዳይ በተመለከተም በተለይ የፓርቲ ሊቀመንበር መሪዎቹ እጩ ተወዳዳሪዎች ደህንነትን ጥበቃን በተመለከተም ልዩ የመንግስት ኮሚቴ ዛሬ በስብሰባ ውሳኔ ያሳልፋል ተብሎ ይጠበቃል። በሰማሪያ ቀበሌ የሚገኘው ጃሉድ እና ኩስራም በተባለ መንደሮች በትናንትና ሁለት ሰፋሪዎች ይሁዲዎች ሁከትና ግጭቶች ፈጠሩ። ከተከሰቱት የኃይል ግጭቶች መካከል የእስራኤል መከላከያ ሰራዊትና የድንበር ጠባቂ ፖሊሶችም አካባቢውን በቋሚነት እንዲጠብቁ ተመድበዋል። የደህንነት አካላት እንደገለጹት ሁከቱ እንደተነሳ ወታደሮች በቦታ በደቂቃዎቹ ውስጥ በመድረሳቸው ጭንብል የሸፈኑ አማጽያን ፍልስጤማውያን ወደ ነበሩበት ህንፃ በደረሱበት ወቅት የባሰ የከፋ አደጋ ሳይደርስ እንዲገታ ተደርጓል። ይህን የተፈጸመው የሁከት ረብሻ በጣም የማይተቀባይነት የሌለው የእስራኤልን በዓለም አቀፍ ህብረተሰብ የእስራኤልን ስም የሚያጠፋ ድርጊት ነው በማለት

0: ጠቅላይ ሚኒስትሩ ተችተዋል። የፕሬዝዳንት ቢሆንም ይህ ድርጊት ተገቢ አልሆነም በሚል ወቀሳ ሰንዝረዋል። ትናንት ቅዳሜ በይሁዳና ሰማርያ የብሔርተኝነት ሁከት ነው የተፈጸመ። የአውሮፓ ህብረት ልዑክ ትናንት ሰፈሮች ሁከት በፈጠሩበት በኩሳራ መንደር አሁን በመጎብኘት ላይ ይገኛሉ። ቃል አቀባያችን ሽሞን ሚጃን እንደገለጸው የአልጀዚራ ቴሌቪዥን እንደዘገበው የልዑካን ቡድን አባላት ከፍልስጤም የከተማ ምክር ቤት ኃላፊ ጋር የተገናኙ ሲሆን በቤቱ ውስጥ ከተከበቡ አንድ ቤተሰብ ጋርም ግንኙነት አድርገዋል። በተጨማሪም ልዑካን ዓላማም የሌሎችን ተከበው የሚገኙ ቤተሰቦችን ሁኔታና በአካባቢ ያለውን የይሁዳውያን ሰፈራ ሁኔታ መገምገም እንደሆነም ተገልጿል። የሻስ ፓርቲ የመንፈሳዊ ሃይማኖት መሪ ራብ ይስሐቅ ዮሴፍ በሳምንታዊ ትምህርት ፕሮግራም ላይ በመንግስት ህግ አማካሪዋ በጋሊ ባህራብ ማያራ ላይ ጠንካራ የቃላት እርግማን ቃላት ሰነዘሩባቸው። ጥቃት የተሰነዘረው የካቢኔ ውሳኔ የነበረውን የአባታቸውን የራቢ ኦባዳ ዮሴፍ የመታሰቢያ በዓል ዝግጅቶች የምርጫ ቅስቀሳ ስጋት አላቸው በሚል ምክንያት እንዲሰርዙ መመሪያ መስጠታቸውን ተከትሎ ነው። በንግግራቸው ማንም የእሷን ቃል መስማት የለበትም፣ ለመሆኑ እሷ ማን ናት? ቅዱስ እግዚአብሔር ያጥፋት የመሳሰለ እርግማን ሰንዝረዋል። ጦር መሳሪያ የኮንትሮባንድ ዝውውር ከሸፈ። የደህንነት ኃይሎች በዮርዳኖስ ድንበር በኩል ሊደረግ የነበረ የጦር መሳሪያዎች የኮንትሮባንድ ዝውውር አክሽፈዋል። ቃል አቀባያችን ካርሜላ ምናሼ እንደገለጸችው በዮርዳኖስ ወንዝ አካባቢ በተደረገ ድብቅ ምስጢራዊ ወጥመድ የደህንነት ኃይሎች ጩቤ በታጠቀ አንድ ተጠርጣሪ ላይ ተኩስ ፈጽመው የሞቱትን ቢሆንም ግለሰቡ ስለመሞቱ ሁኔታም በግልጽ መግለጫ አልተሰጠም። እሱን ለመያዝ በተደረገ አሰሳ ቦርሳው የተገኘ ሲሆን በውስጡ 7 ሽጉጦች ተይዘዋል። የተያዘ ጦር መሳሪያዎች ለተጨማሪ ምርመራ ለፖሊስ ለይሁዳውያን ፖሊሶች ተላልፈዋል ተብሏል። በመጨረሻም የአየር ጸባይ ትንበያ፣ በዛሬው ዕለት የሙቀቱ መጠን ቀስ በቀስ ይቀንሳል፣ በመጠኑ ይቀንሳል፣ ይቀዘቅዛል። በዋናነት በሰሜናዊ የሀገሪቱ ክፍል አሁንም በአካባቢ አልፎ አልፎ ይዘንባል። ነገ ወዲያ ሰኞ የሙቀቱ መጠን በትንሹ ይጨምራል ይላሉ የአየር ጸባይ ተመራማሪዎች። የሰዓቱ ዜና እስከዚሁ ነው። ሰጠኝ
1: ይሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን፣ እንግዲህ ዛሬ ከአድማጮች ጋር የምናደርገው ውይይት ይኖራል። በዚህ ውይይት መሳተፍ ለምትፈልጉ የስልክ ቁጥራችን እንገልጻለን። 0723940555 ነው። ቁጥሩን እንደገና እንደግመዋለን። 0723940555 ነው። ከአሁኑ ሰዓት ጀምራችሁ ደውሉልን።

0: ሰጠኝ ዘመን ወደ ወቅታዊ ዘገባ ስናልፍ እንግዲህ በይሁዳና ሰማርያ ቀበሌዎች በይሁዳውያንና ፍልስጤማውያን መካከል ያሉ ግጭቶች እንዴት ይታያሉ? እንደዚህ ሁኔታ
1: በጣም ወደ ሚያሳዝን ደረጃ ላይ የደረሰበትን ሁኔታ ነው የተመለከተን። በተለይ በትላንትናውና በዚህ ባለፉት ጊዜያት የሚደረጉ ነገሮች በጣም የእስራኤልንም ጥሩ ጎን የሚያጠለሽ ነው ሁኔታው። እንግዲህ በይሁዳና ሰማርያ ቀበሌ የሚገኝ ኩስራ በተባለ ገጠር ከሸህም ከተማ በደቡብ ምስራቅ አካባቢ የሚገኝ ገጠር ነውና ፍልስጤማውያን የሚገኙበት ኤዞር ሄ ቢ የተባለ በሚጠራበት አካባቢ ነው። ይሁዳውያን ሰፋሪዎች በዛ አካባቢ የሚኖሩ ይሁዳውያን ማለት ነው በቴንደር መኪና ተሳፍረው በመሄድ ነው ወደዚህ ፍልስጤማዊ ሰፈር የገቡና ገጠር የገቡና በቤታቸው ፍልስጤማውያን ኗሪዎች በቤታቸው ይያሉ ገብተው በቁጥጥር ስር ለማዋልና ዛ ለመቀመጥ የፈለጉትና በጣም በሚያሳዝን ሁኔታ ነው። ግን የመከላከያ ሰራዊቱም ሌሎች የወሰን ጠባቂ ፖሊሶች በመተባበር እነሱን ከዛ ያስወጡበት ሁኔታ አለ። ተጠርጣሪዎችንም ለፖሊስ ያስረከቡበትን ሁኔታ ሰምተናል። እና እንደዚህ አይነት ነገር ለምን ያስፈልጋል? ለምንድነው በዛ አካባቢ በወዳና ሰማርያ ቀበሌዎች ፍልስጤማውያንም ሆኑ ይሁዳውያን ችግር ሲፈጥሩ ህግ ፊት ወደው የማይቀርቡ የሚለው ብዙ ፖለቲካዊ ይዘት ያለው ነው። አንዳንድ ሚኒስትሮች የሚደግፉበት ሁኔታ አለ እና ፍልስጤማውያን በማስወጣት አካባቢያቸውን እንዲለቁ ይደረግ የሚሉ ነገሮች አሉ። ነገር ግን ለጠቅላይ ሚኒስትር ናታንያሁ አይነት አውግዘዋል። ይህ ድርጊት ጥሩ አይደለም፣ እስራኤልንም ጥሩ ጎን በዓለም ላይ የሚያስወግዝ ነው ብለዋልና ብዙዎች አውግዘውታል። አንዳንዶች ደግሞ በጸጥታ የተመለከቱበት ሁኔታ አለና የይሁዳና ሰማርያ ቀበሌ ጉዳይ በጣም ለወደፊት ለእስራኤልም ደህንነት ስጋት ነው የሚሆን። በዚህ ሁኔታ ፍልስጤማውያንን ከቤታቸው ማፈናቀሉ ወይም ውጡ ብሎ ሌላ ችግር መፍጠሩ በመኪና ተሳፍሮ ቤታቸው ድረስ መሄድ ለምን አስፈለገ ነውና በተለይ ደግሞ ከይሁዲ ህዝብ ታሪክ ጋር የማይሄድ ነው። በውጭ የቆየ ነው ይሁዲ ህዝብና በኖረባቸው ዓለማት ብዙ መከራ ስቃይ ያሳልፋልና በቀበሌያቸው የተቀመጡ ፍልስጤማውያንን እንደዚህ ማድረግ በጣም እየተወገዘ ያለ ሁኔታ ነው። በዚህናም ተመልክተዋል። ሌሎች ዓለም አቀፍ አካላትም አካባቢውን እየጎበኙ ነውና ሊታረም ይገባል፣ እርምጃ ሊወሰድበት ይገባል። ሻያው ምጨምረው
0: አዚህ በዚህ እንዳለ የፖለቲካ ጋር በተያዘ የክነሴት ብሔራዊ የክነሴት ምርጫ የሚካሄድበት ቀን እየተቃረበ በሄደ ቁጥር በእነዚህ በይሁዳና ሰማርያ ቀበሌዎቹ በግጭት ሁከት የማፋፋም የትኛው አካል ጥቅም በምርጫው ቀን የትኛው የፖለቲካ ፓርቲ ነው? የቀኝ ክንፍ ወግ አጥባቂ ፓርቲዎች ናቸው? እንደ አጽዮኑ ታዳቲት እንደ ኦጽማ ይሁዲት የተሰኙ ፓርቲዎች እነሱም በስተጀርባ አሉበት ወይ? ለነሱ ይጠቅማቸዋል የሚለው በጣም አጠያቂ ሁኔታ እንዴት ነው? ምን ትላለ? በዚህ
1: የነሱ ድጋፍ እንዳለበት ነው። እንግዲህ በተለይ ደግሞ ስሞትሪችና በንግብር አላማቸው ያው ፍልስጤማውያን አካባቢ ካሉ ችግር የሚፈጥሩት እነሱ ናቸው የሚልና በይሁዳና ሰማርያ ቀበሌዎች ቤቶች እንዲስፋፉ ግንባታዎች እንዲስፋፉ ይፈልጋሉና እነሱ ይገፋፋሉ ነው የሚባል። ይሄ ደግሞ ጥሩ አይደለም። አሁን በምርጫ ጊዜ ምናልባት ድምጽ ለማግኘት ወይም ደግሞ የሰፈራ ቀበሌዎችን የማስፋፋትን ሁኔታ እኛ እንደግፋለን ሌላ ጉዳይ ነው። ግን በህጋዊ መልኩ የተቀመጡ ፍልስጤማውያንን ደግሞ እንዲወጡ ማድረግና ጥቃት ማድረስ ደግሞ ወንጀል ነው፣ ሊጠየቁ ይገባል እነዚህን ይህን ያደረጉት አካላትና የፖለቲካ አንደምታ አለው እንዳልከው። ግን ፖለቲካዊ ይዘት ቢኖረውም ምን አደረጉ? እዛ በሰላም የተቀመጡ ፍልስጤማውያን ቤታቸው እያሉና አንዳንድ ጊዜ ነገ ምን ሊያመጣ ይችላል፣ መዘዙ ምን ሊሆን ይችላል ብለን ማሰብ ያለብን ሁኔታ ነው ያለውና ጥሩ አይደለም። እርምጃ መወሰድ አለበት። የአካባቢው ደህንነት መጠበቅ አለበት። አሊያ የአካባቢ እንደገና ለእስራኤል ለሰላማ ስጋት ነው የሚሆንና ሊታሰብበት ይገባል ላለው ሻያው። ሌላ ርዕሰ ጉዳይ አለን። የጠቅላላ ደህንነት ጥበቃ ወይም የሻባክ ድርጅት የተለያዩ ፓርቲ መሪዎችን ደህንነት የመጠበቅ ኃላፊነቱን እየተወጣ አይደለም የሚሉ ቅሬታዎች ይሰማሉና እንዴት ነው የሻባክ ድርጅት አሁን ለምሳሌ ለአሻር ፓርቲ ለዲሞክራቲም ለተሰኘው ፓርቲ ሊቀመንበሮች የግድ መጠበቅ እንዲጠበቁ ማድረግ አለበት የሚሉ ቅሬታዎች ሲሰሙ ነበርና እንዴት ታዩዋል?
0: በመሰረቱ በእስራኤል መንግስት በተለይ ለ ጠቅላይ ሚኒስትር እጩ የክነሴት እጩ ተወዳዳሪ ብሎ የሚወዳደር በየትኛውም ፓርቲ በእርግጥ አስደህንነቱ ራሱ መጠበቅ ያለበት ነው ያደርጋል። የተለመደ ሁኔታ ነበረ እና አሁን ባሉ ደግሞ አዳዲስ የፖለቲካ ፓርቲዎች የዲሞክራቶች ሊቀመንበር የመሳሰሉ እነሱ ደህንነት እንዴት ይጠበቅ በሚለው ርዕሰ ጉዳይ አሁን ይኸው የሻባክ ጠቅላላ ደህንነት ጥበቃ ሻባክ ሙሉ ስልጣን ያለው አልመሰለኝም። ኃላፊነቱን መንግስት አንድ ልዩ ኮሚቴ የተቋቋመ ነው እንግዲህ ይወስናል። አሁን ከዚህ ጋር በተያያዘ ለቀረቡትም የአሻር ፓርቲ ሊቀመንበር የሆኑትን የጋቢ የጋዲ አይዙንኩትን ራስ ለመጠበቅ በሚል ቀርቦ ነበረ ትችት። ለምንድን ነው የሳቸው ደህንነታቸው አይጠበቅም የሚል ተብሎ አሁን ሻባክ የሰጠው ምላሽ ያው ለሳቸው ጥቅ እንደሚጠብቁ ተናግረው ነበረ፣ ግን እስካሁን ተግባር ላይ አልዋለም ተብሏልና ይህ ኮሚቴ የተቋቋመው መንግስታዊ ኮሚቴ ዛሬ ውሳኔ አስተላልፋን ነው ተብሎ የሚጠበቀው ለተቀሩት።
1: አዎ ልክ ነህ። እንግዲህ ምንድነው ትልቁ ነገር አሁን እንዳልከው እነዚህ የተቀናቃኝ ፓርቲ መሪዎችም ቢሆኑ ባለው አሁን በህዝባዊ ግምገማም ቢሆን አሁን ለምሳሌ ያኢር ጎላን ላይ ዛቻዎች ሁሉ የተሰማበት ሁኔታ አለ። በጋዴ ዘንኮት ላይ እስካሁን ዛቻ የተሰማ የለም ነው የሚባልና የግል ጠባቂ አላቸው። ግን አሁን የጋዴ ዘንኮት በተለይ ደግሞ በቅርብ ጊዜ ከፖለቲካው ጋር በተያያዘ የሳቸው ፓርቲ ከሊኩድ ፓርቲ ጋር ያው አቻላቻ የሚሄድ ሆኖ ነው ያየነውና በዛ ምክንያትም መጠበቅ አለባቸው እየተባለ ከአሁን በፊት ለዚህ ለሻባክ ድርጅት ኃላፊ ዳቪድ ዚኒ ማመልከቻ ቀርቦ ያው እሳቸው እንግዲህ በህጉ መሰረት ነው የሚመደበው ያሉበት ሁኔታ አለ። ማን ነው የሚመደበው ስንል ይሄ ለጠቅላላ ደህንነት ጥበቃው ልዩ ኮሚቴ አለ ከላይ ይጠበቅ ብሎ መንግስታዊ ድርጅት እስከሆነ ድረስ ያ በሚወሰንለት ደረጃ ነው እንግዲህ ጥበቃ የሚያደርገውና ያ ውሳኔ አሁን እንዳልከው ኮሚቴው ካስተላለፈ ጥበቃ ይደረጋል። እርግጥ እነዚህ አሁን ጥበቃ ይደረግላቸዋል በግል ድርጅቶች፣ ግን የግል ድርጅቶች ሲሆኑ ከጋዴ ዘንኮት ወይም ደግሞ ከሌላ አካላት ኪስ ነው የሚወጣ። የሻባክ ድርጅት ግን መንግስታዊ ድርጅት ነው። ስለዚህ በጀቱ ሁሉ የመንግስት ነው የሚሆንና ይመድብላቸዋል የሚል ተስፋ አለን። ያው የሻባክ ድርጅት በኤቭሬስት ባጭር በመጻረ ቃል የሚጠሩት ነው ሹሩት ያብታውና ክላል የሚሉት እና ያው የጠቅላላ ደህንነት ጥበቃ ነው። ሀገሪቱን ህዝቡን መሪዎችን መጠበቅ ኃላፊነት አለበት። ሽብርተኝነትን ስለላ የሚያደርጉ ምስጢራዊ ጉዳዮችን ለሌላ ይፋ የሚያደርጉ አካላትን ከጥፋት ብሔራዊ ችግር እንዳይመጣ የመጠበቅ ኃላፊነት ነው ያለበት። በ2002 ዓ.ም የስራ ስልጣኑ በደንብ በህግ ተደንግጎለታል። እርግጥ ድርጅቱ የተቋቋመው የካቲት 8 ቀን 1949 ዓ.ም ነው እና ብዙ የሰራ ነው ብዙ እያደረገም ያለ ነው። ነገር ግን የመንግስት ባለስልጣናትም ሆኑ ሌሎች አካላትን እንዴት ይጠበቁ የሚለው ኮሚቴው ነው የሚወስነው። ምን ይሆናል ሻየው?
0: ይህ በእንዲህ እንዳለ ሰጠ ዘመነ የጠቅላይ ሚኒስትር ቢንያሚን ናታንያሁ ልጅ ያኢር ላፒድ ያኢር ናታንያሁ አሜሪካ ነበሩ። እሱ ያኢር አሜሪካ በነበረበት ጊዜ እሱ ኢራን እሱን ለመግደል ሞክራ አቅዳ ነበር አሉ። አሁን በዛን ሰዓት ለበርግጥ የደህንነት ጠባቂ አለ፣ ግን ይህን ለምን የጠቅላይ ሚኒስትሩ ልጅ ለምን ደህንነት ራስ ጠባቂ ለምን ተመደበ እያሉ ተቃዋሚ ኃይሎች ይተቹ ነበረ። ግን አባታቸው ጠቅላይ ሚኒስትር ቢንያሚን ናታንያሁ ባለፉት ቅርብ ቀናት የሰጡት መልስ ይህ እኮ ለደህንነት የጠቅላይ ሚኒስትር ልጅ ደህንነት መጠበቅ እንዳለበት እንዲያው ለቅጦት እንዲያው ሳይሆን የነፍስ አድን መሆን እንዳለበት ተናግረዋል። ይህን ተከትሎ ደግሞ አሁን እየመጣ ያለው የፖለቲካ መሪዎቹ ሊቀመንበሮቹ በዋናነት ራሳቸውን የመጠበቅ ጠላት Lamat katrom ifa lugum ngizem bionadel. Na kazakar ngidih iskahon mitachu. Kapitanya balasal tanat ilujuh cacaum saikar hidenna tempaka betamana kata tak memadaf tak kelingin mohonun.
1: Awan kalau ya ir natanya gudai ingkrih ba Amerika si norna pera ba Amerika ya norna salah ya Iran thalala kyo si katatul nabur macam demi wat macam demi kaba awan dalau ya shabak derajat abai kyo si pinorum gin nazih ba Iran mengisti thalakun doanu no macam mana dom taklay Mr Natanya lijel le magudat Iran awan teratar gual mukarar gual belona pera ya negar kas kasiyalah teragaget sacho ya لطم که پلیتیک اونی تان سایون تک کل ماهونی شباق درجت یه گلده سبتن هونی تا سمت نال شباق لکنون یه نتانیون گردد لمردس ایرانویان فلگونه بر بلوال یه شباق درجت نه ای هونی تا دیتا سبتن قبل مکنیاتوم ایران آهنم درس یا هلو بالسلت آنود چه گردد درس و بچو سرایلان بالسلت آناتن و گردد لوح یالچی یه ذاتش نون نه یه لیتا سبب میگبانو یه نبرو تو چیتم اندان دکزه گری بالسلت آنی نبرو سوچ بالا مت ابک آلب بچو یه تقلای میستر ناتانیو بالا بیتم یه هول گزه یه وقت نت ابک اندیست آچو تا یک اوتا فدود لچوال نه اندان دی نگرو چون خلو کا پلیتیکا باید تایت اورنوشای
0: آول تقلاست ایت ریست آوسات از من انگدی کتای وقت های زگواچن یه سفارادی بابر سبیریالیک آن رابای یه نبرو تل لیک آن رابای Obadiah Yosef metasabiakan berbicara berpolitika berbicara mengenai dari lagi zindi razam yang mengusik amma karya yang terlalu futur musanya tak awam askat luar tak awam askat luar yang sacho nafsacho di mari Rabu Obadiah Yosef awal yang mana tu marina cewa Yosef Obadiah bet amar gimana بازیش به منگست کام کاری ولای یه سمت ضرورت یه هن به تملاکت اندیت نو اندیسته.
1: اینگه رگمانو اینگه ساختو بازیم تاکس هوال اتلانت مشیت های منو تای تمرتسی ساتوی تنگ گروت نو گن به وسارتو من دنو ساختو نیاسکوت آچو سندل اندمی تاوک آوراف و وادیوسیف تامی تاوک آوراف ننبرو بزد ناسوست آمد آچونو هیوت آچو یاد لفه اکتبر سواد کن ولت شش راسوست آمد آمرت نیوت آچاد لفه و یه آمدون گدی متاسه و یهونا لرنا یه میدرس بدگزی ندارگلند سلو وقتو یه مرچ آو تنونا بزی وقت متل لفه لب بکمرچ آو حالا درگو لمرچ اگسکسا متاسه و اون تکم بوتا لچو نه اینو آن ندو آچون گدی یه راب و واد Yosef, Lij, Rav Iskak Yosef, gitu sih. Ya mengist gamma karuan, swamanat, fatari, ifradibat, andikat atistat, memilu kabar alat ni tenag gerutna. Band berkul, bni bergeli kat ayat kan? He, amatau imatasaya, ye matau, yau. Anda so, yang mahu terbentuk kan mungkinnya terbemar dengno, ada lem? Selesai, nazi esas parti meruucumanu, wajib dengmu, ya Rab, Obadiah Yosef, biasa sewa cari lem yang mahu terbentuk anu, nasi valen, sajio mahu terbentuk kan malah tajau, kamar caw, imta aku betulna berna, he, itu lalaf belau, ya mengist gamma karu osanu betunita, ya zbun semet, wajib dengmu, ya hari di mahavrasa, betul esas mahavrasa ben, nanti esas ni mida Kefun akalatin, ye, ayamas lagiem. Lela zgejit bihun, tasawo bet ink anen nader gow ye mibal bihun nuro. Lela la gizay razam bibal menem mader lam. Higin, bamet ye mibat an mat tasawya. Lela la gizay razamuti he ye merch akas kasali honi chala ye milo akhed tenish. Ya zihin ya rabu wadai sefin beta sebelum sahjono memilih gufu sahucin.
0: Begitu kudai alk agak benar. Ya fitah ya abhir kita kalai ya mengist gama kari nech hirunita. Ya sekarang itu memeria melvelu. Ya engkau begitu thagabi ay maslenyim. Ya kita alk agak benar.
1: Ini mendatang tu, tenis Yesus cincin semit ya ye ayat dalam, aku ni berlalu tak kono sahaja, dalam salib mengist gamma karwa, miara, ye berlalu tano, Yesus parti ni mide kufus cincin, anak aku acoh malah tercela, ayah aku nampil acoh, በሳቾ ተገፋፍተው ብዙ ነገር እንዲያደርጉ ነው የሚያደርግና ይሄ የሙታመት መታሰቢያ ነው እናስባለን በዚህ ቀን ካለ ለምን በመዋን ነው በመርጫው ቀን ሳይሆንም
0: ጠቅላይ አቃቤ ህግ ባለስልጣን ተሆነ እንጂ ለሷ ውሳኔ የሷ መመሪያ የጠቅላይ ፍርድ ቤት እኮ አለ ከሷ በላይ አይደለም
1: አንዳንድ ደግሞ እንደዚህ አይነት ስሜቶችን ትንሽ ረጋ ብለው ቢያዩት ጥሩ ነበር ስድቡ እርግማኑ ወደ ጎን ይቀርና አካሄዱ ግን የመንግስት ጋማከራ ትንሽ የህብረት የቤተሰቡን ስሜት ግንዛቤ ያደረገ አይመስለኝም የሻስ ፓርቲንና የሚደግፉ አካላትንም ቢሆን ያስቆጣ ጉዳይ ነው የሚል እንደት ነው ያለን እንግዲህ እናየዋለን የሚሆን ይሻየው
0: እሺ
1: እንግዲህ አድማጮቹ ይት እናልፋለን አድማጭ መስመር ላይ እንዳለ ሀና የነገረች ነው ጤና ይስጥልን
2: ተናይስተልኝ እንደምን ሰነበታችሁ ሻባቶብ
1: ሻባቶብ ማን እንበል
2: ለይሻያው ላቶ ፈጠ ለወይዘሮ ወርቅነሽ እንዲም ለደሞ
1: እንደዚህ ቴክኒክ ባለሙያችን ሮኒን ዳን
2: ለወይዘሮ ሃና እንዲም ቀደም ሲል ለነበሩት ለሙሉ ለሬዲዮ ሰራተኛ ለዚህ ህብረተሰብ ደከመ ሰለቸ ሳትሉ ለምታገለግሉት ክብር ይስጥልኝ ያው እንግዲህ ዛሬ መወያያ ብዙ ርስቶች ይኖራቸዋልና እጥር ለማድረግ ሞከራለሁ። አዎ
1: ጥሩ ነው ስሞትን አድማጫችን።
2: ሞት ይሙላት ካናታኒ
1: ያዳምጡንና አሁን እኛ እንግዲህ ያው በውይይት ፕሮግራም ሲሆን በተለይ ደግሞ እሁድና ሮብ ሲሆን አጠር አድርገን ብዙ ሰዎች እንዲሳተፉ ሐሳቦች እንዲንጸባረቁ ስለምንፈልግ አጠር ያደረግን ብንሳተፍ ጥሩ ነው።
2: በጣም ጥሩ እግዚአብሔር ይስጥልን እኔ ዛሬ ሐሳቤ ሌላ ርስት እንኳን ወደ ሌላ ቦታ አርገባም ግን ያው ባለሁበት ከተማ በናታንያ ባለፈው በረድዎ ጣቢያ ወደናንተም እንደዚህ የተነጋገሩ ወንድሞቻችን አሉ ህብረተሰቡን በተመለከተና እንዲም ደግሞ ያው ባህልን በተመለከተ ለሽማግሌዎችም ሆነ ለወጣቶች ለኛም ለኑሯችን ማዶን መገልገያ ስለሌለ ቢኖሩም ተሞላ ጎደል ብዙ ያልተሰጋጁ ነገሮች አሉና አሁን እኔ የገባሁበት እንደምታውቁት ባለፈው ምልክቱ ደርሷቸዋል ሁሉም ነገር ተነጋግራቸዋል ሌላዎችም ተነጋግረዋል በዛሬው ዕለት ያው የስብሰባ ጥሪት እንደተደረገ እዚያው ተታህናት ምስጣራው ቤት አድዱት ሲጠሩ ሰምቻለሁ ተወሰኑ ሰዎች እና ስለዚህ እኛ በናታንያ ውስጥ የምንገኝ በርካታ የኢትዮጵያ ይሁዶች ነን ከ50 አመት እስከ 40 አመት እስከ 20 አመት ውስጥ ያለነን የተጠራቀምነን እዚህ አካባቢ እዚህ ናታንያ ነው አብዛኛው ህብረተሰብ ያለ እስከዚህን ጊዜ በእውነት ሁላችሁ እንደምታውቁት ናታንያ ህብረተሰቡ ብዙ ነው አዋቂዎች ምሁሮች አሉ ግን ለዚህ መገልገያ ቦታ ሲባል እስካሁን ድረስ ህዝቡ ህብረተሰቡ በጣም በደል እየደረሰበት ነው እና አሁንም ያው ባለፈው አንድ ወንድም እንደገለጠው በዛሬው ዕለት ለሚሆነው ስብሰባ እዚህ ተታህናት ምስጣራው ሁላችሁም ታውቁታላችሁ ጋዜጠኛዎች በከመከራውም በደስታውም የምትመጡበት ነው እና አብዛኛው እንኳን ያው ደስታው ያው አካባቢያችን አንዳንድ አለፍ እያለ ነው ግን በመከራ ጊዜ አብዛኛችሁ ትመጡበታላችሁ ታዩታላችሁ ያለውን ሁኔታ እና ስለዚህ ኢሪያ 2014 አንስቶ ቦታ እየጠየቀ ህብረተሰቡ ተቀራት መርዶ ተታህናት ምስጣራው ድረስ ተብዙ ቦታዎች እየተወሰነልን ያም እየቀረ አሁን ግን እቺ ያለችው ቦታ በኢሪያ በኩል በመንግስት ፍቃድ ያላትና ለኛ ተውሎ ማንንም የማዳላ ቦታ ስለሆነ ይሄ ቦታ እንዲሰራ ብዙ እንቅስቃሴ ተደርጎበታል ከምስሉ ላይ የምታዩት እንግዲህ በመጀመሪያ ሁላችሁ እንደምታውቁት ይሄ ቦታ እንደ ዳስ
1: ስለቦታው ይቅርናውን ምንድነው ሐሳቡ አላስማማችሁ ያለው
2: ሐሳቤ ለማጣ አዎ ሐሳቤ በዛሬው ለት ለሚሆነው ከአምስት ሰዓት ተኩል ስብሰባ አንስቶ ሁሉ ህብረተሰብ መጥቶ መወያየት እንዲችል ነው እስከ መቼ ነው ይሄ ህብረተሰብ በፀሐይ ጊዜ የፀሐይ ቃጠሎ በዝናብ ጊዜ ዝናብ እየወረደበት እስከ መቼ እንዲሁ ነው ሰው መገልገያ አልባ ይቀራል አንዳንድ ወንድሞቻችን በውጭ ነው የሚሉት ብዙ ነገሮች አሉ ይሄንን ወደ ኋላ ልተው በሌላ ጊዜ እንነጋገርበታለን እና እኔ አሁን እጥር ያለ መልእክት ያው እንደጀመርኩት ህብረተሰቡ ወጦ መብቱን ማረጋጋት አለበት ይሄ ቦታ እንዲሰራ ተሁሉም ተኮሚቴውም ጋራ ሆኖ በተነጋግሮ በዛሬው ዕለት ኮሚቴዎች እርግጥ ብዙ ውይይት ሆኖ በአለን የመንደር ግሩፕ በዚያ ተወያይቶ ውይይት ብዙ ውይይቶች ቀርቦ ስለዚህ ጉዳይ ኮሚቴዎች ይህንን እናንተን ውይይት ተቀብለን መልስ እናመጣለን በማለት ባለፈው ቃል ገብተዋል ተወር በፊት አሁንም ይኸው ቃል በገቡት ለዛሬ ስብሰባ ጠርተዋል ምን መልስ ይዘው እንደሚቀርቡና ህብረተሰቡ ምን አጀንዳ እንዳለውና ይሄን አጀንዳ ለመስማት በዛሬው ዕለት
0: ግሩም መተኩ አቶ መተኩ በዚህ ላይ በዋትስአፕ የላከውን የአድራሻው የማዶኑ ስም ያለውና በምን ንድፈ እቅዱ ቤታ የዳ ኢትዮጵያት የሚለው ነው አይደል?
2: አዎ በትክክል።
0: አሁን ይሄ በጣም ደስ ይላል። በዚህ በዋትስአፕ ላይ ስመለከተው ይሄን በተመለከተ እቅዱና የሚያሳይ ነው እንግዲህ ገና ወረቀት ላይ ትሪያል እንጂ ገና አልተገነባም።
2: ለምሳሌ አህል ታያችሁ ትሙና ላይ ቦታው እንዴት እንደሚሰራ ፕላ እንትኑ ፕላኑ እንዴት እንደሚሰራ መሐንዲሶችም ሁሉችም የተወያዩበትና እቅድ የወጣለት አላማው ያለው ነው እና ስለዚህ ቅዱስ አላማ ይህ ቅዱስ ህዝብ መቆላትና በፀሐይ ማረር በዝናብ
1: መመታት
2: ስለለለበት ጉዳችን
1: መተባበር አለብን። ትልቁ ሀሳብ አሁን እንግዲህ የቤቱ ይሄ ምስሉ ምናምን አይደለም። ትልቁ ነገር በእናንተ መካከል ክፍፍል አለ። ባለፉት ጊዜያትም ብዙ አድማጮች ገብተው ነበርና በኮሚቴ ቁጭ ብላችሁ ዛሬ ስብሰባ ካለ እስኪ ለመፍታት ሞክሩ።
0: የሐሳብ ልዩነት ሊኖር ይችላል በየትኛውም ቦታ ግን በክብ ጠረጴዛ ተቀምጦ የጠቅላላ የከተማ ነዋሪዎችን ጥቅም የሚያስከብር ተወያይቶ መፍትሄ መስጠት
1: ያ ነገር ይለመድ እና ማጠቃለያ ካለ አቶ ማ
2: በትክክል። ስለዚህ ሁለት አይነት ኮሚቴ አለ። ይህን ቦታ በመጀመሪያ ሄት ስቴት እንዲደርስ ያደረጉ ማሉ ሌላም ኮሚቴም ደግሞ አለነን የሚሉ በው እናንተ እንደምትሰሙት አሉ። ግን ለዚህ ኮሚቴና ለዚህ ኮሚቴ ለብዙ ጊዜ ግፊት ሆኖ በስብሰባ በሽማግሌ ሁሉ ተጠይቆ እንግዲህ ሳልቀርብም ያሉ ሰዎች እንዳሉ ለሁሉ ለህብረተሰቡ ግልጽ እንዲሆን ያስፈልጋል። እኔ ማንን መብት ልነካ አይደለም የኔን መብትም እንድትጠብቁልኝ የህብረተሰቡ መብትም እንዲጠበቅ ነው። ስለዚህ በዛሬው ዕለት ችግራችን ተየት ተነስቶ እት ይቀርነፍ የሚለውን ህብረተሰቡ ሁሉም ወጦ ሰምቶ አንድ ውሳኔ እንዲደርስ ነው። በኤሪያ በኩል ችግር እንደሌለ ይገባናል። የኛ በእኛ ችግር ደግሞ ይህ ችግር እንዲቀረነፍ ብቻ ነው ዛሬ ለህብረተሰቡ ጥሪት የምናቀርበው።
1: ጥሩ። አቶ ሞቲ በሰዓቱ ተገኝታችሁ ያው በውይይት ለመፍታት ሞክሩ። እንደዚህ አይነት ነገሮች በሬዲዮ መጥተው ጊዜ ነው አንደኛው ይናገራል ሌላኛው ደግሞ እንደዚህ አይደለም ይላልና በተቻለ መጠን ለመፍታት ሞክሩ። እናመሰግናለን። መልካም ቀን።
2: አመሰግናለሁ። እጅግ አመሰግናችኋለሁ። እግዚአብሔር ይስጥልን።
1: እሺ
2: ቻው። እሺ
0: በቀጣይ መስበል ላይ አድማጫለን። ተነስተልን።
3: ጤና ይስጥልኝ። ሻያው ሰጠይ ዘመና አጠናካሪዋ ሀና ደህና ናችሁ? ሰላም ናችሁ?
0: ደህና ነን። ሸቧቶ ወይዘሮ ታክል አቸነፍ በድምፅሽ ለየሁልሽ አስቀድሜ።
1: ጠፍታ ነበር ወይዘሮ ታክል። ምን የት ሄደሽ ነው?
3: እግዚአብሔር ለእናንተ ምስጋና ይድረሳችሁ። ለህዝቡ ብዙ ብዙ ብዙ ግንዛቤ ታስጨብጣላችሁ፣ ብዙ ታስተምራላችሁ። በሁሉ ነገር እናንተ የምታደርጉት ምስጋና ይድረሳችሁ እላለሁ። መጀመሪያ ለእናንተ ምስጋና። ከዚያ ትምህርት ቤት እየተጀመረ ነው። ለልጆቹ ጥሩ የትምህርት ዘመን ያርግላቸው። ደግሞ አሁን የምሰማው በዜና የጎረቤት ጠብ፣ እግዚአብሔር የእስራኤል አምላክ ያብርደው። ጦርነቱ ሳይበርድ እንደገና ደግሞ ሌላ የቤት የዚህ የጎረቤት ጦርነት ክፉ ነው። እግዚአብሔር ያብርደው ላለው። ከዚህ እኔ የምናገረው አሁን ለፖለቲከኞቻችን ነው። እኛ እራሳችን መቻል ለልጆቻችን አርያ መሆን ሲገባን በአንድ ላይ ማን ነው ለፖለቲካው ደህና ገብቶ በፖለቲካው ውስጥ ለእኛ ህብረተሰብ ጥቅም የሚያስገኝ እኛ ህብረተሰብ አዋቂ የሆነ ብሎ እርስ በርስ ተመራርጠው አንድ ላይ ሆነው የእኛን ችግር እንዳያስወግዱ የእኛን ያለንበትን የዚህን ችግር እና ለወጣቱ ደግሞ ወጣቱን አደራጅተው ወጣቱ ስራ ፈጣሪ እንዲሆን ወጣቱ በራሱ እንዲተማመን እንደማድረግ እኛ የሰው የሌላ ድርጅት ማዳበሪያ መሆናችን በጣም እኔ ያሳዝነኛል። እኔ ሁል ጊዜ ሰጠኝ ገና ሲጀመር አምናም ታቻምናም ሲናገር ነበር እባካችሁ ወጣቱን አደራጁ እኛን አደራጁ። አሁን እኔ የምናገረው ለህብረተሰቡ ነው። በፍጹም እነዚህ ሰዎች እነዚህ ድምጣችን እኛ የታወቅነን ባክስት ባጎት የታወቅነንና በዘር እንሄዳለን ግን እነዚህን ሰዎች ወግዱ በቃን አንድ ላይ ሆናችሁ ተደራጅታችሁ መብታችን የሚያስከብር የልጆቻችን መብት የሚያስከብር ልጆቻችን ስራ ፈጣሪ እንዲሆኑ ልጆቻችን በመንግስት ደረጃ ገብተው እንዲሰሩ ብዙ ነገር ልዩነት እየሆነብን በፍርድ ቤት በመንግስት ደረጃ ትላንትና እኮ እያየን አንዲት የኛ ህፃን ሃይማኖት ጠፍታ ከደጃፏ ከወለሏ ስትጫወት ጠፍታ እስካሁን አልተገኘችም። እሷ በኋላ ግን አንድ ልጅ ጠፍቶ ወዲያውን የተለያየ ተደራጅቶ ነው ያገኘን። የእኛን ልጅ ገሎ ቤት ማሉን ገብቶ እኛ ሽቢጣ ወተን ልጆቻችን አስደብድበን እኛ ተደብድበን ልጆቻችን አሳሰረን። ይህ ሁሉ እንድንፈታ ይህ ሁሉ ችግር እንዲፈታልና አንድ ላይ ሆነው አሁን
1: የት ነው ችግሩ ብለሽ ታስቢያለሽ? ወይዘሮ ታከላ ከህብረተሰቡ ነው በፖለቲካ ከሚሳተፉት ነው የት ነው ችግሩ?
3: ችግሩ አሁን እኔ የምለው ህብረተሰቡ በያግለሩ ባዳ መርጦ እነዚህን ሰዎች ወግዱ እኛ አልፈለግናችሁም ወግዱልን የኛ መብት የልጆቻችሁ መብት ልታስከብሩ አይደለም የመጣችሁ የራሳችሁን ስራ የራሳችሁን ሊታድጉ ወይም ደግሞ በዚያ ይህን ያህል ይሰጣል ስራ ተብለው ለስራ መፈለጊያ እና ለራሳችሁ አበራክነት ነበር ተወዳደረ ልትሉ ነው እንጂ ለእኛ መብት ወይም የቀኑትን ሰው ልታስመጡ ወይም እዚህ ያለነው መብት ልታስከብሩ አይደለም። ወግዱ እኛ እናውቃለን የምንመርጠው ወግዱ ማለት መቻል አለበት ነው ምለን ለራሴ ሰው እንዲያ ማለት አለበት። እንዲሁነን የምንኖር እስከ መቼ ነው ልጆቻችን ሲደበደቡ ሽቢጣ ወተን ህግ ይስተካከል ህግ ጎደለ የምንል እስከ መቼ ነው? ልጆቻችን በራሳቸው ህይወታቸው ህይወት እኮ አንድ ናት ሰጠኝ ህይወት እኮ ሁለት የለም ነፍስ ሁለት አለ የለም ስንት ልጆቻችን ናቸው ራሳቸውን የሚያጠፉ ለምን ነው እንደዚህ የሆነ ብሎ ወጣቱን አደራጅቶ ህዝቡን አደራጅቶ ራሱ ተደራጅቶ በመበታችን አንድ ህፃን እኮ የዳቲ ህፃን ለምርመራ ሙቶ ለምርመራ ቢባል አናስመረምርም ብለው እኮ አውጥተው ሲያስቀብሩ አይተናል። ለምን ይሄ አይገባንም?
1: ስለዚህ ችግሩ ያለ ከፖለቲከኞች ብቻ ሳይሆን ከህብረተሰቡም ከሁሉም
3: ህብረተሰቡ ወግዱ ማለት ይገባል። ይሄን ምረጡ ይችላል ሻርገይ ወስደሽ ምረጭ ይሄን ያስገቢ ማለት ለራሳቸው ጥቅም አሁን የገቡ ለራሳቸው ጥቅም ለራሳቸው የሌላ ሰው ፖለቲካ የሌላ ሰው ድርጅት ማዳበሪያ ነው ያረጉልና እና እነዚህን ሰዎች ወግዱ ማለት ይገባናል። እነዚህ ደግሞ ቄሶቻችን እኛ በዚህ በፖለቲካው አላደግንበትም አልበሰልንበትም ይሄ ካለማወቅ ይሆናል። ይሄን ግን በዚህ መወያየታችሁ በዚህ አምጥታችሁ መወያየታችሁ በጣም አደንቃችኋለሁ። በጣም ጥሩ ሰው እየተማረበት ነው ህብረተሰቡ እየተማረበት ነው ቄሶቹም እየተማሩበት ነው። ይሄ ነገር ዝም ብለው ነው የሚጎተቱ የነበረ አሁን አይደለም የተጀመረ።
1: እሱ ደግሞ እንደዚህ ዝም ብለው ይጎተታሉ የሚለው ደግሞ
0: ወይዘሮ ታክላ
3: ማለት
0: ወይዘሮ ታክላ
3: አቤት
0: መላው ማህበረሰብ እድሜው 18 ዓመት ከሞላ በእስራኤል የመምረጥ መብት አለውና ወጣቱ ትውልድ ስንመለከተው በዚህ አድሎ ወሚዘረኝነት መጥፎ ድርጊት ማን ነው የሚዋጋው? በምን መልኩ ነው ዳንቻ አስተያየት ከሆነ ምንድን ነው የራሳችን የምንወረው ከጠቅላላው እስራኤል ብርሰብ ጋር ስለምንኖር ወደድንም አልወደድንም ካሉት ከተቋቋሙት ነባርም ሆነ አዳዲስ የፖለቲካ ፓርቲዎች ጋር አብረን መስራት አለብን አይደለም? እንደው ለራሳችን ዳንቻ አስተያየት ለራሳችን የግል
3: ይሻል እኔ እኮ ያልኩት ለምሳሌ አሉ እንደኛ ደካማ የሆኑ ህብረተሰብ ግን ከነሱ ጋር ሆነን እኛ ለራሳችን በሚቀጥለው ራሳችን እየተወለዱ እኮ ነው ህፃኖች እየተወለዱ ያደጉ ነው እኮ እኛ እኮ አሁን ልጆቻችን አደራጅተን እኛ ተደራጅተን እኮ እስካሁንም እኮ ራሳችን እንችላለን ይችላል እኮ አንድ ሰው ማስገባት እንችላለን ይሄን እኮ ካላደረግን እኛ እኮ በምንም ጀምር መብታችንም አይከበር እኛም
1: ያለንም ቁጥር
3: ችግሩ አይፈታም
1: በፍጹም ያለንም ቁጥር ብዙም አይደለም ለማንኛውም ግን የሐሳቦች ልዩነቶችም አሉ እናመሰግናለን ለሐሳቡ ሰላም ቀን ወይዘሮ ተክላ
3: እንዴው ይሄን ሐሳብ ልዩነቱን ካንድ ላይ ሆነን እባካችሁ እኛ ባሁኑ ሰዓት ለልጆቻችን እንሰብ ለልጆቻችን አሪያን ነው ለልጆቻችን
1: ጥሩ ግጽ
3: ቻው እናመሰግናለሁ
1: ቻው
0: አሁን ወደ ቀጣዩ ተመስተልን
4: ከስደኝ ጋሻየው እንዲሁም ሰጤ ዘመነ እንዲሁም ህታችን ወርነሸቴ አናሽፈራው እንዴት ናችሁ ሰላም ነው
0: ደህና ነን ሸዋቶ መልካም ሳምንት ማንበል
4: ለሁላችንም እንዴት ተነበታችሁ እንደምናችሁ
0: ደህና ነን ማንነትን እስኪ አስተዋውቅልን
4: እኔ ማንነቴ የውሃቡቱ አራጅ ይባላል ከሽዶት
0: አቶ ሀብቱ እሺ እንግዲህ መልካም ሳምንት እያልን ነው አቶ ሀብቱ
4: ሸዋቶ ለሁላችንም እኔ እንኳን ትንሽ ሁለት አስተያየቶች ያሉኝ እንግዲህ አንድ ቦተሊካን በተመለከተ ሁለት ስለ አዲሱ ትምህርት ዘመን ለልጆቻችን ማለት ነው በመጀመሪያ ደረጃ አንገብጋቢው ያው የሀገራችን ጸጥታ በቦተሊካ በኩል እንግዲህ እነዚህ የሚመረቁ ሰዎች እኛን የሚገድፉ እኛን የሚያፉ ይሆኑልናል ጸጥ ያለ ምርጫ ይሆንልን ያው እንግዲህ ሽብር የሌለው ምናምን የሌለው ይሆንልናል ለተመራጮች መልካም ጊዜ እንላለን ለእኛ ወጣቶችም ሆነ የሚገቡትም ላሉትም እንግዲህ ይቅናቸው በዛውም እንግዲህ ቀጥሉ እህቶቻችን ዶክተር ጸጋ ፈንታሁን እንዲሁም ነቢኒና ሊቀናቸው ተሆነ በዛው ይቀጥሉ ለሚወዳደሩ ደግሞ መልካም እድል እንላለን
0: አዳዲሶቹ እጩ ተወዳዳሪዎችም አሉ አይደል
4: አዎ አሉ እነሱን እኮ ነው
0: አዎ
4: ያሉት እንዳሉ ሆኖ ይቀጥላሉ የአዲሶች ተወዳዳሪዎች ደግሞ መልካም እድል ይሁንላቸው ሊምዲገው ያርግልን እንላለን
1: መኛው ቁጥሩ ነው እሺ
4: የከመን ፍለችን የማይለው ወንድማችን ጋቢ ወርቁ በጣም ጎበዝ ታታሪ ጋዜጠኛ ነው እሱ እንግዲህ ያው ተውድድሩ ቀርቧን እንግዲህ ይቅናው እንግዲህ
1: ለሁሉም ብለሃል ለሁሉም እሺ
4: እና ከዛ አሻገር ደግሞ ለልጆቻችን ደግሞ ይሄው ከኪታ ለት ጀምሮ እስከ ቤት እስከ ግሚል እስከ ዳለት ላሉ ደግሞ ለትልቆችም በባለፈው አመት የጨረሱ አሉ ውትድርና ምናምን ይሄዱአሉ በባለፈው የጨረሱኝ አሁን ዘንድሮ በብዙ ይቆጠሩ ሄደዋኒ በሰላም በቸር ይመለሳቸው አገልግለው በቸር ይመለሱ ገና አዲስ ገቢ ናቸው ሁለት ወር ናቸው አሉ ሶስት ወር ይሆናቸው አሉ አዲስ ገቢ ናቸው ቸር በሰላም ይመለሳቸው ለሀገራቸው ለቤታቸው ማለት ለቤተሰቦቻቸው ከዛ ባሻገር ለትንሾች ደግሞ ይሄ ትምህርት አዲስ ዘመን ደግሞ ደና አዲስ አመት የብልጽግና የድገት የውቀት የትምህርት ዘመን ያርግልን አሁን እንኳን ዘንድሮ ጥሩ ነው ተመስገነው የትምህርት ሚኒስቴርም ያው እንደተከፈተ ያው እንግዲህ መስከረም አንድ ቀን እንደተከፈተ ዘጠኛ ወራ አንድ ቀን ማለት ነው ስታውን ድረስ እንግዲህ ሽብጣ ማልተባለ ምንም አልተባለ አካሃዱ ደስ ይላል በጣም ያስደስታል
1: እሱ ትክክል ነህ አቶ ሀብቱ ቢያንስ እንኳን የትምህርት ሚኒስትርም እንደዚህ የመምህራን ማህበረትም ትምህርት በተያዘለት ጊዜ ይጀምራል ያሉ እንደ ባለፉት አመታት አላስፈራሩ
4: አዎ እና ስለዛ እንዲያው በእውነት የተሳካ ዘመን ይሁንላቸው እያልን ትልቁ ምኞታችን ነው እና ይሄ ነው እንግዲህ ሀገራችን ሰላም ያርግልን
1: ጥሩ ሀሳብ ነው አቶ ሀብቱ ተሳትፎ ይጠንክር እናመሰግናለን
4: አሜን አሜን አሜን
1: ቻው ወደ ቀጣይ አድማጭ እናልፋለን። አሎ
5: አሎ ተነስተልኝ
1: ተነስተልኝ ማንበል
5: ባጣቀላይ ለሬዲዮን አስተላለፈች ለጋሽ ሰጠ ዘመነ ለወርቀሸቴ ለሻያው ደጎ እንደውላ ራሚም ለሁላችሁ
1: ናማሰግናለሁ።
5: አድማጮች ባጣቀላይ ተሰራ ነገር ለምትገኙት ዋኙ አበበ ባላለሁ ከነት ይወት ማሪ
1: እሺ አቶ ዋኙ ሐሳቦት
5: ጀና ሳቢ አምላክ እሱ ይጠብቀን። እስራኤል ሀገርስ ተቋቋም በጦርነት ነው ያለነው። እንግዲህ ሁላችን ትብብር ያስፈልጋል። በአንድነት የመጣብነን ጠላት ደግሞ እኛ አንድ ሁነን በአንድነት ሁነን ወደ እግዚአብሔር እየጸለይነ የመጣብነን ጠላት እግዚአብሔር ያጥፋልን። ወታደሮቻችን ደግሞ ያንበሳውን ግርማ ሰጥቶ ሌት ተቀን ይዋጉትን ንጉሥን ከወንበሩ ካህኑን ቤተ መቅደሱ አይለይብን። አስተያየት የምሰጠው እንግዲህ ይኸው ሁልጊዜ ያው በካሪያም ይቀዳሉ በአምቦም ይጥላሉ ይላሉ። አሁን ደግሞ አሰብ ነው ይህን ባሎን እና ይህን ፍኛ ምኑትን እየላኩ ይህን እንዴት ይመለከታል የዓለም መንግስት? እንዴት ለእኛ ሁልጊዜ ወቀሳ ነው? ግን እነሱ እኩይ ተግባራቸው ለምን የዓለም መንግስታት የማይወቅሳቸው?
1: ተዋኘው የእስራኤልን ደህንነት ራሱ እስራኤል ካልሆነች ኢራን እንኳን ወደ ሰላማዊ ዜጎች ሚሳኤል ስትተኩስ አላወገዙም። እንኳን የሚቀጣጠልና የሚፈነዳ ፊኛ ነው ይቅርና። ስለዚህ እስራኤል ነው የራሷ አንድነት ማስከበር አለባት ብዬ ማስበው እኔ።
5: እና እኮ በየጊዜው እኮ የኛ ስንት ጊዜ በአውቶቡስም ሆነ ስንት ህዝብ እንዳለቀ ሁኔታው ለእኛ ህብረተሰብ ግን እኛም ደግሞ ማወቅ አለብን። ይኸው እንግዲህ ባዛ እንዲህ አድርገው የጨፈጨፉ ህፃን ሳይመሩ እርጉዞችን ሽማግሎችን ሀተኙ ጨፍጭፈው ሲሄዱ እኛም ደግሞ ያለ ነው ለወታደሮቻችን ማገዝ። እኛም ህብረተሰቡ ለልማት መሰለፍ እንጂ በየጊዜው አፍጋና ማድረጉ ደግሞ ይወዳናል። እና ልጆች ታዳጊ ልጆች ካልተማሩ እንዴት እኛም እኮ በኢኮኖሚው ምክንያት ደግሞ ድህነት ይመጣብናል።
0: አቶ ዋኞ አበበ በእርግጥ በአዛ ቀበሌ ርቀሃራክም ያ ያነሳው እውነት ግን ነው። የፉኛ ባሎን የደህንነት ጉድለትን በተመለከተ ወደ አሁኑ እየሰማን የሚደርሰን መረጃ እስካሁን ኦክቶበር 7 ጥቅምት 7 2023 ዓ ም ለሽብር ጥቃት ከባድ ጭፍጨፋ ያደረገው ሐማስ የጦር ትጥቁን ለመፍታት እናስተዳደሩን ደግሞ ለሌላ አካል አሳልፋለሁ እያለ ነው። እንዴት ምን መስላል?
5: እንግዲህ እኮ እነሱም እንኳ ያው የላሰ እንጂ የተሻለ አይገኝም። በድሮም ዘመንም ያነ የሆነ ብጻጻ ምናምን ሲያደርግ በአረፋት ጊዜም ይሻላል ተብሎ ስምምነት ቢደረግ ቦታ ቢለቁት የባሰ ነው ያገኘነ። ስለዚህ ቦታን መስጠት ፈጽሞ ለነሱ ያው እኛን ጉዳት እንደሚያደርሱ ግልጽ ነው። አለ መስጠት ነው የሚሻለው። እንደዚሁ ደግሞ አራዲም የሚሏቸው ደግሞ ቢረዳዱ ለሀገራቸው ቢረዳዱ ጥሩ ነው። ይዝናቸዋል መንገድ ዘግተው አለ ህድም የሚሉት ለምንድን ነው? ይሄ እንደው በእውነት አይደለ ጥላት ከመጣ አራዲም ነው ምን እንኳን አይልም ጠራርጎ እኮ ነው የሚጥለና።
1: ስለዚህ ሁሉም እኩል ይዝመት ነው
5: በደንብ እንጂ ሁሉ መታጠቅ አለበት። ሁሉ ነቅቶ መጠበቅ አለበት። አፍሉ እሳት ቃጠሎ የሚነሳውንም ማንኛውንም ሁላችን ዝም ብለን ለመንግስት ይፍጀው መንግስት ጨርሰው ማለቱ ተገቢ አይደለም። ሁላችን ደግሞ ለመንግስት መርዳት ታታሪ መሆን ያስፈልገናል ለማለት ነው።
0: ግሩም አቶ ዋኙ አበበ በጣም ጥሩ ሀሳብ ነው ያነሳው። በጣም እናመሰግናለን።
5: እና ዋናው ነገር እንግዲህ እናንተም በዚህ የምታስተላልፉትን ሳዳምጥ ስል አንዳንዶች አስተያየት የሚሰጡት ጥሩ ናቸው። አንዳንድ ደግሞ ጥሩ አስተያየት ሲሰጥ ደግሞ እስከ መጨረሻው ጥሩውን አስተያየት ለአድማጮች እንድንሰማው ጥሩ ነው። እንዲሁ ደግሞ እናንተም ደግሞ በእውነት የምትሰሩት ስራ ጥሩ ነው። የሆነውን በአገሪቱ የሚለውን የምታስተላልፉና የጠዋቱን ቀኑንም የምሸቱን የምታደርጉት የጧቱን ደግሞ ትንሽ ወደ ጸሎቱ ብትቀይሩት የጧቱን ሙዚቃ ትንሽ በማልደው የኛ ህብረተሰብ የናንተን አዳሽ ስለሚሰማ አብዛኛው ሙዚቃው በጧቱ ወደ ጾለት ቢሆን ደስ ይለኛል በእኛ አስተያየት።
1: አይሱ
0: ያዳምጥ የለም በማለት ነው የጧት 6 ሰዓት
1: አባባሉ ሙዚቃው የመንፈሳዊ ይሁን ነውና ያን እንኳን
5: የማልደው እኮ ጧት በ6 ሰዓት ሰው አንቀልፎ ሲነሳ ሲል ጾለቱ ደሞ ሙዚቃው ፈንታ ጾለቱ ይጥማል ብየን ወለኛም ሰላማው ለና በሰላም ባል ጥሩ ነው ብዬ ነው
1: ሐሳቡ ጥሩ ነበር ግን አሰራሩ የሚፈቅድልን አይደለም ምክንያቱም ጾለት ምናሰማበትም ጊዜ አይደለም ዜናና ሌሎችን ነገር ስለሆነ ሐሳቡ ጥሩ ነበር ያው ሃይማኖታዊ ሬዲዮ አይደለም እንግዲህ የመገናኛው ታሩ በዚህ ነገር ስለሆነ ትኩረት የሚያደርገው ለስለስ ያሉ ሙዚቃዎችን ለማሰማት
0: ወደ ጾሎት ሲሄዱ አቶ ዋኛው ጧት ላይ አሁንስ ወደ ቤተ ክርስቲያን ሲሄዱ ሌላኛው ደግሞ የስፖርት ሰውነቱን ለማፍታታት ሙዚቃ ያዳመጡ ቢቀሳቀሱአሉ
5: እትለህ ደግሞ ዘተኑ
0: አስተያየት ነው ሐሳብ ቆንጆ በጣም ጥሩ
1: እናመሰግናለን
5: ይሄው ደግሞ
1: እናመሰግናለን
5: ለሃይማኖት የተጠለለችው ልጅ ደግሞ በሰላም ለወዳጆቿ ያብቃት እኛንም ደግሞ እሺ ወጣቶቻችን የቆሰሉትንም ያብየር
1: እሺ
5: እንዲሁም ይመለሱ አርግልና
1: እናመሰግናለን
5: አምላክ ወደዚያ እነዚህን ጠላቶቻችን ፍታቸውን ያዝውር
1: አሜን ግልጽ ነው
5: አምላክ እሱ ይጠብቀን
1: እናመሰግናለን አድማጭ ስላለን ነው እናመሰግናለን ወደ ቀጣይ አድማጭ እናልፋለን አሎ ጤና ይስጥልን ማንበል
6: ጮማዋሲ ባላሎ
1: ጮማዋሲ እንግዲህ ጮማ የሆነ ወሬ እስኪ አውራና አጭር ጊዜም ቢሆን ሻየው
6: እሺ ባጭሩ ለማውራቱ እና እግዚአብሔር እንደ ጋር ይሁን በሰላም ለሃይማኖቱን ለመገኘት ያብቃት እግዚአብሔር ደግሞ ለእናንተ ደግሞ ጤናችሁን ይስጣችሁ አሁን የተናገረው ሰውዬ በጣም እኔ ልንገር አንተ ታቀኛለህ ግጥም ማርከ ታቀኛለህ ሻየውም ያውቀኛል ያጎጄ ልጅ ነው ማልዳ ሙዚቃ ታድርጉ ማዜ እሱ የቄንጤያ አከፋፋይ ነው እናንተ እኮ የምታዘጋጁት እኮ የስለ ስርዓት ደረጃ መከራችሁን አይታችሁ ማልዳ ተነስታችሁ ምሸትም ሆነ ማልዳም ሆነ መከራችሁ የምታዩ እናንተ
1: ጨዋማው ሬዲዮ ጣቢያችን ከሰዓትም ምሽትም ጧትም ቢሆን አሰራሩ አንድ አይነት ነው
6: ስለዚህ አንዴ ነው አንዴ አጣለሁ ግጥም ማርጃለሁ
1: አንዴ
6: እናንተ ጋርም ሰርቻለሁ ሙዚቃ ለምን ታስተጋልፋላችሁ ባላችሁ
1: አንዴ
0: መረጋ ወስታቶ ጫባው
6: አበሽ ነኝ
0: ለጧቱ ተመስገን ብለን ጧት ላይ ጸሎት አድርሰሉ ሌላው አሁን እስቲ ንገረን
6: ምን ትናገር ሰማለሁ አንተም ትናገር ሰማለሁ
0: ንገረን እስቲ አንተ ጫባቱ ምን አይነት ሙዚቃ ነው አንተ የምትመርጥ ለጧት ፕሮግራም እንዴው እንስማስከያቱ
6: ይኸውልህ እንግዲህ አዳመጥከኝ የምትወደው ኮንክ አረጋይ አረዘለል ዘለል እሱዘለል ዘለል ሀጥከ ሻዘምበል አወገበሽ ለቅነቅ እሱዘለል ዘለል
0: ጮማው አንተና ምተን ነው የምናዘፍንህ በእውነት እሺ
1: እዚህ ላይ ግልጽ መሆን ያለበት ነገር አለ ይሻለውም ጮማውም እኛ
6: የለም ነገር እኔ ማቃለሁ አንተን ሁላችሁም ማቃጥዋል እና ስላልጮ ደረጃ ስለምትናገሩ ለግልጽ ደረጃ እናንተ ባታሰሙን እናንተ ባታደምጡን አሁን ደግሞ እንዳጋጣሚ የተቀበለሽ ባልደረባችን አመሰግናለሁ እናንተ ደግሞ አመሰግናችኋለሁ ለምን ሙዚቃ ሰደዳችሁበት ጧቱ ይባላል
1: አይደለም ሐሳብ መሰንዘር ምንም አይደለም ግን
6: ምንም ችግር የለም
1: እኛ ሰራ
6: ማውቀስ አያስፈልግም
1: እኮ አሰራራችን ግን መታወቅ ያለበት ሙዚቃ ከሬዲዮ ጣቢያ ጋር የትም ማለም በሬዲዮ ጣቢያ ውስጥ ሙዚቃ ይደመጣልና
6: ነካከውን ግን ነከነዲ ለኢትዮጵያ ውስጥ ያለ ታቃለ ሁላቸውም የመጀመሪያው ቃላት ሰምጨርስ ድረስ በማል ያገቡ ሙዚቃ ይሰዳሉ።
1: አዎ እንዲያውም ጊዜው ስለማይበቃ ነው እንጂ የሙዚቃ ምርጫ ፕሮግራም ሁሉ ነበረን ሰው ሁሉ እንዲሳተፍ ነው እንደገና ደግሞ አሁን ብቻችን ስንሆን አንድ ሰው ለመስራት ራሱ ስልክ ለማስገባት ትንሽ ትንፋሽ ያስፈልጋል እና ከዛም ጻር
6: ይቅርታ እዚህ ውስጥ አንድ የሚያስቅ ነገር ምን ነገራችኋለኝ አሁን የአራቱ ልጆች አባት ነኝ ጋር የተፋታው ነኝ እኔ ስለሷ ነው የምዘፍነው የኔ ሸጋ የኔ ቆንጆ አረ በቅበዬ የኔ ጎጆ ነው ምላች እያልኩ ነው የምዘፍንላት አሁን ከዛ ለልጆቿ ሲባል ላበል ልጆች ናይታቸውን ትላለች እንጀራ ብልታ ምናምን ምንም ባልንገናኝም እንጀራ ብልታ ትሰደኛለች
1: በጣም ጥሩ ግንኙነት ደስ ይላል ደስ ይላል እንደዚህ አይነት ነገር
6: ነው እና ሙዚቃን የመሰለ ነገር ልንገር ወንድምዬ እኔ እንደፋልበል ይቅርታ አድርግልኝ እንጂ
7: ሙዚቃ ጥሩ ነው
6: ተጫዋታ ገባሁ እንጂ በፍቅር መኖር ያለ ነው ወልድ አልከብድሃል በስነ ስርዓት ደረጃ መኖር ሙዚቃ ደግሞ ጭንቅላትን ያድሰዋል ሁሉን ነገር ያድሰዋል እንጂ ማልዳ ማልዳ ሙዚቃ እያነብ ይላል
1: አይ ሐሳብ ነው
7: አስተያየት ነው የቀረበ ሐሳብ ነው የቀረበው
1: እሱ ሰውየው አጥዋኛው የጸለት ነገር ይሁን ነው በአሰራራችን እኛ የዚህኛው ሃይማኖት የዚህኛው ስለማይል ሃይማኖታዊ እንትን ስላልሆነ ማድረግ አንችልም
6: በማለው ተነስተ ጸለት በለሰልት ነው እኔ እኮ ጸለት አቃለሁ በለሰልት ነው በማለው ተነስተ
7: ጮማ አብየ በሙዚቃ የሰራው በድምጽህ ግሩም የሆነ ዜማ ትችላለህ በሙዚቃ የተቀናበረ የሰራው ነገር አለ
6: አለ በደም ባርጂ አክሊሉ ጋር ሰርቻለሁ ነብሱን በሰማገር ማረው ከቀንብሽ ጋር ሰርቻለሁ
7: ቀርጸዋል ቀርተዋል ያነነው
6: ቀርጨረ ልክላችኋለሁ
7: ስከረ ስለከንን ሰሞን እንስማን
6: አሁን ቀርዋቸር ድልስሎ ግዲዮ አቸር ስለሆነ
7: በርሲ
6: እና ልክላችኋለሁ
7: እና መሰግናለሁ
1: አስተያየት እና መሰግናለሁ
7: ደና ሁን
6: እኔም ነግራችሁ እናንተ ምሰሩ ስራ ያይን ብለን ያይን ብለን ታካለ ያይን ብለን እኔ የኛ ወጁ እናንተ ያደመጠ በስነ ስርዓት ደረጃ የሚንትር የሚል እንጂ
1: እሺ ሰዓቱ
7: ባሪያን ሙዚቃ ጋብዘናል ወንድም
1: ሰዓቱ ገደበን መሰናበት አለብን ደናውን ጮማው እናመሰግናለን እንግዲህ አስተያየቶች ተነዘሩ ማሰራራችን ደግሞ የሚፈቅድልና ማይፈቅድልና ደሻየው በተረፈ ላጠናካሪያችን አና ስፈራው ለቴክኒክ ባለሙያችን ሮኔ እንደሃን ለአድማጮች በሙሉ እናመሰግናለን
7: ሻየው ሸሞአቶ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ሄለተ ሁድ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ሂዮምሪሾን ዩድዛይን በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓያን ዘመን አቆጣጠር ኦገስት 30 ቀን 2026 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር ነሐሴ 24 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ገብርኤል ኮሄን ነው። የተከበራችሁ አድማጮቻችን ወቅቱም የሰዓቱን ዜና እናሰማና ወቅታዊ ዘገባ ሳምንታዊ የሀገር ክንወቅ ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። በይሁዳና ሰማርያ ቀበሌዎች ይሁዳውያን እየፈጠሩ ያለው ግጭት በአካባቢው ብቻ የሚቀር ሳይሆን በእስራኤል ውስጥም ሊደርስ የሚችል መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ጋዲ ሽሚኒ አስጠነቀቁ። እስራኤልና ግሪክ 3 ቢሊዮን 600 ሚሊዮን ዩሮ የሚያወጣ የጦር መሳሪያ ግዢ ስምምነት ነገ ይፈራረማሉ ተባለ። አሜሪካ በኢራን ላይ ጦርነቱን ካስፋፋች የአሜሪካን ሁኔታ ሊያዳክም እንደሚችል የሀገሪቱ ጦር አዛዦች ለመከላከያ ሚኒስትሩ ፒት ሀርጌስት አስጠነቀቁ ተባለ። በኔፓልና ቻይና ድንበር አካባቢ ባለፈው ሳምንት በደረሰው የጎርፍ መጥለቅለቅ የሞቱ ሰዎች ቁጥር ጨምሮ 800 ደረሰ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በይሁዳና ሰማርያ ቀበሌዎች ይሁዳን እየፈጠሩ ያለው ግጭት በአካባቢው ብቻ የሚቀር ሳይሆን በእስራኤል ውስጥም ሊደርስ የሚችል መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ጋዲ ሽሚኒ አስጠነቀቁ። ጀነራል ጋዲ ኡግዳት አዛ የተሰኘው ክፍለ ጦር አዛዥ ሆነው ማገልገላቸው ይታወሳል። በይሁዳና ሰማርያ ቀበሌዎች የሰፈሩ ይሁዳን ከፍልስጤማውያን ጋር እየፈጠሩ ያለው ግጭት ወደ ማህል ሀገርም ይደርሳል። ከአረብ እስራኤላውያን ጋር ግጭት ይጀምራሉ። ከዚያ በኋላ ደግሞ ከእነሱ ጋር ከማይስማማ አካል ጋር ግጭት ይፈጥራሉ። ጠቅላይ ሚኒስትር ናታንያሁ ሰፈራ ቀበሌ ይሁዳን ድርጊት ያወገዙት የትራምፕን ሁኔታ በመፍራት ነው። ሀገሪቱ ችግሩን መፍታት ፈልጋ ቢሆን ኑሮ በአጭር ጊዜ ተፈጽመው ነበር። በይሁዳና ሰማርያ የሚታየው የሽብር ድርጊት የታወቀና ግልጽ የሆነ በጣም በቀላል ሁኔታ በቁጥጥር ስር መዋል የሚቻል ነበር። ይሁን እንጂ ከኋላ የሚደግፋቸው አካል አለ ብለዋል ጀነራል ጋዲ። የሻስ ፓርቲ መንፈሳዊ መሪ ራቭ ይስሐቅ ዮሴፍ በመንግስት ህግ አማካሪዋ ላይ ያሰሙት ንግግር በፖሊስ ምርመራ እንዲካሄድበት በእስራኤል መልካም አስተዳደር እንዲሰፍን የሚጥረው ድርጅት ጠየቀ። የእስራኤል ሊቃነ ራባ የነበሩት ራብ ኦባዳ ዮሴፍ የሙት ዓመት መታሰቢያ በምርጫው ወቅት መሆን የለበትም፣ ለምርጫው ቅስቀሳ ሊጠቀሙበት ይችላሉ በማለት መታሰቢያውን የመንግስት ህግ አማካሪዋ ጋሊ ባህራ ሚያራ ለሌላ ጊዜ እንዲራዘም አስተያየት ማቅረባቸው የሻስ ፓርቲን መንፈሳዊ መሪ ራብ ይስሐቅ ዮሴፍን ስላስቆጣ እሷ ማናት? ፈጣሪ ይፍረድባት፣ አንድ ቅጣትም ይስጣት፣ ጉዳዩን በጸጥታ አናልፈውም በማለት መናገራቸው አንዱ በሌላው ላይ እንዲነሳ ሊያደርግ የሚችል ስለሆነ የመንግስት አቃቢ ህግና ፖሊስ ጉዳዩን እንዲመረምር በእስራኤል መልካም አስተዳደር እንዲሰፍን የሚጥረው አካል አሳስቧል። እስራኤልና ግሪክ 3 ቢሊዮን 600 ሚሊዮን ዩሮ የሚያወጣ የጦር መሳሪያ ግዢ ስምምነት ነገ ይፈራረማሉ ተባለ። ሁለቱ ሀገራት የሚያካሄዱት የጦር መሳሪያ ግዢ ስምምነት ለእስራኤል ከፍተኛ የሚባለው ሲሆን በሌላ በኩል ደግሞ ከቱርክ ጋር ያለውን ግንኙነት ችግር ውስጥ የሚከት መሆኑን

ቢቶን የሄዝቦላ ድርጅት መሪ ናኢም ካሰም የኢራን ህዝብ አንድነት በመፍጠሩ አሜሪካና እስራኤልን ለውድቀት ዳርጓቸዋል በማለት ተናገረ። ናኢም ካሰም በቪዲዮ ባስተላለፈው መልእክት እስራኤልና አሜሪካ ኢራንን 3 ጊዜ ጦርነት ቢገጥማትም በህዝቡ አንድነት ምክንያት ኢራን አልተሸነፈችም። ብዙ ዋጋ መክፈላችን የሚናገሩ ሰዎች አሉ። አዎ ትክክል ነው። ነገር ግን የሚቀጥለውን ደረጃ ለማግኘት ዋጋ መክፈል ያለ ነው ብሏል ናኢም ካሰም። ይበንዲ እንዳለ የሄዝቦላ ድርጅት ሊባኖስ ከእስራኤል ጋር የምታካሄደውን ስምምነት እውቅና ሰጠውም ሄዝቦላም ከእስራኤል ጋር በጦር ሜዳ እየተዋጋ ነው በማለት ትላንት መናገሩ ይታወሳል። በኔፓልና ቻይና ድንበር አካባቢ ባለፈው ሳምንት በደረሰ የጎርፍ መጥለቅለቅ የሞቱት ሰዎች ቁጥር ጨምሮ 800 ደረሰ ተባለ። አብዛኞቹ ማቾች የኔፓል ዜጎች ሲሆኑ 16 የሚሆኑ የቻይና ዜጎች በተፈጥሮ አደጋ ህይወታቸው አልፏል ተብሏል። እንደ ባለሙያዎች ገለጻ ከሆነ በኔፓልና ቻይና ድንበር አካባቢ ባለፈው ሳምንት የጎርፍ መጥለቅለቅ የተከሰተው በተራራማ ቦታዎች የተቆለለው የበረዶ ግግር ማምጡ ከፍተኛ መጠን ያለው ውሃ በመፍጠርና ገንፍሎ በመውጣቱ ነው። የተፈጥሮ አደጋው በኔፓል ብዙ ጉዳት አድርሷል። አሁንም ድረስ በሺዎች የሚቆጠሩ ዜጎች መዳረሻቸው እንደጠፋ ነው። ብዙ ቤቶችና መሰረተ ልማቶች ወድመዋል። የተፈጥሮ አደጋው እስከ 5 ቢሊዮን ዶላር የሚጠጋ ንብረት ማውደሙ ተገልጿል። አሜሪካ በኢራን ላይ ጦርነቱን ካስፋፋች የአሜሪካን ሁኔታ ሊያዳክም እንደሚችል የሀገሪቱ ጦር አዛዦች ለመከላከያ ሚኒስትር ፒት ሃጌስት አስጠነቀቁ ተባለ። የዋሽንግተን ፖስት ጋዜጣ ይፋ ባደረገው ዘገባ አሜሪካ በኢራን አብዮታዊ ዘብ ላይ ጦርነቱን ካጠናከረች አሜሪካ በሌሎች አካባቢዎች ያሉ ስጋቶችን ለመዋጋት ያላትን አቅም ያዳክማል በማለት አስጠንቅቀዋል። ይበንዲ እንዳለ በአሜሪካና ኢራን መካከል የተፈጠረው ችግር አሁንም ያለ ስምምነት ባለበት የቆመ ጉዳይ ሆኗል። አሜሪካ ከቀጥታ ጦርነት ይልቅ በኢኮኖሚ ማቀብ ኢራንን እየተዋጋች ሲሆን ኢራን ለምጣኔ ሀብቱ ጫና አለምበረከክም እያለች ትገኛለች። በሰሜን ቆጵሮስ የባህር ዳርቻ ዛሬ በተገለበጠችው ጀልባ የሞቱት ሰዎች ቁጥር 7 ደረሰ ተባለ። ጀልባዋ 270 መንገደኞችን አሳፍራ ከቆጵሮስ ወደ ቱርክ በመጓዝ ላይ ሳለች ነው የተገለበጠችውና 7 ሰዎች ህይወታቸው አለፈው። ጀልባዋ በምን ምክንያት እንደተገለበጠች እስካሁን አልተገለጸም። የነዳጅ ዋጋ ከ14 ዓመት በኋላ በጣም ይጨምራል ተባለ። የነዳጅ ዋጋ ነገ ሰኞ ለማክሰኞ አጥቢያ የሚጨምር ሲሆን ራሳቸው ነዳጅ የሚቀዱ ሾፌሮች 1 ሊትር ቤንዚን በ8 ሸቀል ከ25 ሳንቲም ይሸጣል። ይህ ዋጋም ከ14 ዓመት በኋላ ለመጀመሪያ ጊዜ ከፍተኛ ጭማሪ ያሳየ ነው ተብሏል። ለነዳጅ ዋጋ ጭማሪ ምክንያት የሆነው በዓለም አቀፍ ደረጃ የዋጋ ጭማሪ መኖሩና በነዳጅ ዘርፍ በዶላርም የመግዛት አቅም መቀነስ ምክንያት ነው ተብሏል። በመጨረሻም የአየር ንብረት ትንበያ በነገ ዕለት አየሩ ሞቃታማ ይሆናል፣ እስከ ሮብ ድረስ ሙቀቱ ደረጃ በደረጃ እየጨመረ ይሄዳል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴላቪቭና አካባቢዋ 31፣ በአይፋና አካባቢዋ 31፣ በብኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ስርጭታችን ተከታተለ ነው። አሁን ወቅታዊ ዘገባ እናቀርብበት ጊዜ ነው። ወቅታዊ ዘገባውን እንዲመለከትልን አቶ ሙሽ ባተን ጋብዘናል። ጤና ይስጥልን አቶ ሙሽ፣ እንዴት አመሸ?
1: ጤና ይስጥልኝ ፈጣኝ፣ እንደምን አመሸ? እንዲሁም ለአድማጮቻችን
0: እኛ ደህና ነን፣ እናመሰግናለን።
1: ክብሩ ለኔ።
0: ጥሩ። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። የመጀመሪያው መቼም እንግዲህ ሰሞኑን በጣም መነጋገሪያ የሆነው የይሁዳና ሰማሪያ ጉዳይ ነው። በዛ አካባቢ የሚገኙ ይሁዳውያን በፍልስጤማውያን ላይ ግጭቶችን የሚፈጥሩበት ሁኔታ በጣም ጨምሯል እና ይህም በዓለም አቀፍ ደረጃ እስራኤልን የሚያስወቅስ ነው ይላሉ። እንዴት ተመለከትከው?
1: ሰጠኝ ጥሩ ጥያቄ ነው። እንግዲህ በአሁኑ ጊዜ እስራኤል ሀገራችን በዚህ በጠቀስከው ሁኔታ ከፍተኛ ውዝግቦች አሉ። እንደሚታወቀው እስራኤል ሀገራችን ከጥቅምት 7 ቀን ጀምሮ እስካሁን ድረስ ለአራት ዓመታት ያክል ጦርነት ላይ ትገኛለች። ይህንን በመጠቀም ዓለም ደግሞ ሀቅን ሳይሆን በውሸት ተከትሎ አገራችንና ህዝባችን በጥላቻ አይን ውስጥ አስገብቷል። አሜሪካ ራሱ የአሜሪካ ነዋሪዎች ወዳጅ አገራችን ናት፣ ደጋፊ አገር ናት እና በአሁኑ ጊዜ እስራኤልን 60% ህዝቧ እስራኤልን የሚጠላ ሆኗል። ታይቶ ማይታወቅ ነው እንግዲህ ይህ በማንም ጊዜ ያልነበረ ነው። በዚህ ብዙ አመታት ቆይተናል፣ ብዙ አይተናል። እንደዚህ አይነት ሁኔታ ግን አላየን። ኤሮፓ መናገር አይቻልም ያለው ጥላቻ። ስለዚህ አንድ ነገር የሚደረግ ካለ በሽፍታ እንደ ሽፍታ ሂዶ ሰዎችን ሰላማዊ ሰዎች እንግዲህ በዛ በኩልም ሰላማዊ ሰዎች ይሁኑ አረቦች ይሁኑ እንጂ ሰላማዊ ሰዎች አሉ። ስለዚህ የሄዱ የሚያደርጉት ያለ ጉዳት እስራኤል በከፍተኛ ላይ የጉዳት ነው። እንደሚባለው ከእንቅርት ላይ ጆሮ ደገፍ እንደሚባለው የሆንባት ለእስራኤል ሀገር
0: ለምን አስፈለገ ነው
1: እኮ። ምን አስፈለገ እንግዲህ በስነ ስርዓት አድርጎ እየሄዱ እንደዚህ ሰዎች እዛ የሚኖሩ ናቸው። ጸሀል በአሁኑ ጊዜ የእስራኤል ወታደር ቀነሰበት ተፈላጊ ወታደር በታጣበት ጊዜ ወታደሩ ህዝባችን ወደ ጋዛና ወደ ሊባኖን ያለውን ጥበቃና ጦርነት አልበቃ ብሎ አሁን ደግሞ በዚህ እንደገና ሶስተኛ ጦርነት እንዲከፈትበት ጥሪ እያደረጉ ያሉ ነው የሚመስሉት። እና ይህ መሆን የሌለበት ነገር ነው። መንግስት አለ። መንግስት በሚለው መርሆ ተከትሎ የሚወሰን ካለ መንግስት የወሰነውን መፈጸም ተግባር ላይ ማዋል ሲገባ እንደ ሽፍታ እየሄዱ ግን አገራችንን ከከፍተኛ ጥላቻ ላይ ትወድቅና ለብቻችን ደግሞ ምንም ልሰራ ትችልም። ኃይለኛ ብትሆን የፈለግ ብትሆን ብቻ ነ አሜሪካ ሀያሏ መንግስት እንኳን ኢራንን በምትወጋበት ጊዜ ኢሮፓን ኑርድኝ ብላ ነው የጠየቀችው። ስለዚህ ከየት እንደሚመጣ እነዚህ ሰዎች ደግሞ እነዚህ እኮ ሂደው ጉዳት የሚያደርሱት ጸሀል ወታደራችን እየጠበቃቸው ነው። ስለዚህ ይህ ሁኔታ ትክክል ያን አካሄድ ነው ለእስራኤል ወደዋት ሳይሆን አሁን ውድ ሳይሆን የጥላቻ ብቻችን እንድንቀር ብቻችን በጠላት እንድንከበብ የማድረግ ሁኔታዎች ሂደት ነው።
0: ከፍተኛ የደህንነት ባለስልጣናት በተለያዩ ጦር ክፍሎች ያገለገሉት ይሄ ችግር ዛሬ የነበረ አይደለም፣ ይታወቃል፣ በፊት የነበረ ነው፣ መከላከል ይቻላል፣ አንዳንዴ በጸጥታ ዝም ብሎ የሚታለፍ ነገር ነው ይላሉ። እና ለምንድን ነው እንግዲህ ኃይሉ ያለ ያው መንግስት ላይ ነው፣ መንግስት ማዘዝ ይችላል፣ ወታደሩን ክፍል ጦሩም ነው የሚቆጣጠረው ያንን አካባቢ እና ጸጥታ በሚያደፈርሱ ላይ የማሻማ ነገ እንዳይደግሙ የሚያደርግ ቅጣት እየተሰጠ አይደለም የሚሉ ብዙ ቅሬታዎች ይሰማሉ። እና ማን ነው የሚከላከለው መንግስት ካልተከላከለው?
1: ስጠኝ ጠንከራ ከባድ ጥያቄ ነው የጠየቀው። ጥያቄ አሁን እንዳልከው ነበሩ እነዚህ ነገሮች አክራሪ በሁሉም ነገር ስላለ እነዚህ የቀኝ በጣም አክራሪ የሚባሉ ናቸው እንደዛ የሚያደርጉት። ግራ ከፍታ አክራሪ እንዳለ ሁሉ በቀኝ ደግሞ አክራሪዎች አሉ ልናሳ እንደምና ነበሩ። ነገር ግን ቢኖርም ቅሎ ቢኩድ አመርካዝ የሚባል የጀነራሎቹ እዲህ እስራኤል በሶስት በጀነራል ሐላፊዎች በሶስት ነው የምትከፈለው። የደቡብ ሐላፊ፣ የመሃል ሐላፊ፣ የሰሜኑ ሐላፊ ጀነራሎች አሉ። ስለዚህ ይህ ጀነራል ቀደም ብሎ ሐሳቦችን አቅርቧል። እነዚህ ሰዎች በስር እንዲቆዩ የማድረግ ችሎታ ነበራቸው፣ ኃይል ነበራቸው። አሁን እዚህ ላይ ይህ መንግስት ሲቋቋም ግን አንዱ ትልቁ ጥፋት የሆነው ስሞትሪች የገንዘብ ሚኒስትሩ የራሱ የሆነ ደግሞ በዛ ውስጥ ላይ አዛዥ ሆኖ የሚያገለግለው
0: ይቅርታ፣ በመከላከያ ሚኒስትር ጽህፈት ቤት ውስጥ የሚኒስትርነት ስልጣን አላቸው ስሞትሪች
1: እኮ። እሳቸው በዛ ምክንያት ስምምነት ሲያደርጉ ከጠቅላይ ሚኒስትሩ ጋር የጥምር መንግስት ሲፈጥሩ የራሳቸው የሆነ ወኪል የጦርትን አዛዥ እንዲሆኑም ተፈቅዶላቸዋል። እዚህ ጋር ላይ ነው ድክመቱ። ስለዚህ ይህ የመካከለኛው ቢቁዳ መርካዝ የሚባለው ጄኔራል እንዳይዛቸው እንዳይስራ እንዳያስራቸው ባለፈው ጊዜ እኮ ሰምተን እንደሰማ ነው ሁሉ የመከላከያ ሚኒስትር እኮ ላባረው ነኝ እነዚህ ሰዎች እየረበሹ ናቸው ሀገራችንን እየበላሹ ናቸው ብሎ በህጉ መሰረት እሰራሉ በሚልበት ጊዜ ምን ዛቻ እንደነበረ ሁላችን እናውቀዋለን። ስለዚህ ይህ ነገር እርግጥ መንግስት ጠንከር ብሎ ይህ ነገር መሆን የለበትም ቢል ሊቆሙ ይችላሉ። ወይም ደግሞ ቢኩድ አመርካዝ የሚባለው ጄኔራል ወይም ያዛ አካባቢ ሀላፊ ጄኔራል ሰዎቹን የማሰር ወይም ደግሞ የመቅጣት በዛ አካባቢ እንዳይቀሩ የማድረግ ሀይል አለው። ይህ ነገር ግን ተነጥቆበታል እና ለዚህ ነው አሁን እንደልባቸው እየሄዱ የፈለጉትን እርምጃ የሚወስዱት። ይህ እርምጃ ደግሞ ለጊዜው ይመስላቸዋል እንጂ በዓለም ላይ አሜሪካ ሸግሪቢ አሜሪካ ኤምባሲም በከፍተኛ ደረጃ ወቅሰዋል። ስለዚህ እንግዲህ የነበሩ ወዳጆችም እኮ አሁን አጣን እንግዲህ። ስለዚህ ይህ መድረግ የለበትም አቋም ያለኝ ምክንያቱም አገር ስለ ውድርካት ሀገራችን ሁላችን እንወዳለን። ማንም ሀገሩ የሚጠላ የለም፣ በተለይ እስራኤል የምትመስል እንቁ የሆነች ሀገር። ነገር ግን አንዳንድ ጊዜ ከመጠን በላይ ወደድኩ ብለህ ጠንቅ የምታመጣ ከሆነ ወይም ደግሞ ከህግ ወጥተህ የምትሰራ ከሆነ ይህ ሀገር መውደድ አይደለም፣ ሀገር ማፍረስ ነው የሚባለው በኔ በኩል።
0: አዎ፣ ህግን ማክበር የሁሉም አካል ሊሆን ይገባል። ጥሩ እናየዋለን ለወደፊት። ሌላው የጥቅምት ሰባት ጉዳይ እንግዲህ ሶስተኛ ዓመት ሊሞላው እየተቃረበ ነው። ግን በዚህ በመታሰቢያው ጉዳይ አንድ በመንግስታዊ ደረጃ ቀን ተወስኗል። በሌላ በኩል ደግሞ የሀዘንተኛ ቤተሰቦች ደግሞ በራሳቸው ያን ቀን አንቀይርም ብለው ለማክበር እየተዘጋጁ ነው። እና እንዴት ነው
1: እንግዲህ እኔ እንደሚመስለኝ ከሆነ እንግዲህ ይህ ማዚካሮን የሚባል የተለያዩ በጀርመን የተጨፈጨፉ ምናምን እንግዲህ ቀን አላቸው። እንግዲህ የተወሰነ ቀን በህጉ መሰረት ተወስኖላቸው ስናክብር ቆይተናል። ስለዚህ ይሄ አንድ ሰው መጥቶ ወይም አንድ መንግስት መጥቶ ቀኑን መስከረም ከነበረ ጥር አድርገዋለሁ ማለት አይችልም፣ ህጎች አሉ። ስለዚህ ይህ ደግሞ እኔ እንደሚመስለኝ ከሆነ እንግዲህ የራሴ አስተያየቴ ነው። እንግዲህ ለእያንዳንዳችን እኔ የልደት ቀን አለኝ፣ የልደት ቀኔን በሌላ ነኝ ማደርገው ብዬ መወሰናችን የልደት ቀን አለኝ ብዛ ልደት። ስለዚህ ይህ ነገር በእያንዳንዱ ህብረተሰብ ትዝ የሚለውን ጥቅምት ሰባት ቀን የሚለው ነው። ስለዚህ ይህ የሚያጣላ መሆን የለበትም። እንግዲህ ሁላችን ወገናችን ነው፣ ተጎድተናል። ይሄ ለፖለቲካ ሊጠቀሙበት ከመካከላችን ላይ ስምምነት እንዳይኖር የሚፈልጉ ካልሆኑ በስተቀር ነገ ተከበረ ዛሬ ተከበረ መከበር አይቀርም። ስለዚህ በቀኑ ምን የሚያስቀየር አስፈልገው የሚል ለምን ነው የሚቀየረው? ምን ምክንያት አለው? ፖለቲካ ገብቶበት ሌላ ምክንያት ከፈጥሮ ካልሆነ በስተቀር ልደት ቀን አለ። ልደትን ቀይር ብለህ መቼም አይሆንም። አንድ ሰው ለልጅ
0: ግን ባለፈው በተለይ ጥቅምት ሰባት ጥቅምት ወር አካባቢ በመንግስት የነበረው ውሳቤ ማለት ነው ሲቀየር ጥቅምት ሰባት ብዙ ጊዜ ከዳስ በዓል ጋር የሚያዝ ቀን ነው እና ይደርሳል፣ ዳስ በዓል ይሆናል። በደስታ ጊዜ ሀዘን ማሰብ የማይቻልበት ሁኔታ በዕብራውያን አቆጣጠር ተብሎ ነው የተቀየረ። በሌላ በኩል ግን ቤተሰቦች ግን ጥቅምት ሰባት ነው የደረሰ በመቸውም ቀን ሆነ እናከብረዋለን እናስባለን ነው የሚሉ
1: እኔ እንግዲህ ወገኖቻችን የሞቱባቸው የእነሱ የሚሉትን ብናከብር የሚሉ ሁኔታዎች አሉ። እንግዲህ መከበሩ ነው። ስለ መንግስት እነዚህ ወገኖቻቸው የሞቱባቸውን በፈለጉት ቀን ቢያከብሩ ፍቅርን ያመጣል እንጂ ጥላቻን። እዚህ ላይ ግን መሳሳብን ሊያመጣ ነው። ስለዚህ ሁለት ጊዜ ሊከበር ነው ማለት ነው። እነሱ አይልቁም ይህ ነው ቀናችን፣ ልደታችን ይህ ነው፣ ልደታቸው ይህኛው ነው። የመጥፎ ልደት ማለት ነው። እንግዲህ ልደት አብዛኛው ሲባል ለደስታ ነው። ይህ ግን የመጥፎ ልደት ቀናችን ነው እና ይህን ነገር ነው የምናስታውሰው ካሉ መብታቸው ነው። መብታቸው ይስጣቸው መንግስት ብላቸዋል። ምንም ችግር የለም። እኔ ምናምን እንኳን በዓላቶች ቢሆንም ቁሉ የደስታ በዓላቶች ቢሆንም ቁሉ ነገር ግን ከሆነም ደግሞ አሳምኖ እነሱ ጋር ቁጭ ብሎ አሳምኖ እንደዚህ ቢሆን እንደዚህ ብንደደስና ነገ ጠዋት ብናከሮ ቢል ካልሆነ ግን እነሱ እንግዲህ የተጎዳ ሁኔ ነኝ በፈለግኩት ቀን የማክበር ቢኖረኝ ቢፈቀድልኝ ምን ችግር ነው ሊያመጣ የሚችለው? ይህ ምንድነው መሰለ፣ ይህ አሁንም ዚጋ ያለውም ፖለቲካ ስለገባበት ነው። ይህ ፖለቲካ አሁን ፖለቲካ ጥሩ ነገር ነው፣ የሚያስተዳድር ነገር ነው፣ መርህ ነው። ነገር ግን አንዳንድ ጊዜ ፖለቲካ ወዳልሆነ ቦታ በመውሰድ ለተለያዩ ነገሮች እንጠቀምበትና ጎጂ ሆኖ ይገኛል አንዳንድ ጊዜ። ስለዚህ እኔ ይህ መጣማ የሚያጣላ ቀን መሆን የለበትም የሚል ሁኔታዎች አሉ። ይበቃናል፣ ብዙ የሚያጣሉ ነገሮች አሉን። ስለዚህ የሚያገናኘን የሚያዋህደን ሰሞኑ ሀገሪቱ ስትቋቋም በ49 ይህቺ መርከብ የሰጠመችው ለምን የሰጠመ ለምን አሰጠማት በንገሪዮን ያቺ መርከብ እዙን እንድትሰጥ የሚያደረጋት ጸሀል ተቋቁሞ ስለነበረ ሌሎች እርዳታን ብሎ መሳሪያ ስለመጣ እንግዲህ በዛን ጊዜ ነፃ ውጭ ተብሎ የሚወጉ ስለነበሩ አሁን መካከል ላይ በሁለት ሰዎች ጦርነቱ እንዳይፈታ ሲባል ያቺ መርከብ እንድትሰጥም ሆናለች። ስለዚህ ሁለተኛ ጦርነት እንዳይፈጠር ብሎ በጊን ራሱም ትልቅ መሪ ስለነበረ በወገኔ ላይ ጦርነት አይኖርም፣ ስለዚህ አቁም ብሎ ወታደሩ ያለን ጽዋ ጋና ለእስራኤል ነው ያለን፣ በዛ ነው የምንመራ ብሎ እዚህ የሰጠበትና የተስማሙበት ሁኔታ ነው ያለው። መርከብ ያክልን አስምጠዋል እኮ። ስለዚህ ይህ ምንድን ነው? ለአንድነት ነው። ስለዚህ በመጨረሻ ላይ ይሄ አንድነት እንደ ሙጫ ይዞነ ቆይቷል እና አሁን በዚህ ቀን ጥቅምት ሰባት ሁላችንም ጊዜ የሚለን ጥቅምት ሰባት ነው እንዴ? እኛም እኮ የሀገሪቱ ነጻ በዓል ስናከብር እኮ በሀዘን ቆይተን የማዚካሮን ሙሉ ቀን እያለቀስን ውለን ማታ ደግሞ ሀገሪቱ የተቋቋመችልን ደግሞ ስንጨፍር እናመሻለን። ስለዚህ ደስታና ሀዘን አብሮ የሚሄዱ ናቸው፣ የማይለያዩ ናቸው። ስለዚህ ሰዎቹ የተጎዱ ሰዎች በዚህ ቀን ነው እናከብሯለን ካሉ እኔ እንደዛ መሆን አለበት የሚል እምነት አለኝ።
0: ጥሩ፣ እስኪ ካለን ጊዜ አንጻር ባጭሩ እንደው አሁንም የተደቀኑ የደህንነት ችግሮች አሉ በሐማስም በኩል በሂዝቦላም በኩል እንደው እስራኤል ለወደፊት እንዴት ቋቋማቸው ይሆን? እዚህ
1: ሐማስና ሂዝቦላ ትጥቁን ከመፍታት ይልቅ በመጠናከር ላይ ነው
0: ያሉት
1: የምናየው። እንደዚሁም ሂዝቦላ ይህኛውን ነገር ይህን ጥንካሬና ብረታት የወሰዱት ከኢራን ነው። እንግዲህ ኢራን አሜሪካን ያክል አገር አልንበረከክም ብላ ግን የሚቻለውን ነገር አድርጋ አሜሪካን አቁማለች። ስለዚህ እንደዚህ ከሆነ ለካ ይደረጋል ብለው ይኸው መፍታት ሲገባቸው እነሱ ባካችሁ አዱንን ማለት ሲገባቸው ይኸው በተለያዩ ኩኛ ነው የሚባለው እየወረወሩ የሙከራ ነው እንግዲህ እየሞከሩ ናቸው። ምን ያደርጋል የእስራኤል ወታደር ምን መልስ ይሰጣል እያሉ ትጥቅን እየታጠቁ ናቸው። ኢራን ወደ ሂዝቦላ መሳሪያ በተለያዩ መንገዶች እየላከች ነው፣ እየተጠናከረ ነው። ስለዚህ ይህ ነገር መሆን አልነበረበትም። ይህ ሁኔታም እኔ ደግሜ የማለለው አሜሪካን ከአሜሪካ ወቀሳ ላይ አልወርድም ባይነኝ እኔ አሜሪካ ለእስራኤል አንዱ ሳትዘጋ ወይ በዚህ ሳይዘጋ በዚህ ሳይዘጋ ያህል በቃውሉ ደግሞ አሁን ይሁዳ በሸምሮን አሁን ስንወያይበት የነበሩ ሁኔታዎችን እስራኤል አራት ዓመት ላይ ቁማ ወንድ እንድትቀጥል ውጊያው እንድትቀጥል ያሉ ወታደሮች በቂ ወታደሮች የሉም ቤታቸውን ሳዩ ብዙ ጊዜ በረሃ በወታደር መመገድ ላይ የሚገኙ ህዝብ ይዘን ነው ምንጓዝ ያለ ነው እና ይህ የአሜሪካ አካሄድ እስራኤልን ሊጎዳት ችሏል። ፈታ ብላችኋል ፍቱ ፍቱ እንዴ ትራምፕ እኮ አዛ ይህን ካላደረጋችሁ ወደ አመት ትቀየራለች ሲሉ ወደ ገሃነም ትገባላችሁ ሲሉ የነበሩ ናቸው። አሁን ከዚህ የውል የሚሄዱበት ርቀት ምን ያህል ላይ እንዳለ ስለዚህ እኚህ ሰውዬ ዘፉከራ ናቸው እንጂ ዋጋ የላቸውም የሚል ድምዳሜ ሀሳብ ላይ ደርሰዋል። ሐማስና ሂዝቦላ መሪያቸው በኢራን አማካኝነት ወደዚህ ነጥብ ደርሰዋል። ስለዚህ እስራኤል በአሁኑ ጊዜ ከፍተኛ ዋጋ እያስከፈላት ነው ባይ ነኝ። በእግዚአብሔር እርዳታ ግን እስራኤል ይህ ነገር በራሱ ኃይል ጠንክራ ልትቋቋመው እንደምትችል ተስፋ።
0: ጥሩ፣ አቶ ሙሼ በጣም ነው እናመሰግን። መልካም ምሽት።
1: መልካም ምሽት ነው። አመሰግናለሁ።
0: የተከበራችሁ አድማጮቻችን፣ ወደ ቀጣይ ሳምንታዊ የአገልግሎት ፕሮግራም እናልፋለን።
2: ሽመላ ሽመላ፣ አገራችን ኢየሩሳሌም ደና
3: አገርህን ወቅ አዘጋጅና አቅራቢ ይሻያው ደጎም። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ሳምንታዊ አገርን ወቅ ፕሮግራም እናቀርባለን። ከዚሁም የታሪክ ምሁር መምህር ያይር ተካ ጋር የሚሆነው። ጤና ይስጥልን መምህር ያይር ተካ፣ እንደምን አለ? ሸቦቶቭ
4: ጤና ይስጥልኝ። ሻያው ጤና ይስጥልኝ። አድማጮቻችን እኔ ደህና ነኝ። ሰላም ናቸው?
3: ደህና ነን፣ እግዚአብሔር ይመስገን ደህና ነን። ከአንተ ጋር ታሪክ በጣም ገድል በጣም አስገራሚ ከሆነ ታሪክ ነው ከዚህ በመቀጠል የምናቀርበው ሳምንታዊ አገርህን ወቅ ፕሮግራም የምንመለከተው ከሰባ ስምንት ዓመት በፊት ባለፈው ሳምንት መጀመሪያ ላይ አልታሊና የምትባል መርከብ ባህር ውስጥ እንዲያው በጥልቀት ሰምጣ ተገኘችና ይህን በተመለከተ ነው ፕሮግራማችን የሚመለከተው። እና ምንድን አልታሊና የምትባል መርከብ ከየት ሀገር ወደ እስራኤል መጣች?
4: አሁ እንግዲህ ስለ አልታሊና ባለፈው ሳምንት በሰፊው በጋዜጣም በተለያየ ፕሮግራምም ያው ሲነገር የሰነበተ ይህን በተመለከተ ነው። ከሰባ ስምንት ዓመት በኋላ ማለት ነው ከጠለመችበት ያው ተገኝታ ማለት ነው እሱን በተመለከተ ነው። እና አልታሊና የተባለችው መርከብ ማለት ነው መጀመሪያ ይህንን ጉዞ ያደረገችው ከአሜሪካ ተነስታ ከዚያም በፈረንሳይ ቦርዶ በተባለች ቦታ ከተማ ተነስተው ወደ እስራኤል ሀገር የተለያየ መሳሪያ ማለት ነው ብዙ መሳሪያዎችን ጭና ብዙ እንዲሁም ደግሞ
3: የጦር መሳሪያው
4: ቦምብ፣ ጥይትን፣ መድፎችን ብዙ ነገሮችን የጫነ እስራኤል ሀገር ለመድረስ ማለት ነው። ከዚያም ደግሞ የተለያዩ ደግሞ መድኃኒቶችን ጭና በተጨማሪ ደግሞ 930 የሚሆኑ ደግሞ አዲስ ገቢዎችን ከጀርመን ናዚዎች የተረፉትን ማለት ነው አሰልጥና ከውጭ ሀገር ወደ እስራኤል ሀገር ለማምጣት ኤዝጤል የተባለ ያው ተቀናቃኝ ፓርቲ ማለት ነው
3: ሽምቅ ተዋጊ ናቸው
4: የነበሩ መጀመሪያ ላይ። ኤዝጤል ማለት ኢርጉን ትባይ ሎቢ ማለት ነው። እስራኤል ሀገር ሲዋጉ የነበሩትን የእንግሊዞችን ለማስለቀቅ ብዙ የሽምቅ ውጊያ አድርገዋል። ከዚያም በኋላ ደግሞ ያው ሀገሪቱ ስትቋቋም ማለት ነው ዳቪድ በንግሪዮን በ1948 ዓመተ ምህረት ሲያቋቁማት በስምምነት ላይ ያው አንድ ወታደር አንድ ጻባ እናድርግ አንድ መከላከያ ሚኒስተር እናድርግ በማለት ይህን ስምምነት ላይ ደርሰው ነበር። ግን ይሄ መርከብ የመጣችው ኤዝጤል በተባለው ያዘጋጁ ስለሆነ ከተነሳችበት ከቦርዶ ተነስታ ማለት ነው ከፈረንሳይ ተነስታ ወደ እስራኤል ሀገር ሲመጣ ሰኔ 20 ቀን ላይ ክፋር በትኪን አካባቢ ናታኒያ ከፍ ብሎ ማለት ነው ከዛ ደረሱና መሳሪያውን ለማውረድ የነበረውን ዩድን ሰዎችንም ለማውረድ ሲሉ ዳቪድ በንግሪዮን ይሄ ነገር ለብቻ መሆን የለበትም የሽምቅ ተዋጊ ቀርቶ አንድ መከላከያ ሚኒስተር አለን አንድ መከላከያ አለን እሱም ጻሃል የሚለው ነው በሱ ለሱ መድረስ አለበት እንጂ ለእናንተ መውሰድ የላችሁም በማለት ይሄን ለዛ ነው እንግዲህ ብዙ ክርክርና ብዙ ስምምነት ላይ ለማድረስ ተነጋግረው ነበር ግን ስምምነት ላይ መድረስ አልቻሉም የከፍለው እንዳወረዱ ማለት ነው ከክፋር ቤትኪን አካባቢ እንዳወረዱ ከማታ ሰዓት ደግሞ ወደ ተላቪቭ ደግሞ ጉዟቸውን ቀይረው ማለት ነው ተላቪቭ ሆፍ ተላቪቭ እንደደረሱ በ22 ቀን ሰኔ 22 ቀን 1948 ዓመተ ምህረት ማለት ነው የዛን ጊዜ አገሪቱ አዲስ ነበረች እና መሳሪያውን አንሰጥም በማለት ሁለቱ ተቀናቃኝ ፓርቲዎች ማለት ነው ኤትልና በዳቪድ በንግሮን የሚመራው ደግሞ ጻሃልን በተመለከተ
3: ወታደራዊ ኃይል የእስራኤል መደበኛ ከሁሉ ሽምቅ ተዋጊዎች የተዋቀረ የእስራኤል መከላከያ ሰራዊት ወይም ጻሃል ጸባሃ ጋና ለእስራኤል ማለት ነው
4: አዎ እና ይህን ነው አሁን አንተ እንዳልከው ጻሃልን ያቋቋሙት ነው ሁሉ የነበሩትኝ በጠቅላላ የሽምቅ ተዋጊዎች በአንድ ላይ ሆነን አንድ የእስራኤል መከላከያ አቋቁመን ጻሃልን ሁላችን በዚህ ስር ገብተን የሀገሪቱንን የዛን ጊዜ የነጻነት ጦርነት ነበር እንደምታውቀው ይህን እናደርግ እንጂ ሌላ ተቀናቃኝ ፓርቲ እንትን ወኪል ወይም ደግሞ ለሀገሪቱ የሚዋጋ ሌላ ማስፈልግ በማለት በዚህ ነው እና መሳሪያ ሁሉ ለእኛ ስቱን ለእኛ እንቀበለው እና ለጻሃል ይሁን በማለት በዛ የተነሳ ክርክር ደርሶ በመጨረሻ ላይ የእስራኤል ጦር
3: የመርከቧ ያልታሊና መርከብ አዛዥ ምናሄም በጊን ናቸው ከመርከቧ ውስጥ እሳቸው ነበሩ አደለ?
4: አዎ እና ያው በሀያ ቀን በክፋር በትክል በተደረገው ድርድር እሳቸውም ከመርከብ ወጥተው ወደ ተላቪቭ ተላቪቭ እንድና ተላቪቭ ይሻል በማለት ወደ ተላቪቭ መጡ የኤትል ዋና መፋኬድ የነበረው ምናሄም በጊን ነው እና በዛውን ሰዓት ተላቪቭ እንደደረሱ ማለት ነው ወፎፍ ተላቪቭ ዳቪድ በንግሮን የመጀመሪያው ጠቅላይ ሚኒስትር እና የመከላከያ ሚኒስትር የነበረ ስለሆነ አይ ይህ እንደዛ ካልሆነ እችነን መርከብ ማስመጣ አለብን መሳሪያውን ካላስረከቡ እናስመጣ ማለት ተኩስና በመድፍ ተኩሰው ስትቀጣጠል ማለት ነው የዛን ጊዜ
3: ከድሩ ከመተኮሱ መድፍ ከመከላከያ ሰራዊት ከመተኮሱ በፊት ወደ መርከቧ ድርድር ገባ ምናይም በጊን ናቸው አዛዡ የመርከቡ አሁን ያመጡትን ጦር መሳሪያ በዚህ በኢየሩሳሌም አካባቢ ለነበሩ ተዋጊ ኃይሎች 20 በመቶ የሚሆኑን ጦር መሳሪያ ንስጥ ሌላውን ለእስራኤል መከላከያ ሰራዊትን ንስጥ የሚል ሐሳብ አቀረቡ እሳቸው አይደለ?
4: አዎ ትክክል ነው አቀርበው ነበር እና ኢየሩሳሌም ለማስለቀቅ ብዙ የሽምቅ ተዋጊዎች አላቸው ቅድም እና የተል ስለነበሩ እሱነን ከፍለን ትንሽ አምስቱን እጅ ለነሱ ንስጥ ሌላውን ግን ወሰዱ ብለው ነበር ግን ምናከም በጊን ይህንን አሳስ ያቀርቡ ያው የእስራኤል ጦር የመከላከያ ሚኒስተርና ጠቅላይ ሚኒስትር ነበሩ ይህን መሆንም የለበትም ሁሉ ከሆነ ሁሉ ወደኛ ይምጣ እንጂ ሌላ ነገር የሚሰጥ ነገር የለም ሁለት ሁነን ተከፋፍለን ምንዋጋበት ነገር የለም በማለት ይህን አልተቀበሉትም በዛ የተነሳ ተኩስ ሊጀመር ሲል ሲተኮስም ምናከም በጊን በሰጡት በሬዲዮ ያስተላለፉት መልእክት ምንድን ነው እኛ ወንድማማቾች ነን ደመ ፋሰስ የለበንም ይህንን አተኩሱ በማለት የኤስልነን ተዋጊዎች ማለት ነው እንዳተኩሱ እኛ ወንድማማቾች ነን ደመ ፋሰስ የለበንም ተው ብለው በማቆም ማለት ነው እርግጥ የተተኮሰው መድፍ ማለት ነው ኦኒዋንን ስትከታተል ከፍለው ያው ዘለው ከውሃው ዳኑ ብዙዎች ደግሞ ያው ሞት አደጋ ደርሶባቸዋል
3: 16 ናቸው የሞታቸውን ያጡ ከነሱ መካከል 3 ወታደሮች ናቸው
4: 16ቱ የኤትል ተዋጊዎች ሲሆኑ 3ቱ ደግሞ የጻሃል ጻፋ ጋና ለእስራኤል የወከሉ ናቸው በአጠቃላይ እነዚህ ሰዎች በዚህ አደጋ በመርከቡ በነበረው ጦርነት ተጎድተዋል ሌሎችም የቆሰሉ አሉ እና ምናህን በጊን ናቸው ይህን ነገር አቁመው እኛ ወንድማማቾች ነን መዋጋት የለብንም ሁለታችን መዋጋት የለብንም አንድ ለአንድ በማለት ስምምነቱ ላይ ያው እንዲሰሟቸውና ይህንን የደም መፋሰስ ያስቆሙት እሳቸው ናቸው ግን መርከቧ በትልቅ ቦምብ ስለተመታች ወደ ተቃጠለች ማለት ነው ወደ ውሃውም እንድትሰምጥ ሆነና ከጊዜ በኋላ ግን ስበው ወደ ትልቁ ባህር አስገብተዋት ሰምጣ ሰባ ስምንት ዓመት ከቆየች በኋላ ማለት ነው። ባለፈው ሳምንት ሚስተር አድ ሞረሸት ለመርካዝ ለሚቱ እስራኤል የሚፈር የሚለው ፓርቲ ሚስተር አድ ማለት ነው አስፈልጎ ብዙ ሚሊዮን ሸኬል ወጪ አድርጎ በማስፈለግ 500 እንትነው ሜትር በበታች የተገኘች ጥልቀቱ ማለት ነው ሰምታ ባህሩ ሰምታ ያው ተገኝታለች እና 20 ኪሎ ሜትር ደግሞ ከሆፉ ተላቪቭ ከነበረችበት ርቀት ላይ ነው የተገኘችው ሲመርከብ በአጠቃላይ ይሄ መርከቡ የሰመጠችበት እንግዲህ በጣም ጥልቀቱም በጣም ብዙ ነው 503 ሜትር ከውሃ በታች የተገኘችው ማለት ነው ጥልቀቱ የፈልገው ያገኘዋል
3: ይቀርም ነው
4: 27 ኪሎ ሜትር ደግሞ ከእስራኤል ከውሃ ዳርቻ ራቅ ብላ ነው የተገኘችው ማለት ነው እና 78 አመት ፈልገው ነው ያገኘዋት አሁን መርከቧን ባለፈው ሳምንት ማለት ነው እንዳለች ምንም ነገር ሳይጎዳ ምን ሳይል ጣም ከሰምጣ በ78 አመቷ ያው ተገኘች ማለት ነው
3: በእስራኤል በነገደ እስራኤል ታሪክ የወንድማማች ጦርነት ሊነሳ ነበር በዛን ጊዜ በታሪክ የተመዘገበ ነው ይህ ግጭትና ገና በአትላንት ኮን የተቋቋመች 1948 ዓመተ ምህረት በሆነ በማግስቱ ኮ ነው ይህ ግጭት የተፈጠረና ይህን ነገር የወንድማማች ጦርነት ማን ነው ያስቆመው
4: አው ጦርነቱን ያስቆመው ቅድም እንዳልኩት ምናሄም በጊን ነው ምናሄም በጊን የዛን ሰዓት የኤልሴል የተባለው ኢርጉን ዛቫሎሚ የተባለው የሱ የሽምቅ ተዋጊ ፓርቲ ነበር ምናሄም ፋኬር ነበር እና በስምምነቱ ላይም ስለነበረበት ጣባ እንዲቋቋም ብሎ ዳቪድ ቤንግሪዮን ሁሉን የእስራኤል ሽምቅ ተዋጊ የነበሩትን በጠቅላላ ሰብስቦ አንድ ወታደር የመከላከያ ሚኒስተር እናቋቁም በማለት ያደረገውን እሱንም ላለማፍረስ ይባል ሁለተኛ ደግሞ እኛ ወንድማማቾች ነን አገራችን ባል ላይ ሆነን መስረት እንጂ እንዴት እኛ በእኛ ደም እንፋሰሳለን በማለት አቁሙ አተኩሱ በማለት የሱነን የሱ የሱን የነበሩትነን ወታደሮች ማለት ነው ተዋጊዎች በዚህ ሁኔታ ላይ እንዲቆም አድርጎ ያው የደም መፋሰሱ ቀርቶ ባንድ ላይ በመሆን አገርነን ሊመሰረቱ ይችላል ማለት ነው
3: ይበንዴ እንዳለ የታሪክ ሰው መመሪያ ተተካም ከዚሁ ከአልታሊና መርከብ ጋር በተያያዘ የቀይ እስራኤል ስትቋቋም ጀምሮ የሪዮት ዓለም የፖለቲካ ልዩነት ነበረ። የቀኝ ክንፍ ወግ አጥባቂዎች መላ እስራኤል ሀገር በሙሉ መቆጣጠር አለብን የቀኝ ክንፍ ናቸው እንደነ ምንሃይም በጊን የመሳሰሉ ሌላኛው የግራ ክንፍ ደግሞ በቃ ለዘብተኛ የሆነ አቋም ነበረባቸው የበንገሪዮን ሲአሁን የበንገሪዮን አስተዳደር ያው እንግዲህ ከ1948 ዓመተ ምህረት እስከ 1977 ዓመተ ምህረት ድረስ ነበረ የግራ ክንፍ ፓርቲ ሲመሩ ነበረና አሁን በዚህ ጊዜ ጀምሮ የምንሃይም በጊን ጠቅላይ ሚኒስተር ሆኑ እሳቸው ማን ናቸው እስኪ ስለሳቸው
4: እሺ አሁን እንግዲህ አንተ እንዳልከው ሁልጊዜ መቼም የግራ ክንፍና የቀኝ ክንፍ የሚባል ነገር አለ ምናይም በጊን የቀኝ ክንፍ ዘው እንትናል ናቸው ዳቪድ በንግሮን ደግሞ የግራ ክንፍ ዘው ሊመሩ ነበሩ 1948 ዓመተ ምህረት አገሪቱ ተቋቋመ ጀምሮ እስከ 1977 ዓመተ ምህረት ድረስ በግራ ክንፍ ነበር ሲመራ የነበረ አገሪቱ ማለት ነው ግን በ1977 ዓመተ ምህረት ምናሄም በጊን የተባሉት ለዚህ በስልጣን ላይ ወጡ ማለት ነው ስለ ምናሄም በጊን ማን ናቸው ለስን ጠይቅ ምናሄም በጊን አንደኛ የተወለዱተኝ በ1913 ዓመተ ምህረት ቤላሩስ በተባለች አገር ነው የተወለደ ከዛ ተወልዶ በ1942 ዓመተ ምህረት ወደ እስራኤል አገር መጣ የህግ ጠበቃን ተምሯለኝ ያው የሶስት ልጆች አባት ነበር ቢሽቱ ደግሞ አሊዛት ባላለች በአጠቃላይ ምናሄም በጊን አገር ወዳጅና ህዝብነን አንድ የማድረግ የሚፈልግ ሰው ነበር ማን በአመራሩ ሁኔታ ላይ የቀይ ክንፍ መሪ ነበር እና በ1977 ዓመተ ምህረት ለምርጫ ላይ ሊኩድ የተባለውን ፓርቲ አቋቁሞ ማለት ነው በስልጣን ላይ ወጣ ከዛ ላይ ነው እንግዲህ የመጀመሪያው የቀይ ፓርቲ ወደ ስልጣን ላይ የወጣው በ1977 ዓመተ ምህረት ምናሄም በጊን ማለት ነው ለዛ ነው ምናህም በግን በጣም ሁሉን አንድ ያደረገ በተለያዩ ሀገር የመጡትነን አይሁዳውያን ወንድሞቼ ናችሁ እናንተ በማለት ነበር ሲናገር የነበረው። ለዛ ነው
3: ኢትዮጵያ አይሁዳውያን ወንድሞቼ ናችሁ አሉ።
4: አዎ እንግዲህ ባዛው እንደተመረጠ ማለት ነው። ምናህም በግን ለበኛ ህብረተሰብ በኩል ደግሞ ትልቅ ሚና ተሰርቷል በእኛ በይሁዳ ኢትዮጵያ ላይ። ምንድነው ብለን ስን ወዲያው እንደተመረጠ በ1977 ዓ.ም ተመረጠ ምንድነው ያለ የእስራኤልን የሞሳድ ወይም ደግሞ የእስራኤልን የስለላ ድርጅት ጠርቶ ታቪውሊ እታ ኃይ እትዩደ ኢትዮጵያ ወንድሞቼነን እህቶቼነን ይሁደ ኢትዮጵያነን አምጡልኝ ባስቸኳይ እንደማን ብላችሁ በማለት የሞሳድነን ሐላፊ ጠርቶ ማለት ነው እንዲያመጡ ተደረገ። ከዛም በኋላ ነው የሱዳኑ በሱዳን ተደርጎ እንዲመጣ የሞሳድ ሐላፊዎች ሱዳን በመሄድ መንገድ በማዘጋጀት በሚፍታ ሞሼ የተባለውን ዘመቻም በሱዳን አርገን እንድንመጣ ያደረጉ ምናህም በግን ናቸው። እሳቸው ይህን ነገር ባይደግፉት ኑሮ እኛ መምጣት አንችልም ነበር ማለት ነው።
3: እንደዚሁም ከእሳቸው በፖለቲካ አመራሩ እንደገና የሃይማኖት መንፈሳዊ ሃይማኖት መሪ የነበሩት ራብ ኦቫዲያ ዮሴፍ ናቸው በይፋ ያወጁ በ1973 ዓመተ ምህረት አይደለ?
4: አዎ አዎ። ራብ ኦቫዲያ ዮሴፍ በሃይማኖት በኩል ይሁደ ኢትዮጵያ እንደ ሁሉም ይሁዲ ናቸው በማለት መጀመሪያ ትዕዛዝ የሰጡና እውቅና የሰጡ ራብ ኦቫዲያ ዮሴፍ ናቸው በ1973 ዓመተ ምህረት። ግን ትዕዛዙን ደግሞ ከዚያም በኋላ ብዙዎች ነበሩ ሀዛውን እናስተምራቸው እንጂ አይምጡ በማለት ነው ወልዳሜ ብዙዎችም ነበሩ እንድንመጣ ያልፈለጉ ማለት ነው። ግን ምናህም በግ እንደተመረጠ ማለት ነው የቀይ ፓርቲ መጀመሪያው ጊዜ እንደ ስልጣን ላይ እንደያዘ ወንድሞቼን እህቶቼን ይሁዳ ኢትዮጵያን አምጡልኝ ብሎ ይሄንን ለሞሳድ ምን ትዕዛዝ መስጠቱ በጣም የሚያስመሰግንና በእኛ ህብረተሰብ ዘንድ ልናመሰግነውና ልንኮራበት የምንወደው ትልቅ መሪ ነው እንግዲህ ምናህም በግ ማለት ነው።
3: ግሩም ወደ ማጠቃለያ ስንመጣ በመር ያይር ተካ ይህ አልተሊና የተባለች መርከብ በጣም ትልቅ ለተተኪው ትውልድ የሚተረኩ ታሪክ ያላት መርከብ ነችና እስከዚህን ጊዜ እስራኤል ሀገር ከተቋቋመችበት ጊዜ እስካሁን 78 ዓመት አስቆጠረችና እንዴት መንግስታት እስራኤል ይህን ሁኔታ ባህር ውስጥ መስመጡ እየታወቀ እንዲገኝ ይህን ያህል ጊዜ እንዴት ተራዘመ? እንዲያውም አንተ አስተያየት
4: ጥሩ ነው። ጥሩ ጥያቄ ነው። ይኸውልህ እንግዲህ ይህንን አልተሌና የሰመጠችበትን ምክንያት የግራ ክንፍ በኩል እስከዚህ ድረስ አይቀበለውም ነበር። ለምን ነው ቢባል ከሳብናት ካወጣናት እንደኛ እንደ ጥቃት ነው የሚቆጠር፣ እኛ እንዳሰመጥናት ነው የሚቆጠር በማለት ብዙ ጊዜ ፍላጎት አልነበራቸውም ማለት ነው እንዲወጣ። ግን አሁን ግን ቀስ በቀስ የቀኝ ፓርቲውም ደግሞ ይሄ ነገር ፍላጎትም ስላላቸው በተለይ በአሁኑ በነበረውም ብዙ ውዝግብም ስለነበር ብዙ ፍላጎት ስላለ ወጥታ ለታሪክ ለትውልድ እንዲተላለፍ በማለት ፈልገው ብዙ ገንዘብ አውጥተው ወጪ አድርገው ማለት ነው የተለየ ልዩ መሳሪያ አምጥተው እየፈተሹ አሁን ባለፈው ሳምንት ስትገኝ በጣም ትልቅ ኩራትና ደስታ ተሰማ ማለት ነው። ያ እንግዲህ አሁን ስባው ወጥተው ማለት ነው ለትውልድ ታሪክን ለማስተማር ይጠቅማል ማለት ነው። ለዛ ነው ብዙም ጥረት ያደረጉተኛ አሁን ይህን እንዲገኝና በታሪክ ዘንድ ትምህርት እንዲሆን አንደኛ ሁለቱ ፓርቲዎች ግጭት ቢኖርም የፖለቲካ ግጭት ቢኖርም ግን ወንድማማቾች ስለሆነ መደብ መፋሰስ ወይም ደግሞ የኛ በእኛ እርስ በርስ ጦርነት እንዳይከሰት ያለው ሁኔታ ላይ ያስተምራል ያስረዳል። ብዙ ነገሮችን የያዘ ነው። ብዙ ታሪክ የያዘም ስለሆነ ብዙ ትምህርት ይሰጣል በማለት ነው ፈልገው አሁን ያገኙት ማለት ነው።
3: ተተኪውን ትውልድ የሚያስተምር ነው። የወንድማማችነት ግጭትና ጦርነት እንዳይመጣ ብዙ ሊያስተምር የሚችል ነው። እና በነገራችን ላይ ያይር የዚች ታሪክ የዚች አልታሊና እንትኗን ላት ሀውልት ተላቪቭ ባህር ዳርቻ ላይ በደንብ ሀውልቷ የመታሰቢያ ሀውልት አላት። እሺ እንግዲህ ለማጠቃለያ
4: አዎ አለ ብዙ ሀውልቶች አሉ የሞቱ ሰዎችም ከዛ ስማቸው ለተጽፎ ብዙ ጊዜ ያስታውሳሉ። ባንዳርታው ዚካሮ ምናም ሲሆን ማለት ነው የነፍሲ ማር ሲሆን ይሄዱ ያስታውሳሉ። ግን እቺ ደግሞ መርከቧ ከመጣች በኋላ ደግሞ እሷነን ከሆፍ ተላቪቭ አስቀምጠው ለወደፊቱ ብዙ ትምህርት ይሰጣል ታሪክ በተመለከተ ማለት ነው። እና ምናህን በእኛ ነገር የሁለቱነን ያንድን ህዝብ ማለት ነው መጋጨት የለበንም በባለመግባባት የተነሳ በውስጣኔያችን ላይ ወንድማማቾች ነን ብለው ያስቀሩትም ምናህን በግል ናቸው። እና ምናህን በግል በጣም ትልቅ መሪ ነው የነበሩ ዛሬ ሁላ ይነገርላቸዋል። ሌላው ደግሞ ሰላም ምናህን በግል ደግሞ ብዙ ስራ ሰርተዋልኝ ባጭሩ ለመግለጽ እንፈልገው አንደኛ በ1981 ዓመተ ምህረት ያው የኩራቶሚን በኢራቅ ሄደው የመጡ ናቸው ሮሽ መምሻ ላይ ያሉ ተው እየተባለ ያን ነገር ባያፈርሱት ኑሮ ኢራቅ ሳዳም ሁሴን የተባለ ይፈጀን ነበር እንደ ኢራኑ መንግስት ማለት ነው ንጉ አሁን። ስለዚህ ጋም ምናይም በይንም በ1981 ዓመተ ምህረት የኩራቶሚ በኢራቅ ዶ አፈንድቷል። በ1978 ዓመተ ምህረት ደግሞ ከግብጽ ጋር ስምምነት አድርጎ እስከዛሬ ድረስ ግብጽና እስራኤል በስምምነት ላይ የቆሙ ናቸው ባደረገው ስምምነት ማለት ነው። የሲናይ በረሃነን ፈጥተን ዛሬ ሁላ ከግብጽ ጋር ጥሩ ስምምነት እናደረገ ይሄም ያደረገው ደግሞ ምናህም በጊን ነው ማለት ነው። እና ምናህም በጊን ጥሩ መሪ ነበር። ብዙ መነጋገር ይቻላል ስለ ምናህም በጊን። የሞተው ደግሞ መቼ ነው ብለህ ስጠይቅ በ1992 ዓመተ ምህረት በ79 ዓመቱ ነው የሞተው። የተቀበረውም ደግሞ ባህር አዘይቲን በኢየሩሳሌም ነው። አር ሄርሰል ንቅበር ቢሉተኝ እኔ አልፈልግም። እኔ የምፈልገው ሁሉ ህዝብ ከተቀበረበት ነው እንጂ ለራሴ ኩራት ልዩ ቦታ መቀበር የለብኝም በማለት ሀር አዘይቲን በኢየሩሳሌም ከሱ ነው የተቀበረና አር ሄርሰል አልተቀበረም እንደ ሁሉ መሪዎች ማለት ነው።
3: እሺ፣ የመምህር ያይር ተካ ለሰጠው ገለጻ ታሪክ በጣም እናመሰግናለን። ምናህም በጊን ነፍሳቸውን ይማር እናመሰግናለን።
4: ነፍስ ይማር ላለውኝ ላልተኒና ለነበረውም ደግሞ ትልቅ ኩራት ነው ለሀገሪቱ ታሪክ ማለት ነው። እና መልካም ቆይታ።
3: እሺ፣ ሸቦአቶ እናመሰግናለን።
0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ትምህርትን በተመለከተ ከአቶ ሞገስ ድንቁ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ሞገስ፣ እንደምን አለ?
5: ሰላም። ጤና ይስጥልኝ ሰጠኝ ውድና ውድ አድማጮች እንደምን ናችሁ? እኔ በጣም ሰላም ነኝ።
0: እኛ ደህና ነን፣ እናመሰግናለን። እንዴት ነህ አንተ?
5: እኔም በጣም ደህና ነኝ፣ ከልብ አመሰግናለሁ።
0: ጥሩ። እንግዲህ ትምህርትን በተመለከተ ከአንተ ጋር ቃለ ምልልስ የምናደርገው በዚህ ዘርፍ ያው ትምህርት ተምረሃል፣ በማስተማሩ ዙሪያ ስትሰራም ነበረ እና በተለይ አዲሱ የትምህርት ዘመን ሊከፈት ነው፣ የተለያዩ ነገሮች ይኖራሉ፣ ወላጆች ማወቅ የሚገባቸው ነገር ካለ በሙያህ ምክሮች እንድትለግሰን ነው።
5: አዎ፣ እንግዲህ አሁን እንደተናገርከው እኔ ማለት ነው በትምህርት በኩል የአንደኛ ዲግሪ ያለኝ እሱም ያው በትምህርት ማለት ነው መደበኛ ትምህርት የሚባል አለ። መደበኛ ትምህርት ማለት በትምህርት ቤት ወይም በመደበኛ ትምህርት ስነ ስርዓት የሚሰጥ ትምህርት መምህር ሲሆን፣ መደበኛ ያልሆነ ትምህርት ደግሞ ወይም ደግሞ ሂኖክ ቢልት ኢንፎርማል የሚባል እኔ የተማርኩት አለ። እሱ ደግሞ ከትምህርት ቤት ውጭ የሚካሄድ ሲሆን ልጆችን እና ወጣቶችን በማህበራዊ ተግባራት፣ በወጣቶች ቡድኖች፣ በስፖርትና በተለያዩ ማዕከላት የሚያስተምሩ ማለት ነው እና ይህም በተመለከተ እኔ በአሁኑ ሰዓት ማለት ነው እንግዲህ የፊታችን ማክሰኞ ትምህርት ስለሚከፈት እኛ ወላጆች ምን ማወቅ አለብን፣ ልጆቻችን እንዴት አድርገን ማለት ነው ወደ ትምህርት ገበታ ሲመለሱ በስነ ልቦናና በጥሩ ሁኔታ ትምህርቱን እንዲጀምሩ እኛ ምን አስተዋጽኦ እናደርጋለን የሚለውን ለወላጆች ትንሽ ማለት እፈልጋለሁ። ይህ ማለት ምንድን ነው? ከመዋለ ህጻናት ወደ አንደኛ ክፍል የሚሸጋገሩ ልጆች፣ ከአንደኛ ደረጃ ወደ ሁለተኛ ደረጃ የሚተላለፉ ልጆች ማለትም ከስድስተኛ ክፍል ወደ ሰባተኛ ክፍል የሚተላለፉ ማለት ነው፣ እንዲሁም ከመካከለኛ ደረጃ ወደ ሁለተኛ ደረጃ የሚሸጋገሩ ማለትም ያው ከዘጠነኛ ክፍል ወደ 10ና 11ኛ ክፍል የሚሻገሩ ልጆች እነሱ ማለት ነው የተለያየ አዲስ ቦታ የመልመድ ግዴታ አለባቸው፣ አዲስ መምህር የማወቅ ግዴታ አለባቸው እና እነዚህ ልጆች ምን አይነት ችግሮች ያጋጥማቸዋል፣ በዛ ላይ እኛ ወላጆች በምን አስተዋጽኦ እናግዛለን የሚለውን በተመለከተ እንግዲህ ካለው ጊዜ አንጻር በጭሩ ለማለት ያክል በመጀመሪያ ደረጃ አንድ ህፃን ልጅ ከመዋለ ህፃናት ወደ አንደኛ ክፍል ሲሸጋገር ያን ህፃን ልጅ በመዋለ ህፃናት እያለ የሚያውቀው አንዲት ጋኔነት ወይም ደግሞ ሁለት ሊሆን ይችላል። ወደ ትምርት ቤት ወዳደኛ ክፍል ሲሸጋገር ደግሞ እሱ ብዙ ሶስት ወይም ከዛም በላይ የሆኑ መምህሮች አጋጥሙታልና የነሱ ማወቅ አለበት። ይሄ ገረገቧል። ሁለተኛ ደረጃ ደግሞ በመዋለ ህጻናት ያነ ልጅ አብዛኛውን ጊዜ የሚያስፈልገው ጊዜ የሚያሳልፈው በጨዋታ ነው። ግን አንደኛ ክፍል ስትሄድ መጽሐፍ አለ፣ እንደገና አዳዲስ ነገሮችን ትማራለህ። ጋን ብንወስድ ወይም መዋለ ህጻናት ብንወስድ ያነ ልጅ የሚያውቀው አካባቢ ትንሽ ልጆችን ነው። ነገር ግን ትምህርት ቤት ስትሄድ ትምህርት ቤት ውስጥ ብዙ ልጆች አለ እና ያነ ሊያደናግጠው ይችላል። እና ይህንን እኛ ወላጆች እንዴት ያነ ልጅ ማለማመድ አለብን፣ እኛ መምህሮችን እንዴት መግባባት አለብን። ለመምህሮች ለልጆቻችን የሚያስፈልገው ነገር ደካማ ጎን ካለ ይህ ልጅ በዚህን ሰዓት ሊደነግጥ ይችላል እና እንደዚህ ነው ብለን ካስረዳነ ለዛ ልጅ መንገዱን አመቻቸንለት ማለት ነው። ሌላው ደግሞ አንድ ልጅ ማለት ነው ከኢሶዲ ወይም ደግሞ ከስድስተኛ ክፍል ወደ ሰባተኛ ክፍል ሲሸጋገር እሱ ማለት ነው ለምሳሌ አንድ ልጅ ከአንደኛ ክፍል እስከ ስድስተኛ ክፍል
0: ከመጀመሪያ ደረጃ ወደ ሁለተኛ ደረጃ
5: በትክክል እና ይማራል። እንግዲህ ከስድስተኛ ክፍል ወደ ሌላ ክፍል ሲሸጋገር ከተለያዩ ትምህርት ቤቶች ተሰባስበው ነው እንግዲህ ወደ ሁለተኛ ደረጃ ክፍል ትምህርት ቤት የሚሄደው ማለት ነው። ለምሳሌ ብንወስድ እኔ ከምኖርበት አካባቢ ሁለተኛ ደረጃ ትምህርት ቤት ያለው ለከተማው በሙሉ አንድ ነው። እንግዲህ ከተለያየ ከአምስት የተለያዩ ቤተሰፈር የሶዲ ወይም የመጀመሪያ ደረጃ ትምህርት ቤት ተወጣጣው ነው የሚሄዱትኝ እና በዛን ሰዓት አዲስ ልጆችን ትለምዳለህ። እንደገና ደግሞ ከትምህርት ቤት ወደ ትምህርት ቤት ማለት ነው የሚሰጠው የትምህርት አይነት ይለያያልኝ። አንደኛው በሂሳብ ትንሽ ዝቅተኛ ሊሆን ይችላል፣ ሌላኛው ደግሞ በእንግሊዝኛ የተሻለ ሊሆን ይችላል እና ከነዛ ጋር ያለንን ሁኔታ እኩል ላይ ይችላል እና ያን ልጅ በዛን ሰዓት ይደነግጣል። እንደገና ደግሞ እኔ ዝቅተኛ ነኝ ብለ የስነ ልቦና ጭነት ሊደርስ ይችላል እና ይህንን እኛ ልጁን ማበረታት አለብን። ልጆቻችንን ጥሩ ውጤት አመጣህ ለምን ከዛ አንሳል ሳይሆን አይ ይህ ጥሩ ነው ይህንን ነገር ያደረከው በጣም ጥሩ ነው እያለ ማበረታታት
0: እንዲለማመዱ ቢያንስ እንዲለማመዱ። አሁን እንዳልከው ልጆቹ ከጋን የነበሩ ከአንደኛ ደረጃም የነበሩ ወደ ትምህርት ቤት ሲገቡ አንደኛ ደረጃ ትምህርት ቤት ሲገቡ ሌላ ይቅርና ሽንት ለመሽናት እንኳን ለመናገር እንኳን ይከብዳቸዋል እና አንዳንዴ በጣም ሊጨናነቁ ይችላሉ እና የኔን ሁሉ መንገድ ለአስተማሪዎች እንዲነግሩ ማበረታታት ያስፈልገናል።
5: ይህን ደግሞ ሌላው የሚያስፈልገው በአሁኑ ሰዓት ማለት ነው ብዙን ጊዜ አሲፋት ወርም ይባላል እና ወላጆች እኛ ይህንን ሄደን ማየት አለብን። ለምሳሌ አንዳንድ ትምህርት ቤቶች የአንደኛ ክፍል የመቀበያ ስነ ስርዓት ይደረጋል። በዛን ሰዓት እኛ ስራ ቢኖረንም ስራ አስፈቅደን ይህ በጣም አስፈላጊ ነገር ነው እና መሄድ አለብን። ይህን ማለት ነው ለምሳሌ አንድ ልጅ ትልቅ ልጆች ያለን ሰዎች ውትድርና ሂዶ ውትድርና ማስራኩምታ አርጎ ወይም ደግሞ አሽባ የሚባል ነገር አለ ቃልን ለምትፈጽመው ልክ ከዛ ያንስሜና አንደኛ ክፍል እነዚህ ልጆች በጣም የሚጠብቁት ነገር ስለሚያጓጓቸው ነገር ስለሆነ ወላጆች እኛ ማለት ነው ስራ አስፈቅደንም ቢሆን ግዴታ በእነዚህ አይነት ነገሮች ስንሳተፍ ለልጆች ኩራትና ለነሱ ቢታሆን ወይም ደግሞ የመንፈሳዊ ተጽዕኖ ደስታን ይፈጥርባቸዋል እና እነዚህ ነገሮች ልብ ማለት አለብን። አሲፋቶሪም እንደገና የልጁነን መምህር ማለት ማወቅ ግዴታ ያስፈልገናል። እነዚህ ነገሮች ለልጁ ትልቅ አስተዋጽኦ ያደርጋሉ።
0: አዳዲስ ጓደኞችም ይለምዱበት ነው።
5: በትክክል አዳዲስ ጓደኞች ብዙ ትለምዳለህ። አንዳንድ ልጆች ወደሆኑ ጓደኛ የመልመድ እስረት ሊኖር ይችላል። ማለት በአንድ ሳምንት ውስጥ ጓደኛ ለተገዝ ይችላል። አንዳንዶች ደግሞ ወደሆኑ የሚግባቡ ልጆች አሉ። የወንደኛ ትልቆች ስራ ቦታ ሄደን ስራ ቦታ በአንድ ቀን መቼም ሁሉንም ሰው ጓደኛችን ማድረግ አንችልም። በዛ ላይ ደግሞ ልጆች ይከብዳቸዋል መጀመሪያ አንድን ሰው ደፍሮ መግባባት ማለት ነው። ቢያንስ ከነዛ ልጆች ጋር ትንሽ ጊዜ ውስጥ ይባላል ጨዋታ ለምሳሌ ከውጭ በአሳካ በረፍሳ የሚጫወቱ አሉ፣ የማይጫወቱም አሉ እና ይህንን ነገር ያን ልጅ መጥቶ አይ ዛሬ እኮ ማንም ሰው ወይም አባ ማንም ሰው አላጫወተኝም ብቻዬን የዋልኩ ሲል ያን ልጅ እንዴት ብቻህን ሆንክ ለምን ከዛ ካልተጫወትክ ብላን ሳይሆን አይ ምንም ችግር የለም አሁን አዲስ ስለሆንክ ነው ነገ ከነገ በኋላ ጓደኛ ታገኛለህ ብለን ማበረታት አለብን። በዚህ ላይ ደግሞ አንድ ነገር ማለት የምፈልገው አንዳንድ ጊዜ ማለት ነው እኛ ልጆችን ሩቅ ቦታ ወይም ደግሞ ከማያውቁት ትምህርት ቤት ለመመዝገብ እንፈራለን። ይሄ አያስፈራም። ለምሳሌ አንዳንድ ሰዎች አሁን ቤት ለቀው ሌላ ከተማ የሚሄዱ አሉ። በነዛ ልጆች ይመልመድ አለባቸው አይደል? እንኳን ከአንድ ከተማ ለልጆቻችን ጥሩ ትምህርት ቤት ነው ወይም ደግሞ ይጠቅማቸዋል ብለን የምናስበውን ቦታ ሩቅ ቢሆንም እነዛ ልጆች ማለት ነው ከዛ ከሚጠቅማቸው ቦታ የትምህርት ቤቱን ሁኔታ አጥንተን መመዝገቡ አስፈላጊ ነው። ምናልባት ይህን ትንሽ በአሁኑ ሰዓት አስፈላጊ ላይሆን ይችላል። ምክንያቱም የምዝገባ ጊዜ አልፏል። ግን ልጆች ቢደነግጡም እንደዚህ የመዘገብን ካለ ከሌላ ትምህርት ቤት አሳልፈን ከመዘገብናቸው ይሄ ሊያስፈራን አይችልም። ምክንያቱም ቤት ለቀው የሚሄዱ ሰዎች ወይም ደግሞ አገር ለቀው የሚሄዱ ሰዎች እነዛ ልጆችም ይለምዳሉ። ልጆች እንደኛ እንደ ትልቆች ብዙ ጊዜ አይወስድባቸውም። ለማደሽ ናቸው ማለት ነው።
0: አዎ በጣም ሁሉ ነገር እንግዲህ በአዲስነት ከባድ ነው የሚሆን። ልክኛም አሁን ወደ እስራኤል ሀገር ስንመጣ በአዲስነት እንደከበደን ልጆችም ወደ አዲስ ትምህርት ቤት ወደ አዲስ ሙያ ለህፃናት ሲሄዱ ያለመዱት ሁኔታ ያለመዱት መምህራን ስለሚሆን በትኩረት እያየነ ያላቸውን ሁኔታ ማሻሻል እንደገናም አሁን እንግዲህ አንድ ቀን ነው የሚቀር ማለማመድ ዛሬ ምሽት ጀምሮ በጊዜ እንዲተኙም ማድረግ ያስፈልጋል።
5: ይሄ አስፈልጋል። ሌላው ደግሞ ያው በአንድ ላይ ማለት ነው ከልጆች ጋር ያው ያላቸውን ቲካቸውን ማለት ነው ያስፈልጊ ነገሮችን አብሮ ማዘጋጀት አስፈልጊ ነው። አንዳንድ ጊዜ ማለት ነው አይ ልጆ ያውቅም ብለን እኛ ብቻ ለነሱ እናስቀምጣለን። ይሄን ልጅ አሁን ከቲክ ውስጥ ምን እንዳለ ካላወቀ ከክፍል ውስጥ ማውጣት አይችልም። እና ቢያንስ እንኳን ለልጆች መጀመሪያ ራሳቸውን እንዲያዘጋጁ ያርገን ከዛም በኋላ እኛ መቼም በኋላ መመርመርና ማየት ይቻላል። ይሄን ለልጆች
0: ምግብ ላይም ራሱ እነሱ የሚፈልጉትን ለማዘጋጀት ጥረት ማድረግ አንዳንድ ጊዜ ይሄን ብላ ብለን ብንሄድ ብንሰደው አሁን ለምሳሌ ለጊዜው ትምህርት ቤት ጋር እንደተጀመረ ምግብ ላይ ኖር ይችላል።
5: አዎ ለው ምግብ ትምህርት ቤት ምግብ ላይ አይኖር እንደጨራሹ ምናልባት ታሮን ወይም ደግሞ ከትምህርት በኋላ የሚቆዩ ልጆች ካልሆኑ ማለት ነው። እና በዚህን ሰዓት ምግብ አንዳንድ ጊዜ ማለት ነው እኔ የራሴ ሁለት ምሳሌዎችን መስጠት ትችላለሁ ምግብን በተመለከተ አንደኛ ማለት ነው አንዳንድ ጊዜ እኛ ለልጆች በጣም ለህይወት ጥሩ ነው ለጤና ይሆናል ብለን ምግብ እንሰጣቸዋለን። ያን ልጅ የማይወደው ከሆነ ያን ልጅ አይበላውም። ስለዚህ አንዳንድ ጊዜ ቢያንስ ልጁ የሚፈልገውን ነገር መስጠቱ ለልጁ አስፈላጊ ነው። ሌላው ደግሞ በትምህርት አካባቢ ብዙ አንዳንድ ልጆች አለርጊያ የሚባል ነገር አለ። ይህም በተመለከተ ደግሞ ወላጆች አንዳንድ መምህሮች ማለት ነው ይህን አታምጡ ተብሎ የሚነገር ነገር አለ። ይህንን ልብ ማለት ያስፈልጋል። እንግዲህ ጊዜ አልሻማም፣ ግን በአለርጊያ በሌላ ልጅ ላይ በህይወት አደጋ ስለሚያመጣ እነዛን ነገሮች
0: የተከለከለውን አለማምጣት። ሞገስ፣ በጣም ጥሩ ነገር ነው እየነገርከን ያለ። በሌላ ቀን ደግሞ በሰፊው እንነጋገርበታል። እናመሰግናለን ለዛሬው።
5: እኔም በጣም አመሰግናለሁ። መልካም ምሽት።
0: መልካም ምሽት። አሜን። ለሁላችን ሰላም። የተከበራችሁ አድማጮቻችን፣ የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ፕሮግራማችን ጋር ከኛ ጋር ቆይታ ላደረጉት አቶ ሞሸ ባታና አቶ ሞገስ ድንቁ እንዲሁም ለቴክኒክ ባለሙያችን ገብርኤል ኩሄን እናመሰግናለን። ለአድማጮችም ነገ ጠዋት 6 ሰዓት እንደገና እንገናኛለን። በያላችሁበት መልካም ሌሊት እንመኛለን። በደህና አደሩ።